0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራና ክብራት አድማጮቻችን እንደምን አደራችሁ ሸባቶ መልካም ሳምንት እለቱ እንደ ኢብራሂም ዘመን አቆጣጥር ዮምርሾን ካፍኪ ሜል በቲሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ኦክቶበር 4 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 24 ቀን 2019 ዓመተ ምህረት ነው የጧቱ ስርጭታችንን ነው ጀመረ የቴክኒክ ባለሙያችን ሮኔ እንዳን ሲሆን የስቱዲዮ ትረኛ አስተናጋጆች ይሻየው ደጉና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛም ወቅታዊ ዘገባና ቀርባልን ጋዜጦችን በዛሬ ተማችው ለምባበን ያቀርባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን ካድማጮች ጋር የስልኩ ይት ይኖረናል ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል አብራችሁን ቆዩ አሁን የጧቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል ሸባቶፍ ኢሻያው
1: ሸባቶፍ መልካም ሳምንት ወርቅነሽ እሸቴ በእውነትም ቀኑ ቀን ያልፋል ማልፍ የለም ሀጌ ትሽሬ የማለትም ከመስከረም 1 የመጀመሪያው የዕብራውያን አዲስ ዘመን መለወጫ ሲቀጥል ዮም ኪፑር አስተስረው የጾም ቀጥሮሳ የስኮት ባል ትናንት ማታ በሲምካ ቶራ ተጠናቀቀ እንኳን አደረሰን እንግዲህ ለሚቀጥለው አመት በቸር ያገናኘን አዎ ትናንት በቅዳሜ ማታ ይገርምሻል በተለያዩ ከተሞች በጣም ሲምካ ቶራ ቅዱስ ኦሪት መጽሐፍን ተሸክመው በጭፋሬ በጥሩ ሁኔታ ነው የተፈጸመውና እንግዲህ ማይክሮፎን አስረከብሽኝ ለዜናው አርስተ ዜና ጥቅምት 7 ከባድ የሽብር ጥቃትን ግድያም 3ኛ ዓመት የመንግስታዊ መታሰቢያ ስነ ስርዓት ዝግጅቶች ትናንት ማታ ጀመረ ከሶስት ዓመት በፊት የተነሳው ጦርነት 2347 እስራኤላውያን ሕይወት ቀጥፏል። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ በአደጋ ሊጠናቀቅ በሚችል እስራኤላውያን እንደገና አሳልፎ ሰጥቷል መንግሥት በቸልተኝነት ብሎ በማለት መንግሥትን ከሰሱም። የመንገድና ትራንስፖርት ሚኒስትሯ ሚሪ ረጌቭ የ ፍላይ ዱባይ አውሮፕላን ብራም የመከስከስ ሙከራ ክስተት ላይ ቢሮአቸው ኃላፊነት አይጠየቁም አሉ። በሳውዲ አረቢያና በየመን ሁቲዎች መካከል ያለው ጦርነት ቀጥሏል። ሰሜን ኮሪያ መካከለኛ ርቀት ያለው ስትራቴጂካዊ ሚሳኤል ሙከራ በተሳካ ሁኔታ እንዳጠናቀቀች አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጥቅምት 7 የሽብር ጥቃትን ግድያ 3ኛ ዓመት መንግስታዊ መታሰቢያ ስነ ስርዓት ዝግጅቶች ትናንት ማታ ጀመረ። የሴት ልጇ በሃማስ ተጠልፋ የተገደለችው አቢ መርዛኖ ከእገታ የተወሰደው የድምጽ ቅጅ አሰምቷል። ወጣቷ ኖዋ ማርጽያኖ አዛ ውስጥ ከመገደሏ በፊት የድምጽ ቅጁን ዛሆና ስሜ ኖዋ ማርዛኖ ይባላል የአባቴ ስም አቢ ማርዛኖ ይባላል የእናቴ ስም አዲ ማርዛኖ ይባላል የምኖረው በሞዲን ከተማ ነው እድሜ 19 ዓመት ነው የኔ ስራ መሰረቱ ከሞሮኮ ከፖላንድና ከዩክሬን ነው እኔ አዛ ውስጥ እገኛለሁና አሁን አዛ ውስጥ በሙሉ በሚሳኤሎች እየተወነጨፉች እየተደበደበች ነው አዛ ውስጥ ከቆየው 4 ቀናትን ከተጠለፍኩ 4 ቀናት አልፈዋል እዚህ ሌሎችም የተጠለፉ ሰዎች አሉና ከሮኬቶች የተነሳ ለሞት ልንሞት እንችላለን እባካችሁ አቁሙ ፍንዳታዎችን ከኛ በጣም ቅርብ ነው በማለት ነበረ ከመገደሏ በፊት ነዋ የተናገረችው የተቀረጸውን ወላጅ አባቷ ነው ያሰራጨው ነፍስ ይማር ከሶስት ዓመት በፊት የተነሳ ጦርነት 2347 እስራኤላውያን ሕይወት ቀጥፏል። ይህ መረጃ ይፋ የተደረገው በመከላከያ ሚኒስቴርና በብሔራዊ ኢንሹራንስ በመድን ድርጅት ብሔራዊ የኢንሹራንስ ተቋም መረጃዎች መሰረት ነው። በእስራኤል ጦርነት ውስጥ ለወደቁት ለተሰዉትም ዜጎች ቁጥር 1318 ሰዎች ተጨምሯል። ይህ መረጃ የእስራኤል መከላከያ ሰራዊት፣ የፖሊስ፣ የሻባክ፣ የእስር ቤት አገልግሎት፣ የእሳት አደጋና የማዳን ሰራተኞችም፣ የደህንነት አስተባባሪዎችና የድንገት አደጋ ቡድኖችም አባላትን ያካትታል። በግድያ፣ በሌሎችም የሽብር ተግባራትና በሚሳኤሎች ጉዳቶች 1029 ዜጎች ተገለዋል፣ ተጨፍጭፈዋል። የመንገድና ትራንስፖርት ሚኒስትሯ ሚሪ ረጌቭ የፍላይ ዱባይ አውሮፕላን በረራ የመከስከስ ሙከራ ክስተት ላይ ቢሮአቸው ኃላፊነት የሚከሰሱት ወንጀሎች ውድቅ አደረጉም። በካን ሀደስሬ ቴሌቪዥን ጣቢያ ላይ በሰጡት ቃለ መጠይቅ በውጭ ሀገር በረራዎች ላይ ቡድን አባላት መመርመር የሞሳድ የስለላ ድርጅት ኃላፊነት ነው ማለት ብላለችም። የመንገደኞች አውሮፕላን በረራ ደህንነት ጉዳይ እጅግ ውስብስብ ጉዳይ ነው። አጠቃላይ የስለላ ጉዳይ በሞሳድና በሻባክ መካከል የተከፋፈለ ነው። በሻባክና በእስራኤል በረራዎችና በእስራኤል በረራዎች ላይ የዚኸው የሻባክ ድርጅት በኃላፊነት አይጠየቅም። በዋናነት በውጭ የእስራኤላውያን እንቅስቃሴ ደህንነትን የኃላፊነት ያለው የሞሳድ ድርጅት ኃላፊነት አለበት። የእሳቸው የመንገድና ትራንስፖርት ቢሮ በኃላፊነት አይጠየቅም ነው ያለችው። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ በአደጋ ሊጠናቀቅ በሚችል እስራኤላውያን እንደገና አሳልፎ ሰጥቷል፣ መንግስት በቸለልታ ጥሏቸዋል፣ ትቷቸዋል በማለት መንግስትን ከሰዋል። ላፒድ በሰጡት መግለጫ ጠቅላይ ሚኒስትሩ፣ የትራንስፖርት ሚኒስትር፣ የሻባክ እና ሞሳድ እዚህ ከተፈጸሙት ትላልቅ ግድፈቶችን አንዱ በሆነ ጉዳይ ላይ ጥብቅ የሆነ ሂሳብ እና ማብራሪያ ለህዝብ መስጠት እንዳለባቸው ገልጸዋል። በቤታር ኤሊት ከተማ ውስጥ ትናንት ማታ ከፍተኛ ሁከትና ብጥብጥ ተከስቷል። በመቶዎቹ የሚቆጠሩ ነዋሪዎቹ ከፖሊስ ጋር በመጋጨት የሰከረ አንድ ሰው ኃላፊ አግዳሚዎችና ፖሊስን አጠቃም ተብሎ የተጠረጠረው የከተማ ነዋሪ እንዳያዝ ለማድረግ ሞክረዋል። ቃል አቀባያችን ዳንኤል ግሮቢስ እንደዘገበው ከሆነ በመቶዎቹ የሚቆጠሩ እጅግ ወግ አጥባቂ ሀሬዲ ዩዲዎች ወደ ቦታው ተሰብስበው የመጡት ወታደራዊ ፖሊስ ለማስረከብ ውትድርና አላገለግልም እምቢ ባይ ሀሬዲ ወጣት ለመያዝ የተደረገ ሙከራ ነው የሚል ሐሰት ወሬ ከተሰራጨ በኋላ ነው። በመጨረሻም ፖሊሶች ተጠርጣሪው በስካር መንፈስ ችግር የፈጠረውን ግለሰብ በቁጥጥር ስር አውለውታል። ትናንት ማታ በሰሜን ነጌብ በሚገኘው ሰጌብ ሻሎም ሰፈር ውስጥ አንዲት መኪና በኤሌክትሪክ ብስክሌት ጋር ተጋጨች። የ17 ዓመት ወጣት ከባድ ጉዳት የደረሰበት ሲሆን የ15 ዓመት ወጣት ደግሞ መካከለኛ ጉዳት ደርሶበታል። ማጌዳ ቢዳዶም በአምቡላንስ ወደ ቤርሺባ ሶሮቃ ሆስፒታል ወስዷቸዋል። በሳውዲ አረቢያና በየመን ሁቲዎች መካከል ያለው ጦርነት ቀጥሏል። ሁቲዎች ባለፈው ሌሊት በሪያድ በሚገኝ የአራምኮ የነዳጅ ኩባንያ ተቋም ላይ በሚሳኤሎችና በድሮኖች ጥቃት እንደፈጸሙ አስታውቀዋል። በዚህ ሰዓት በየመን ዋና ከተማ በሆነችው ሳንዓ ላይም የሳውዲ አረቢያ ጥቃት የተፈጸመ መሆኑ ተዘግቧል። ሰሜን ኮሪያ መካከለኛ ርቀት ያለው ስትራቴጂካዊ ሚሳይል ሙከራ በተሳካ ሁኔታ እንዳጠናቀቀች አስታወቀች። በፒዮንግያንግ የሚገኘው የመንግስት የዜና ወኪል እንዳለው ሚሳይሉ በ1000 ኪሎ ሜትር ርቀት ላይ በባህር ውስጥ የሚገኘውን ኢላማ መትቷል። ይሁን እንጂ የደቡብ ኮሪያ ጦር ሚሳኤሉ ከዚህ በ300 ኪሎ ሜትር አጭር

0: ትንሽ ይቀንሳል ወይም ይቀዘቅዛል ተብሎ ይጠበቃል። ማክሰኞ ደግሞ በአብዛኛው በደቡብና በምስራቅ አካባቢዎች የአካባቢ ዝናብ ይጠበቃል ተብሏል። የአሁኑ ዜና የእስከዚሁን ይመስላል። ወርደሽ
1: ሸየው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬው ተማቸው ለምባበና ቀረባቸውን ዋና ዋና አርሰ ጉዳዮችን መለከታለን። ሐሬጽ እስራኤላዊው ማሪብና የዶታ ሃሮኖት አራት ሁለታዊ ጋዜጦች ደርሰውናል። ሐሬጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው አርሰ ጉዳዮች መካከል ባለፈው ሳምንት ከዱባይ ወደ ቴላቪቭ ይበር የነበረውን ፍላይ ዱባይ በተሰኘው አየር መንገድ ሊደርስ የነበረውን እጅግ ከባድ አደጋ ያደጋው በተወሰኑ ሰከንዶች ሽርፍራፊ አደጋው ሳይደርስ መቅረቱ ይታወሳል። እንግዲህ ህዝብ እስራኤል አሁንም ህዝብ እስራኤል ብቻ ሳይሆን ባለማችን ርዕሰ ጉዳይ የሆነ ጉዳይ ነው። ይሄን ርዕሰ ጉዳይ በሚመለከት ሰፊ ዘገባ አቅርቧል። አብራሪው ነው እንግዲህ ምክትል አብራሪው ነው ይሄን አደጋ ሊያደርስ እንደነበረ ያው ምርመራ ላይ ያለ ሂደት ነው የሚነገረው። ምክትል አብራሪው ማንነቱ ይታወቅ ነበረ ከዚህ በፊት በኦማን እንግዲህ የኦማን ዜጋ ነው። አባቱ ኦማናዊ፣ እናቱ ደግሞ የሶሪያ ዜጋ በተባበሩት አረብ ኤሚሬት የተወለደና በኦማን አየር መንገድ ለተወሰኑ ዓመታት ከሰራ በኋላ ወደ አክራሪ እስልምና እምነት እየገባ በመሆኑ አየር መንገዱ ከስራ ያሰናበተው መሆኑና ከተወሰኑ ወራት በፊት አሁን በዱባይ አየር መንገድ ተቀብሎት ይሰራ እንደነበረ ነው እንግዲህ የተገለጸው። እስካሁን በተካሄደው ምርመራ የዱባይ አየር መንገድ እንዴት ተቀብሎ ሊያሰራው ቻለ? የመጀመሪያ ወደ እስራኤል ደግሞ የመጀመሪያ በረራው አልነበረም። ከዚህ በፊትም ወደ እስራኤል እንደመጣ ተገልጿል። በተደጋጋሚ እስራኤል በበረራው የነበሩ እንግዲህ በረራ ከውጭ ወደ እስራኤል ሲመጡ የበረራው ቡድን አባላት ስም ዝርዝራቸው ይላካል ወደ እስራኤል። እንዴት አልተቀበልኩም እንግዲህ በእስራኤልና በእስራኤል መንገድ ትራንስፖርት በኩል ሞሳድ ዝርዝር መዝገቡን አልተቀበልንም ብለው ነበር። ነገር ግን በምርመራው ሂደት እንደተቀበሉ ተገልጿል። አጠቃላይ የመንገደኞችና የአብራሪ ቡድኑ ስም ዝርዝር ይላካል ወደ እስራኤል። ተቀብለውም ነበር። ይሄ ነገር በምርመራው መታየት አለበት። እንዴት አስቀድሞ የበረራ ደህንነቶች ምርመራ አልተደረገም የሚል ዘገባ በዚህ ዙሪያ እንግዲህ ሌሎች ጋዜጦችም ሰፊ ቦታ የሰጡት ዘገባ ነው። ይህ ርዕሰ ጉዳይ ሐሬጽም ይሄን ርዕሰ ጉዳይ በሰፊው ለአንባቢያን አቅርቦታል። ሌላው ከሶስት ዓመታት በፊት ጥቅምት 7 ቀን በ2023 ዓ ም የሐማስና የእስላም ጅሃድ አሸባሪዎች ከጋዛ ሰርጥ ወደ እስራኤል ድንበር ጥሰው በመግባት ያደረሱትን ከባድ አደጋ በሚመለከትም እንደዚሁ ይህን የደረሰ ከባድ ጭፍጨፋ የሽብር ጥቃት የሚመረምር አካል የሚመረምር ቡድን እንዲቋቋም መንግስታዊ ኮሚቴ እንዲቋቋም የቀረበው ጥያቄ እስካሁን ድረስ ተቀባይነት አግኝቶ መርማሪ ኮሚቴ አልተቋቋመም እና ሀሳብ የሚሰጡ አስተያየት የሚሰጡ አካላት ምንድን ነው የሚሉት? እስካሁን መቋቋም ነበረበት። ቢቋቋምም ዘግይቷል፣ ከሚገባው በላይ ዘግይቷል። ምክንያቱም በ 1973 ዓመተ ምህረት የዮም ኪፑር ጦርነት እንደተከሰተ መርማሪ መንግስታዊ ብሔራዊ ቡድን ለማቋቋም 3 ሳምንት ብቻ ነው የፈጀው። በ3 ሳምንት ተቋቁሞ ነበር መርማሪ ቡድንና የመንግስት ሚኒስትር አባላት በጊዜው ጠቅላይ ሚኒስትር የነበሩት ጎልዳ ሜይርም ይሄን ወዲያው ነው መርማሪ ኮሚቴ እንዲቋቋም ያደረጉት ኃላፊነት የወሰዱ። ይሄ ግን 3 ዓመት ወሰደበት እና ቢቋቋምም በጣም ዘግይቷል። ሁኔታው ከኃላፊነት መሸሸት ይመስላል። በጣም እየተጓተተ ነው ያለው የሚል ሀሳብ የቀረበ መሆኑን ሐሬጽ ዛሬ ዘገባው ለአንባቢያን በሰፊው አቅርቦታል። ሌላው በይሁዳና ሰማሪያ አካባቢ ያለው ግጭት በአካባቢው በሚገኙ ሰፈራ ጣቢያዎች የሚኖሩ ይሁዳውያንና ፍልስጤማውያን አሁንም ግጭቱ እንደቀጠለ በመካከላቸው የሚካሄደው ግጭት እንደቀጠለ መሆኑን ዘግቧል ሐሬጽ። አንድ እስራኤላዊ ይሁዳውያን በከፈተው ተኩስ አንድ ወጣት ፍልስጤማዊ ተገደለ ይላል። ከራማላ በስተ ሰሜን በኩል በምትገኝ አካባቢ በሚገኝ ቦታ ነው ይሄ ግጭት የተፈጠረው። እንግዲህ በይሁዳውያንና በፍልስጤማን መካከል በተፈጠረ ግጭት አንድ በአካባቢ በሚገኙ ሰፈራዎች የሚኖር ይሁዲ በከፈተው ተኩስ ወጣት ፍልስጤማዊ ተገደለ። የቀይ ጨረቃ ሰራተኞች ቀይ መስቀል እንደምንለው እንግዲህ ቀይ ጨረቃ ሰራተኞች
ወደ ቆሰለው ፍልስጤማዊ ለመድረስ ቢጠይቁ መከራከያ ሰራዊቱ አላስቀረባቸውም አልቀረው መቅረብ አልቻሉም እነሱ እንደገለጹት እንግዲህ ያው ተሞቷል ይወጣት ፍልስጤማዊ ይላልና ግጭቱ ተባብሶ ይቀጠለ መሆኑ ተገልጿል በአካባቢው ንብረትም እየተቃጠለ እንደሆነ ያው ግጭቱ ከለተለት እየተባባሰ እና ከቁጥጥር ውጪ ሆነበት ሁኔታ እንዳለ ሀሪጽ በዛሬ ዘገባው ለአንባቢያን አቀርቦታል ሌላው ዛሬ በብራዚል መንግስታዊ ብሔራዊ ምርጫ ይካሄዳል ይላል እንግዲህ ከዚህ በፊት የነበሩት ፕሬዝዳንት ስረኛ ናቸው ቤት ስረኛ ሆነዋል ቦልሶናሮ የሳቸው ምናልባት ስረኛ ሆኖ ምርጫው መካሄዱ በምርጫው ላይ ተጽዕኖ ሊፈጥር ይችላል የሚል ስጋት አለ ይላል ዛሬ ነው ብሔራዊ ምርጫ እንደሚካሄድ ሀሪጽ በዘገባው ለአንባቢያን አቅርቦታል ወደ እስራኤል አየሁም ስናልፍ እስራኤል አየሁም የሀረዲ ማህበረሰብ ወጣቶች የሽባ ትምህርት ቤት ተማሪዎች እንግዲህ በመከላከያ ሰራዊት ውስጥ ይዝመቱ የሚለው በእነሱ ማህበረሰብ በኩል ሀረዲ ማህበረሰብን በሚወክሉ ፓርቲዎች በኩል የሀረዲ ማህበረሰብ አባላት ወጣቶች በመከላከያ ሰራዊት ውስጥ አይዘምቱም በሚለው ሀሳባቸው እንደጸኑ ናቸው ግን ደግሞ ከፍተኛ ጥያቄ አለ የሽባ ተማሪዎች በመከላከያ ሰራዊቱ እንደማንኛውም ዜጋ እንዲያገለግሉ ያው በእነሱ በኩል በየጊዜው የተቃውሞ ሰልፍ እየወጡ መንገዶች እየተዘጉ ያለው ሁኔታ ከባድ ነው በአገሪቱ ይህን በሚመለከት ሁኔታው እንግዲህ ወደ ፖለቲካ ድርድር የፖለቲካ መደራደሪያ እየሆነ ነው ይሄ ርዕሰ ጉዳይ የሀገራዊ ደህንነት ማስጠበቂያ መሆኑ ቀርቶ ወደ ፖለቲካዊ ድርድር እያለፈ ነው ይላል በሀረዲ ማህበረሰብ በሚወክሉ ፓርቲዎች በኩል በዚህ ወጣቶች የሽባ ተማሪዎች ወደ መከላከያ ሰራዊት እንዲዘምቱ በሚለው ርዕሰ ጉዳይ ስምምነት ሀሳብ ላይ ካልተደረሰ የሀረዲ ማህበረሰብን የሚወክሉ ፓርቲዎች ከሚቋቋመው መንግስት ጋር አባል እንደማይሆኑ እየተናገሩ ናቸው። በሻስ ፓርቲ አባል የሆነ መንፈሳዊ መሪ ነው እንደዚህ ይህን ሀሳብ የሚናገረው በዚህ መከላከያ ሰራዊቱ ይዝመቱ አይዝመቱ በሚለው እነሱ በሚያቀርቡት ጥያቄ ተቀባይነት አግኝቶ ስምምነት ላይ ካልተደረሰ የሚቋቋመው መንግስት አካል ወይም አባል አንሆንም የሚል ሀሳብ እያቀረቡ ናቸው። በመከላከያ ሰራዊቱ በኩል ደግሞ አንድ የመከላከያ ሰራዊቱ ባለስልጣን እንዳለው መከላከያ ሰራዊቱ የፖለቲካ ፓርቲዎች ጥምር አካል መደራደሪያ ወይም እንደ ጨዋታ መሆን የለበትም የፖለቲካ ጨዋታ ሆኖ መቅረብ የለበትም መከላከያ ሰራዊቱ ጉዳይ የሚል ርዕስ አቅርቧል እስራኤል አየሁም ለአንባቢያን። ሌላው ከዱባይ ወደ ቴላቪቭ ወደ እስራኤል በነበረው በረራ እንግዲህ ባለፈው ሳምንት ይህ ፍላይ ዱባይ የተባለው አየር መንገድ ሊከሰከስ የተወሰኑ ሰከንዶች ሲቀሩ ነው በተአምር ሄዳ ነው የተረፈው ይላል በዘገባው። ያው እንግዲህ የነበረው ሁኔታ እናስታውሳለን። ምክትል አብራሪው ዋና አብራሪውን በማጥቃት በረራውን ተቆጣጥሮ አደጋ ለማድረስ ጥረት ላይ በነበረበት ጊዜ መንገደኞች ነው ከፍሰፍረው በሩ ተከፍቶ ነበር ጥቃት የደረሰበት ፓይለት እንግዲህ ቆየት ብለን እንመለከተዋለን። በርዕሰ ጉዳያችን ከጠቅላይ ሚኒስትሩ ጋር ትናንት በስልክ ተወያይተዋል። እያገገመና ጤንነቱ እየተሻለው መሆኑ ተገልጿል። እንደምን ብሎ ጥቃት ከደረሰበት በኋላ በሩን ከፍቶታል። ያው እነሱ አብራሮች የሚቀመጡበትን በር መንገደኞች ገብተው ነው እንግዲህ በጣም ባጭር ጊዜ ይህ በረራ በተአምር ከመከስከስ የተረፈውና ከ170 በላይ 180 የሚሆኑ ተሳፋሪዎች አጠቃላይ የአውሮፕላኑ የበረራ ቡድኑና መንገደኞችን ጨምሮ 180 የሚሆኑ ሰዎች እንደነበሩ ነው በበረራው የሚታወቀው። ይሄን ዘገባ በሰፊው አቅርቦታልና በእስራኤል በኩል እንዴት አስቀድመዋል ተጠራጠሩም ለምን በጣም በርካታ ክፍት የሆኑ ጥያቄዎች አሉ ያልተመለሱ ይህ አብራሪ የኦማን ዜጋ ሆኖ ያለ እንዴት ወደ እስራኤል አውሮፕላን ማብረር ቻለ? እንዴት እስራኤል የዚህን አብራሪ የኋላ ታሪክ አላወቀችም? ምክንያቱም የኦማን አየር መንገድ እንግዲህ በአብራሪው የሃይማኖት ታሪክ ወደ በጣም አክራሪ እስላምነት እየገባ ስለሆነ የአየር መንገዱ ከስራ እንዳሰናበተው ተገልጿል። አሁን በሚካሄደው ምርመራና እስራኤል እንዴት ይሄን አላወቀችም? የእስራኤል የመንገድ ትራንስፖርት ቢሮ እንዴት የአብራሪውን የኋላ ታሪክ አላወቀም አልመረመረም? ምክንያቱም አብራሪዎች የበረራ ቡድኑ ስም ዝርዝር ይላካል ወደ እስራኤል በረራ ሲደረግና እንዴት ይሄን አላወቁም? ሻባክ
ለምን ይሄን በረራ መዝገቡ ዝርዝሩ ሲላከለት እንዲቆም አላደረገም ለምን ፈቀደ በረራ ወደ እስራኤል እንዲቀጥል የሚሉ ጥያቄዎች ተነስተዋል። በእስራኤል በኩል ደግሞ ለምን አብራሪዎች ወደ እስራኤል መምጣት የሚገባቸው ካልሆኑ በተለያየ ሁኔታ ታሪካቸው ምክንያት ከጣላት ሀገር የመጡ ከሆነ በሃይማኖታቸው አክራሪ ከሆኑ ምናልባት ያሸባሪ ድርጅቶች ደጋፊም ከሆኑ እንዲህ አይነት አብራሪዎችን መትከለክልበት መዝገብ ለምን የላትም እስራኤል የሚል ጥያቄም አንስቷል። እስራኤል አየውም እንግዲህ እነዚህ ጥያቄዎች መመለስ ነበረባቸውና ለምን ይሄ እስካሁን አልነበረም ይላል። ከጣላት ሀገር ወደ እስራኤል ያበሩ የሚችሉ አብራሪዎች እንዲከለከሉ ለምን አልተደረገም? እስራኤል ለምን ይህን ሁሉ ስራ አልሰራችም? በጥያቄ መልክ አቅርቦታል እስራኤል አየውም። እንግዲህ ይህ አብራሪ ስሙ ሐማም አልሐማሚ ይባላል እና አባቱ የኦማን ዜጋ ነው፣ እናቱ ደግሞ ሶራዊ ነች። በተባበሩት የአረብ ኤሚሬት ነው የተወለደው ነው የሚለው። እንግዲህ በፍላይ ዱባይ አየር መንገድ ይሰራ ነበር። ያው የእስራኤል ወደ እስራኤል የነበረውን በረራ ለመከስከስ ዝግጅት ላይ ነበር። በተደጋጋሚ ወደ እስራኤል በሯል ከዚህ በፊት። ምናልባትም በእስራኤል ጎብኝቶ እንደሆነ ምርመራ እየተደረገ ነው ቦታዎችን ለማወቅ። በረራውን እንግዲህ በተካሄደበት ምርመራ እስራኤል ውስጥ ነው ሊከሰክስ አስቦ የነበረ አውሮፕላኑን ይላል እና ቦታ ምናልባት መርጦ ይሆን የሆነ እዚህ በፊት ጉብኝት አድርጎ ይሆን በበረራ ከመምጣቱ ውጭ ቦታዎችን ይዞ ይሆን ፎቶግራፍ አንስቶ እንዲህ አይነት ነገሮች ተነስተዋል። ሌላው የአልቃይዳ አሸባሪ ድርጅት ደጋፊ መሆኑም ታውቋል በተካሄደበት ምርመራ። እስራኤል አየሁም ለአንባቢያን እነዚህን ዘገባዎች አካቷል። ይህን ዘገባ በሰፊው አቅርቦታል በውስጥ ገጹ። ዛሬ ምሽት የእስራኤል እግር ኳስ ቡድን ከአየርላንዳቸው ጋር እንደገና ለሁለተኛ ጊዜ ይገጥማል። ባለፈው ሳምንት በነበረው ግጥሚያ የአየርላንድ ቡድን አሸንፏል። ዛሬ ግን እስራኤል ቡድን ምናልባት ያሸንፋል ተብሎ ይጠበቃል። ያው ይገጥማል፣ ዛሬ ምሽት ይጫወታል ተብሏል። ሌላው ሲምሃት ቶራ፣ ትናንት የነበረው የሲምሃት ቶራ ህዝበ እስራኤል የቶራን እንግዲህ አምስቱን ብሔራውያን የሙሴ መጽሐፍ ከመጀመሪያው አንብቦ እስከ መጨረሻው የሚጨርስበት ትናንት ጨረሰ። ዛሬ እንግዲህ በዚህ ሳምንት እንደ አዲስ ይጀምራል እና የመጨረሻውን ምዕራፍ ዘግቶ አዲሱን በረሽት ወይም ዘፍጥረትን የሚጀምርበት በዓል ትናንት ተከበረ። በደስታ በባህላዊ ጭፈራ በማለት በኮቴል አማራቢ የነበረውን የሚጨፍሩ ሰዎች ፎቶግራፍ በማስደገፍ አቅርቦታል። የሲምሃት ቶራ ታላቅ በዓል ነው ለህዝብ እስራኤል፣ ትናንት ተከበረ፣ በሰላም አለፈ ይላል። ሌላው በአሜሪካ ከአንድ ወር በኋላ ይሄ ማዕከላዊ ምርጫ ይባላል ብሔሮ ታይምጻ የመማክርት ቤት 435 አባላት ያሉት መማክርት ቤት አባላት ምርጫ ይካሄዳል እና ይሄ ምርጫ ብዙ ነገሮች ከምርጫው በኋላ ብዙ ነገሮች ይለወጣሉ፣ በብዙ ነገሮች ይወሰናል ተብሎ ይታሰባል ይላል። እንግዲህ በአሜሪካም ሆነ በዓለም አቀፍ ፖለቲካ ሂደት ላይ ይህን ዘገባም ሀሬጽ ለአንባቢያን አቅርቦታል። ወደ ማሪብ ስናልፍ ያው በፍላይ ዱባይ የነበረውን አየር በረራ በሚመለከት በሰፊው አቅርቦታል። እንግዲህ አብራሪው የአባቱ የኦማን ዜጋ ነው፣ እናቱ ሶሪያዊ ናት። በኦማን አየር መንገድ ይሰራ ነበር። ስራው ግን በጣም አክራሪ ወደ አክራሪ እስላምነት ስለገባ በዚህ ምክንያት አየር መንገዱ አሰናብቶታል። ይህ ሁሉ ሆኖ እያለ ግን የዱባይ አየር መንገድ እንዲሰራ ተቀብሎ ሲያሰራው ነበር። በበረራውም ሂደት የነበረውን ሁኔታ በእስራኤል በኩል መጣራት ነበረበት ከመጀመሪያው። ያልተሰራ ስራ አለ ይላል። ምናልባት እንዳልነው ቀደም ብለን በመጀመሪያው ጋዜጣ እንደተመለከት ነው በእስራኤል ከዚህ በፊት ጎብኝቶ ከሆነ መጣራት አለበት፣ ምክንያቱም አውሮፕላኑን እስራኤል ውስጥ ሊከሰክስ አስቦ እንደነበር ተነግሯል፣ በምርመራው ሂደት ታውቋል ይላልና እንግዲህ ወደ አክራሪ እስላምነት የገባ በዱባይ አየር መንገድ ስራ ከጀመረ የተወሰኑ ወራት እንዳለፉና ወደ እስራኤልም በተደጋጋሚ በረራ ያው በስራው ምክንያት ከዚህ በፊት መጥቶ እንደነበረ ተገልጿል። በሌላው እንግዲህ ከዱባይ ወደ እስራኤል ሀገር ያው እስራኤላውያን በርካታ እስራኤላውያን አሉ። የእስራኤል አየር መንገዶች መንገደኞችን ዜጎችን እስራኤላውያንን እየመለሱ ነው፣ መመለስ ጀምረዋል የሚል ዘገባም ተያይዞ ቀርቧል። ሌላው
በይሁዳና ሰማርያ አካባቢ ያው ከቁጥጥር ውጭ የሆነ ነው የሚፈጠረው ግጭትና ግጭት እየተፈጠረ ነው። አሁንም ንብረት እየተቃጠለ ነው። ፍልስጤማውያንና እስራኤላውያን በየጊዜው በመካከላቸው ያለው ግጭት እለት እለት እየተባባሰ ነው የሚል ዘገባ ቀርቧል። ሌላው በጋዛ ሰርጥ የሲንዋር ምክትል ይላል እንግዲህ ያው በሱ ቦታ ያለ የሐማስ መሪ እሱን በሱ ላይ እርምጃ ለመውሰድ መከላከያ ሰራዊቱ ሞክሮ ነበር ይላል። እንግዲህ እሱን ለመደምሰስ ሙከራ ተደርጎ ነበረ ይላል። ሌላው በኖቫ አካባቢ ኖቫ እንግዲህ ጥቅምት 7 ቀን ሲምካ ቶራ ሲከበር አርብ ለቅዳሜ ሌሊት አጥቢያ በርካታ እስራኤላዊ ዜጎች የሙዚቃ ፌስቲቫል ድግስ ያካሄዱበትና ቅዳሜ ጧት ከሶስት ዓመት በፊት ጥቅምት 7 ቀን እንደምናስታውሰው የሐማስና የእስላም ጅሃድ አሸባሪዎች ወደ አካባቢ ወደዛ አካባቢ በመሄድ በቦታው የነበሩ እንግዲህ በሙዚቃ ፌስቲቫል ሊዝናኑ ሊደሰቱ የሄዱ እስራኤላውያንን በርካቶችን በመቶች የሚቆጠሩ በአሰቃቂ ሁኔታ በግፍ ጨፍጭፏል። በዛ ቦታ ከሶስት ዓመት በኋላ ሲምካ ቶራ እንዲከበር ተደርጓል። እንግዲህ በዚህ ጥቃት ሰለባ የሆኑ ከፊል ቤተሰቦች ተቃውመዋል። ይሁን እንጂ ግን ያው ቢቃወሙም በሲምካ ቶራ እንዲከበር ሆኗል ይላል። የነበረው ሁኔታ አቅርቦታል። በዚህ ጥቃት 1318 የመከላከያ ሰራዊቱ አባላት ተገድለዋል ይላል። እንግዲህ በአጠቃላይ የእስራኤል ጸጥታ ጥበቃ አባላት 1318፣ ዜጎች ደግሞ 1027 በጥቅምት ሰባቱ ጥቃት 1027 ዜጎች ተገድለዋል ይላል። ይህን ጥቃት በአጠቃላይ ያው አቅርቦታል። ሌላው በፈረንሳይ ይላል። በፈረንሳይ በጣም ከባድ የተቃውሞ ሰልፍ ተነሳ። የከፍተኛ ሁለተኛ ደረጃ ተማሪዎች በፈረንሳይ ተቃውሞ አስነሱ ይላል። እንግዲህ ተቃውሞ ምንድን ነው? በትምህርት ሂደቱ ጥራት ይኖር፣ የተመቻች የትምህርት ስርዓትና ሂደት ይኖር በሚል ጥያቄ ነው። በርካቶች የፖሊስ አካላት እንደቆሰሉ፣ ተማሪዎችም እንደቆሰሉና በርካቶች በቁጥጥር ስር እንደዋሉ እንደታሰሩ ተገልጿል። እንግዲህ ከተወሰኑ ወራት በፈረንሳይ በ2027 ዓ.ም ፕሬዚዳንታዊ ምርጫ ይካሄዳል። ከተወሰኑ ወራት በፊት ነው ይሄ ተቃውሞ የተነሳውና ተቃውሞው እየተባባሰ እንደሆነ ነው የተገለጸው። ወደ ዶታ ሀሮኖት ስናልፍ የዶታ ሀሮኖትም እንግዲህ በፍላይ ዱባይ የነበረውን የበረራና አብራሪውን ማንነት በመግለጽ እንዴት ሊሆን ቻለ? ይህ አብራሪ ባለበት ሁኔታ ሆኖ እንዴት ወደ እስራኤል አውሮፕላን ሊያበር ቻለ? እንዴት በእስራኤል በኩልም በዱባይ በኩልም ሁኔታውን አስቀድመው አላወቁም? የኦማን ኤር የተባለው የኦማን የአየር መንገድ ከተወሰኑ ዓመታት ስራ በኋላ ይህን አየር አብራሪ ወይም ታያ ፓይለት እስከ ስራ አሰናብቶታል ወደ አክራሪ እስላምነት በመግባቱ ምክንያት። የዱባይ አየር መንገድ ግን ከወራት በፊት ተቀብሎት እንደውም ወደ እስራኤል በተደጋጋሚ በሯል፣ አውሮፕላን አብርሯል፣ መጥቷል። እናም ይሄን አደጋ ከማድረሱ በፊት ማወቅ ይቻል ነበር። እንዴት ማወቅ አልተቻለም? እንደ ሌሎች ጋዜጦች ሁሉ የዶታ ሀሮኖትም ዘግቦታል ይህን ጉዳይ። ሌላው የጥቅምት ሰባቱ ጥቃት ጋር የተያያዘ አለ ዘገባ ቀርቧል። በየዶታ ሀሮኖትም ፕሮፌሰር ሄን ኮግል ይባላሉ። ይሄ እንግዲህ አስከሬናቸው ማንነታቸው ያልታወቀና የሞቱበት ሁኔታ ለማወቅ እንደሚታወቀው ምርመራ ይካሄዳል። በዚህ ምርመራ ተቋም አስከሬን ምርመራ ተቋም እንግዲህ ዋና መርማሪ ናቸውና በጥቅምት ሰባቱ ጥቃት ምን አይነት ስቃይ እንዳለፈ፣ ዜጎች በምን አይነት አሰቃቂ ሁኔታ እንደተገደሉ በተደረገላቸው ቃለመጠይቁ መሀል በጣም ሰቅሰቅሎ ከልብ ሲያለቅሱ በሚያሳይ ሁኔታ ሁሉ ቃለመጠይቅ ተደረገላቸውና የአስከሬኖችን ለመለየት ማንነት ለመለየት የተደረገው ምርመራ እጅግ ከባድ እንደነበረና የደረሰው ጥቃት እጅግ አሰቃቂ እንደነበረ፣ በሰብአዊ ፍጡር ላይ ሊደርስ የማይገባው ከባድ ጥቃት ነበር፣ ግን ቢከብደኝም ያው ምርመራውን አካሂደናል። ይሄን አሰቃቂ ዘግናኝ ሁኔታ እስከ ሕይወቴ ፍጻሜ ድረስ አረሳውም። እንግዲህ አእምሮ ጠባሳ በፖስት ትራውማ እየተሰቃዩ መሆናቸውንና የአእምሮ ጠባሳውን እስከ መጨረሻው ህይወት ፍጻሜ ድረስ አረሳውም ማለታቸው ተገልጿል። የጥቅምት ሰባቱን ጥቃት በዚህ ሁኔታ ከባድ እንደነበረ ገልጸውታል። እንግዲህ ይህና ሌሎችም ርዕሰ ጉዳዮች አቅርቧል የዶታ ሀሮነት ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ስርጭታችን እንደቀጠለ ነው። ሻያው እንግዲህ ወደ አሁን ወደ ወቅታዊ ዘገባ ነው የምናልፈው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ እስራኤል መንገደኞችን ያሳፈረውና ከአደጋ የተረፈውን ዱባይ ፍላይ የተባለውን አውሮፕላን ሲያበር ከነበረው ፓይለት ስሚት ማቻር ጋር ህንዳዊ ነው ይሄ አብራሪ በስልክ ትናንት ምሽት ተወያይቷልና ውይይታቸው ምን ይመስል ነበር?
1: ጀግንነት ያሳየው የህንድ ዜጋ ከዚሁ ከአሸባሪው የአጠገብ አንድ ላይ እንግዲህ የኦማን ነዋሪ ነው። እንግዲህ ወላጅናቱ የሶሪያ አባቱ ደግሞ የኦማን የተወለደ ነው እና ይህ አሸባሪ በሁለተኛ ደረጃ የተፈረጀ ነው በፓይለት አሽከርነጅነቱ። ዋንኛው ፓይለት የህንድ ዜጋ ነበረ እና ከዚያ ከትናንት ወዲያ የህንድ ፕሬዝዳንት ከዚህ ተዋይተዋል። በስልክ የሰራውን የጀግና ስራ አድንቀዋል የሀገራቸው ፕሬዝዳንት። ከዛ ተከትሎ ደግሞ ትናንት ቅዳሜ እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ በስልክ ተነጋግረዋል፣ ተወያይተዋል። በውይይታቸው የሰሩትን ጀግና ስራ ኔታንያሁ አድንቀዋል። በእውነት ብዙ ሰዎች ህይወት ከሞት አትርፈዋል የሚል ምስጋና አቅርበዋል። ይህንን ሁኔታ በእርግጥ ቀደም ሲል ወርቅነሽ በጋዜጦችን አምድ መጠነ ሰፊ የሆነ ዘገባ ተመልክተሸዋል እና በጣም የሚያስጠይቅ በጣም ብዙ ጥያቄዎችን የተነስተዋል። እንግዲህ ይህ አሸባሪ የአልቃኢዳ ሽብር ፈጣሪ ድርጅት አባል እንደሆነ ይታወቃል እና ከአሁን ቀደም ደግሞ ያው በተደጋጋሚ ከተባበሩት የአረብ ኤሚሬትስን አየር መንገድ ፍላይ ዱባይ አየር መንገድም ወደ ተላቢ ወደ ቤንገሪዮን ብዙ ጊዜ ሲነዳ ሲገባ ነበረ። እስካሁን ለመጨረሻ ደግሞ ከባድ በእስራኤላውያን ላይ ከባድ የሽብር ጥቃት እንደ ማን ነው መስከረም 11 2021 ዓመተ ምህረት ላይ ነው በኒውዮርክ ከተማ ላይ አሸባሪዎች አውሮፕላን ጠልፈው የፈጸሙት ከባድ የሽብር ጥቃት እንደዛ አይነት በእስራኤል ከተማ ላይ ለመጣል ለመከስከስ እና ብዙ እልቂት ለማድረስ አስቦ ነበረ። እየተመረመረ በምርመራ ላይ እሱ ራሱ ተናግሯል። እቅዱ ይህን ከባድ በእስራኤል ላይ የሽብር ጥቃት ለመፈጸም አስቦ እቅድ እንደነበረው አስታውቋል፣ ግን አልተሳካለትም።
0: አዎ እንዳልከው ይሄ ዋና አብራሪው የህንድ ዜጋ ነው። ጠቅላይ ሚኒስትሩ በስልክ ሲያወሩት ትናንት ምንድን ነው ያለው? ረዳት አብራሪው ከጎን ነበር፣ ጸለየ፣ ቆሞ ያው ጸሎት ሲያደርግ እኔ ቀጥታ ነበር መመለከት፣ ግን ከተወሰኑ ከአምስት ከአራት ደቂቃ በኋላ ከኋላዬ ማጥቃት ጀመረ፣ መታኝ፣ ታገልኩ፣ መታገል ሞከርሁ፣ በሩ እንዲከፈት አደረግኩ፣ እንደገና ዘጋው ያሉ በሩ እንዲከፈት የነሱን ያው እንግዲህ የሚቀመጡበትን አብራሪዎች የሚቀመጡበትን መዝጊያ በር አለ፣ እኔ ለመክፈት ብሞክር ዘጋው። ግን ከዛ በኋላ እንደምንም ታግዬ ለሁለተኛ ጊዜ ከፈትኩት ተሳፋሪዎች እንዲገቡ በማሰብና ያው እንደዛ ነው የነበረው ሁኔታ ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ለእስራኤል ነጻነት ሲከበር ችቦ እንዲያበራ ለአብራሪው ያው ያቀርበውለታል ግብዣ ለሳቸውም ብላ እንዳልከው ለክንዱም መሪ ቀደም ብለህ እንደጠቀስከው አቅርበዋል ግብዣ የእስራኤል ነጻነት ቀን ችቦ እንድትለኩሱ በማለት። እዚህ ጋር ተያይዞ እንዳልከው ያለው ነገር በጣም ሰፊና ውስብስብ ነው። የመንገድ ትራንስፖርት ሚኒስትር ሜሪ ሬገብም ትናንት በ11ኛው ቴሌቪዥን ጣቢያ ተጠይቀው የሰጡት ምላሽ አለ። ሞሳድ ነው ጥበቃውን የሚመለከተው፣ ከውጭ ሀገር ያሉ የውጭ ሀገር አየር መንገዶችን ሞሳድ ነው፣ እስራኤል አየር መንገዶችን ሻባክ ነው። ሞሳድ ያው ከእሳቸው መስሪያ ቤት ጋር ግንኙነት እንደሌለው ነው የገለጹት። በዚህም ያው ተጠያቂ ላለመሆን ጥረት እያደረጉ ነው የሚል ትችት እየተነሳ ነው ነበረው ቃለመጠይቅ ጋር የምትለው ካለ
1: እሳቸው የመንገድና ትራንስፖርት ሚኒስትሯ ሚሪያም ረጌብ ቢሮ አይደለም በኃላፊነት ተጠያቂ የሚሆነው ለመንገደኞች ደህንነት የሞሳድ የስለላ ድርጅት ነው በዋናነት እሱ ነው በኃላፊነት ተጠያቂ ነው ብላ ሌላኛው ደግሞ የሀገር ውስጥ የመረጃ ድርጅት ሻባክን ተነሳ ግን ኃላፊነት የለም በውጭ ዓለም እስራኤላውያን ደህንነትን የሚመለከት የተከታተለ የሞሳድ ድርጅት ነው የሚል ምላሽ ሰጥታለች ግን እንደዚህ አይነት አዲስ ነገር የተፈጠረ ነገር አይደለም የመንገድና ትራንስፖርት መንገደኞች በአውሮፕላን በራሪዎቹ እያንዳንዳቸው ይመዘገባሉ አይደለም አሁን በዚህ ላይ የሳቸው ቢሮ ኃላፊነት የለውም ተጠያቂ አይደለም ማለታቸው ገና የሚያጠያይቅ ርዕሰ ጉዳይ ነው አይደለም ለዋናነት ይከባድ የሽብር ጥቃት ሙከራ ከሸፈ በጣም ጥሩ ውጤቱ አደረና
0: አው ጥሩ እንግዲህ ወደሚቀጥለው ዝግጅት እናልፋለን ካደመጡሽ ጋር ስልኩ እየተኖርናል እንግዲህ አጭር መሽጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ስጦታው ፈረደ ጋር እንወያያለን። ሻያው ስጦታው ስልክ መስመራችን ላይ ነው። ደስ ነው የምናልፈው። ጤና ይስጥልኝ ስጦታው፣ እንደምን አደርክ?
1: አብራ ይስጥልኝ፣ እንደምን አደራችሁ? እንዲያውም አድማጮች ሰላም ነኝ።
2: በጣም ስጦታው ፈረደ፣
1: አቤት።
2: ንቃትህ ገርመሃል። እንዲያው ጠዋት ላይ በነቃ መንፈስ እንትን ስትል ቡና ወስደሃል ወይ?
1: ያው ቡና እንኳን ጠዋት አልወስድም። ያው ሻይ ነገር ያው አለ አይደለ? ተፈጥሮ ቅጠሎች እንደዛ አድርጌ ከእናንተ ጋር ለመዘጋጀት ያው ጉንፋን ያዝ ይመስለኛል፣ ግን ደህና ነኝ።
0: ኧረ ደህና ነህ፣ በደንብ ነው የምትሰማው። ጥሩ። እስኪ ያው የተለያዩ ርዕሰ ጉዳዮች አለ የምንወያይባቸው፣ ከመጀመሪያውን ጀምር።
1: እንግዲህ ያው በእኛ ህብረተሰብ ጉዳይ ሁለት ነገሮች እታዘበዋለኝ። አንደኛው የዕለቱ ያው በሀገር አቀፍ ያለው ምርጫ ያው እንቆቅልሽ ነው። እንግዲህ ያው ከመጀመሪያው ግን በየቦታው ያሉ ወንድሞች አቶቻችን በአንድ ላይ ቢሄዱ የኛው ድምፅ አይከፋፈም ነበር። እንግዲህ ምን ይሁን ያው እንግዲህ እያንዳንዱ ግን የዴሞክራሲን መብቱን ይጠቀም ነው የምለው። ይህን ነው በፖለቲካ ያለው ጉዳይ። በጣም ትንሽ ያሳዝናል። በእኔ እይታ ሁለትያ ምርጫ እንሄዳለን የሚል ፍራቻ አለኝ። ሰው ግራ ገብቶታል። መራጩ ህዝብ ጠቅላላ እኛ አማርኛ ቋንቋ ስንተናገር ሳይሆን ጠቅለል ባለ መልኩ በየአውቶቡሱ በዛ ስሰማ ሰው ግራ ገባው ይመስለ ይጣላል፣ ይፋጃል። በጣም አስቸጋሪ ነው ያለው። እንግዲህ ያው ወሳኙ የዕለት ሁለት ነው። እኔ ግን እንደ አንድ ዜጋ ሁሉም ሰው ወጥቶ መብቱን ይጠቀም ነው የምለው። የሀገሪቱን ገንዘብ ለመቆጠብ ከተፈለገ ወደ ሁለትያ ምርጫ እንዳይወስዱና ህዝቡ ወጥቶ መብቱን መጠቀም አለበት ነው። እንግዲህ እኛ በጦርነት ሂደን መዋጋት ካልቻለ በምርጫ ደግሞ ብንዋጋ ደግሞ አንዱ ያቸንፍና ያው የሀገሯ ገንዘብ ይቆጠባል ማለት እንፈልገው ምጨምሩ ካለ
0: ጥሩ ነው።
2: እኔም በእርግጥ እንዳልከው ስጦታው ምርጫው ብሔራዊ አገር አቀፍ የክነሴት የፓርላማ ምርጫ ቀኑ እየተቃረበ ስለሄደ በዚህ ላይ ድምጻችን እንዴት ነው? በምን መልኩ ነው በተለያየ ቡድኖች ፓርቲዎች ሊበታተን ነው የሚለው ስጋት በሁላችን ላይ ነው ያለው። ለምሳሌ በካሆላ ባንድ እነ ፒኒና በያሻር ደግሞ ሁለት ነው ሶስት እጩ ተወዳዳሪዎች አሉ። እንደገና በያሃድ ፓርቲ ደግሞ እጩ ተወዳዳሪዎች አሉ። በሊኩድ ፓርቲ እስካሁን በርግ ማህበረሰባችን የተወካይ የለም የሚሉ ሰዎች አሉ። እንዴት ነው የሚሆነው ብለ ታስብ?
1: ይኸውልህ ወደ ይሄ ነው እኮ የመጀመሪያም እኮ ያልኩት እኮ የሆነው ተመራጭ ነው የሚሉ ተመካክረው በአንዱ ፖለቲካ አቋም ቢሄዱ ኑሮ ድምጣችን በተንም ነበር ያልኩት ይሄ ነው። እንግዲህ ያው አሁን በአሁኑ ሰዓት አስቸጋሪ ሆነ ያሉ ያው አዲስ ፖለቲካ የሚመሰርቱ አንዳንዴ ያው የህጉን ማልፉ ከሆነ የእነሱ ድምፅ በረሃ ገባ ማለት ነው። እንግዲህ ይሄኛ ያለ ነው። ይሄ በሬዲዮ እንግዲህ ያው መንግስት ሬዲዮ ስለሆነ ይሄ ነው ማለቱ አስቸጋሪ ሳይሆን፣ ግን ህዝቡ ማን ይጠቅማል፣ ማንኛው አንጋፋ ፖለቲካ እንምረጥ አንዘር የህዝቡ ምርጫ ነው።
0: ህዝቡ ያውቃል ማን እንደሚጠቅመው፣ ግን የመምረጥ መብቱን ይጠቀም ነው።
1: እኔም ጥልቅላለ መልኩ መመርጠውን ያውቃለሁ፣ በድብቅ ነው ምርጫውም። ነገር ግን ድምጤት ምሎ በረሃ እንዳይገባ ምሎ በወዳጅ በዘመድ በጓደኛ በተለያዩ ጥቃቅም ነገር ሳይሄድ ድምጡን ከሚፈልግ አስፈላጊ ቦታ ማስቀመጥ የዜጋው ጉዳይ ነው። የተመራጮችማ ታያቸው ይኖሩ፣ እነሱን አሁን አልወቅስም። ይቅናቸው
0: እውነት ነው። አዎ፣ ሌላ ርዕሰ ጉዳይ አለኝ ብለሃል። እስኪ ያው
1: ሌላው አርዕስቱ እኛው በእኛ ማህበራዊ ኑሮ ነው። ብዙም ጊዜ ለውጥ የማይታየው እልቅሶን በተመለከተ ሁለት ነገሮች ይጋጫሉ። እልቅሶን በሆነ ጊዜ አስተማሪዎችም ሆነ ራባ ይመጣሉ፣ ወሪት ይማራሉ። የኛ ይሄ የዋህ ህዝብ ከሰዓት በኋላ ነው የሚመጣው እልቅሶ ሊደርስ። ያሳዝነኛል። ይሄ የዋህ ህዝብ እንዲያው ባህሉ ሰርጦ ገብቶ ያለ በደማችን የእልቅሶ ጉዳይና የሰርግ ጉዳይ ነው። ያ ሰው መጥቶ ይቆማል። አሁን ወሬ ትምህርት ተይዟል፣ ቁሙ ይባላሉ። እኒያ ሰዎች ደግሞ አንዳንዶች እናት ልጆቻቸውን በመኪና ይዘዋቸው የሚመጡ ልጆች ትዕግስት የላቸውም እና ለሚመጣው ለዚህ የዋሃዝ መጥቶ እጁን ዘርግቶ ለሚሄደው የዋሃዝ ቦታ ቢሰጠው ምን አለ? በተለይ አሁን በዚህ ላይ በስታ በስተት የሚገባቸው ወይም ራባን ወይም ቄስ የሆኑ ሰዎች በዛ ተወሪት እኮ ግዴ ሰው በመጠቀና አለ ምን ማረው ሁልጊዜ መማር ይቻላል ለዚህ ቦታ ቢሰጡት ምን አለ ነው እኔ ያጋጠመኝ በትክክል ነው እንጂ ዝም ብዬ ወይም ፈልቅ አይደለም እነሱ መተው አይዲጂ እኮ ለተቆጣ ነው እየጠበቀሽ ሳላገኛቸው ይጨናነቃሉ ይሄ ምንም ለውጥ የለውም ሌላው ደግሞ እንዳሁን እንደ አዲስ ልቅ ሰው ሆኖ ያል 30 ቀን ነው ያልደረሰ ሰው ደግሞ ጠብቆ ሀሰራው ለየር ጧት ይመጣል ሰዎቹ አዘንተኞቹ ቀብር ሊያዩ ሂደዋል ተብሎ ብዙ ሰዓት ይጠብቃሉ እነዛ ሰዎች እሄ በእውነት እንዲያውም በኔ እይታ ነው እንደ ግል እንደ አንድ አድማጭ ወላጆች እንዲያው እንዴት ነው ንዛዜ ቢያስቀምጡስ ምን አለ ወጣቱ አልሰማም ጭራሹን ሰዎች መተው ደግሞ እኛን ባልታቆታላችሁ መተው ቅፍ አድርጎ እዚያብራትናሽ እዚያብራትና ወንድሜ ብሎ ትክሻን እና ቅፍ አድርጎ ካላዛ አደረሰ አይቆጥረውም በዛን ጊዜ ልብሽ አይገኝም በተለይ በተለይ አሁን ልክ ችግር ማየው ሁለቱ አንድ እናት ኑራ ወይም አባት ኑሮ ሁለቱ ሲሞቱ ልጆቹ በርሃ በልታቸዋል የዛን ጊዜ ማናዋዘን የሚደረሰው አክስት አጎት ወይም ተራሰው ዝም ብሎ መንደረኛው ነው ልጆች የትም የሉም እና ይሄ በእውነት ትምህርት መስጠት አለበት በየቤቱ ይሄ በቤትኛ የምናደርገው ነው የውጭ ትምህርት የሚያስፈልገው አይመስለኝም ነገር ግን እኛ ይሄን ለልጆች ማስገንዘብ አለብን
2: ስጦታው
1: አቤት
2: እንዳልከው ማህበረሰብ ይሄም ሰው ሊደርሳል ሞት ሀዘን ያለ የነበረ ነው ግን አሁን 7 ቀን ሀዘን በቃናነት ሀዘንተኛ ቤተሰቦች ከመጀመሪያው ቀን ተቀበረበት ቀን ለ7 ቀን በሀዘን ቤት መቀመጥ አለባቸው እዛን ጊዜ እስከዛ በሳምንት ጊዜ በየቤቱ የሄደ ማስተዛዘን ይቻላል የኛ ባህል ግን ያዘው ምንድነው ለ7ኛው ቀን ብቻ ነው ሁሎች የሚሰበሰቡ
0: ጭራሽ ደሞ 30 ለ30 ቀን 7 ብቻ ሳይሆን
1: 30 ነው ለባሁን አሁን ያለ ይሄ 7 ቀን ዳስ ይዘር እንኳን ያዘን እንኳን ይዘረጋል እዛ መድረስ ይቻላል ነገር ግን ሁሉኩና እናገኛቸውም የሚባል ነገር አለ ግን እንደ ማህበራዊ ግንኙነት ተቆጥሮ ራሱ 7 ቀኑ በዛ ምክንያት ሁሉም ሰው አይ በ7 ነው የሚሻል የሚባል ትርጉም ነው የሚሰጠው በ7 የዛን ጊዜ ደግሞ ልጆች አይገኝም ሌላው እኔ ያተኩር ያደርጋለሁ አሁን ለምሳሌ አንድ ሰው ምሽት በኋላ ቀብር ተቀበረ ምሽት ይጎርፋል አዛ ማhall የሃይማኖት መሪ ብዙን ጊዜ ራቦች ነው የሚመጡ በዚህ ጉዳይ የቄሶች ባር ቡራክ ያደርጋሉ እዛ ዋላ ብዙ ነገርም ያለ አሁን ይመጣ ልጆች ይሰበሰባሉ ቤተሰብ ይጣራል ያነ ግን ሊደርስ የመጣው ሰው ኦሞ ግማሳት ይጣበቃል ለዛ በላይ ይጣበቃል
0: ያው መሻሻል አለበት በጣም አው
1: በኋላ ምን ነው ግን ለኔ ይሰሙኛል አሁን የሃይማኖት መምሮች ራባንም ሆነ ቄሶች በተለይ ራባንም የተሾማችሁ ያ ደካማ አባታችሁ ሽማግሌ እናታችሁ ስንት አገር ጥሰው መተው ለዚህ ቦታ ስጡት ወሬትን መማር ሁልጊዜ 30 ቀን አለ ከመተ ጀምሮ በዛን ቀን ብቻ አይደለም በለት ሁለት እና ይሄን ለማስገንዘብ ፈልጌ ነው
2: ጥሩ ሐሳብ ነው ጥሩ ገጥ
1: ታሁን ለህዝባችን ንዘን ነው
2: እሺ እናመሰግናለን ጀዋቶ
1: መልካም ቀን
0: እናመሰግናለን
1: እሺ መልካም ቀን
2: እንግዲህ በቀጣይነት ወደ ኦሪጅ መንገደኛው ጋዜጠኛ ማመስመር ላይ ያለነ ኦሪጅ ጀምበር ኦሪ መንግስቴ ወይም ጀምበር መንግስቴ ሸዋቶ እንደምን አለ?
3: እኔ ስንኝ እንዴት አደራችሁ? ሸዋቶ መልካም ሳምንት ይሻያሁ ወርክነሽ እንደም ደሞ ነው በፊት የነበረው አቶ ስፖታው ፈረደ ተውኛን የተነከነው ወነቱን ነው እና እንደምን አላችሁ ለህዝብ እስራኤል በሙሉ እንኳን ለዚህ ጊዜ ያደረሰን
0: እና መሰግናለን። እንዴት ነበር ትናንት ሲምሃቶራ?
3: በመጀመሪያ ደረጃ የዘንድሮ ሲምሃ ቶራ በጣም የተለየ ነበር። የተለየበት ዋናው ምክንያት ያው እስካሁን ድረስ ባለፈው አመት የኢራን ጦርነት ስለነበር ብዙ ሽብር ነበር፣ ዛሬ ጥልን አይጥልን የተባለ ነበር። በዘንድሮ ለት ግን የተረጋጋ ሲምሃ ቶራ ወይም ደግሞ የኦሪትን 53 ሳምንት ተነቦ የሚጨረስበትን የኦሪትን ከዘፍጥረት እስከ ኦሪት ዘዳግም የሚያልቅበትና አዲስ ምዕራፍ የሚጀመርበት ነበር። ያው እንደሚታወቀው ሁሉ ብዙዎቹ በሃይማኖት አክራሪዎች በእኛም ቢሆን በተለያየ ጸሎት ቤቶች ወጣቶች፣ ሽማግሌዎችም አብሮ ካንድ ላይ በመሆን የኦሪትን ትምህርት ለሊቱን ሁሉ በመማርና በትላንትና ወለት ደግሞ ያው ልክ ኦሪቱን ይዞ በመዝወር ኦሪቱን ያወጡ በማንበብ በጣም ደስ የሚል ነበር። ያው ወደ ማታ ደግሞ በተለያየ በአጻሮት የቱ ኦሪቱን አውጥቶ በጭፈራ በደስታ እንኳን ኦሪቱን አስጀምሩ አስጨረሰን በማለት በጣም ደስ የሚል ዝግጅት ነው ነበር። ያው በኮቴል አማራቪ ደግሞ እናንተ ባላችሁበት ያው እንግዲህ እናንተ ታውቃላችሁ እንዴት አይነት እንደነበረ። ሌላው ደግሞ ትልቁ አሁን ባለፈው በዚህ በስምሃት ተራ ይሄን ቀን እንዳመት አድርገውኛ የሞቱትን እንድናስብ ስንል 7 ቀን 10ኛ ወር 2023 ምን ነበረው ያው የዱባይ ፍላይ የኦማን ረዳት አብራሪ ሊያደርገው ነበረው እንጂ ሽብር ደግሞ እግዚአብሔር በታምራት ስላስቀረው በዚህ ሁሉም ትልቅ የደስታ የምስራች ለነበረ በጣም ደስ ያለን የነበረ።
0: አው በርግጥ ካለፉ 3 አመታት በኋላ ዘንድሮ በጣም በተረጋጋ ሁኔታ በየቦታው በደስታ ነው የተከበረው። ምንም እንኳን እንግዲህ የታሰበ ቢሆንም 3ኛ አመቱ ይቀን በደስታም ይታሰባል። ነው ማወዛጋቢ ሐሳቦች እየተነሱ ነው አሁን የደስታ ቀን ነው ለምን በዚህ ቀን ይሄ ከባድ ሀዘን ይታሰባል አይ ያዘኑ መረሳት የለባትም መታሰባለበት ቢባልም ግን አሁን እንዳልከው በአብዛኛው በጥሩ ሁኔታ እንዳለፈ ነው በዘገባዎችም سنመለከተው። ኮቴልም እንዳልከው ትናንት በጣም ጥሩ ቀን ነው ያለፈው ከባሉ ጋር ተያይዞ።
3: አዎ ደግሞ አሁን ደግሞ እናንተ በትንተናውና በዜናው እንዳቀረባችሁት ያው ኖቫ ከተባለው የዛሬ 3 አመት ብዙ በስቃይ የተገደሉ ወገኖች እንግዲህ ወደ 2000 ከዚያም በላይ ወደ 2700 ነው ወደዚያ የሚያቀርቡ የሞቱ የሰራውቱ ክፍልም ነፃው ዜጋም እና ያው በስምሃት ተራ ትላንትና እንደተከበረ ነው። በአንድ በኩል ይሄ ከዚያ ሀዶ ማክበሩ በጣም ጥሩ ነው ብዬ አስባለሁ። ለምን ለጠላቶቻችን ደስ ማሰኘት የለብንም? ለምን ያንን ቦታ ሁልጊዜ የልቅሶ ያዘን መታሰቢያ በአዘኑ መታሰቢያ ጊዜ ያዘን መታሰቢያ ወዚያ በተያጥሩ ነው። እንዲሁም ደግሞ ልክ ይቀን በደስታ ቀን ወደዚያ ሂደው ይሄን ደስታቸውን የሚያብበውን አበባ የሚያፈራውን ፍሬ ስለቆረጡ ይህ አበባ በጠላቶች እጅ እንደተቆረጠ ወይም የሚያፈራው ዛፍ በጠላቶች እንደተቆረጠና እንደተጨነገፈ መቆጠር የለበትም። ይሄን ሁኔታ ለልጅ ልጅ መቀጠል ያስፈልጋል። ነገር ግን ዋናው ትልቁ እዚህ ሀገር ይዞን ያለም በተለይኛ ኢትዮጵያ ቤተ እስራኤሎችንም በተለያየ በግብጽም ቢሆን ሲወጡ የነበሩት ሃይማኖታችን መተው የለም። ቅዳሜ ከሁሉም የበለጠ 6 ቀን እግዚአብሔር ትራውን ሰርቶ በ7ኛው ቀን ያረፈባት ስለሆን ይሄ ምስባ ደስታ የሚባለውን ቀን በቅዳሜ ሁለት ባናደርገው ጥሩ ነው። ለምን እኛ በአንድ መንገድ ብንበድል በ7 መንገድ በድል እጥላቸዋለሁ ስለሚል ይህ ሁሉ አይደለም ያምነው ግን በዚህ ላይ ጥንቃቄ ብናደርግ ጥሩ ነው እላለሁኝ።
0: ጥሩ ያለን ጊዜ እንግዲህ ገደመናው ብዙ ምን ወያይበት ወሪ በርግት ካንተ ጋር ያው በየጊዜው ስለምን ወያይ በሰፊው ነው ወያይበታለን እንዳልከው ሁለት የተለያየ ሐሳብ ነው ያለው እስኪ ሌላ ጊዜ በሰፊው ነው ያለው።
3: እና ደግሞ አሁን ያው እንግዲህ ዛሬ የልጆቻችን የትምህርት ቤት መመለሻ ስለሆነ እንኳን የረፍቱን ጊዜ የዲየቱን ባልጨርሰው ወደ ትምርት ገበታችን ያገናኘን ላለው አመሰግናለሁ በእያንደነበት መልካም ነው።
2: በጣም ግሩ ሞሪ ያው ትምርት ቤት ወደ ሲመለሱ በረፍት ላይ በኋላ በስኬታማ ጥሩ የትምርት ዘመን
0: እንደምንኛለን። እና መሰግናለሁ መልካም ቀን ይሁንልህ።
2: ቸባቶ
0: መልካም ሳምንት። እንደው ቀደም ባጭሩ ያላየ ነው ዲዮ ታሮንት ላይ ቀረበ ዘገባ ነው አዲስ የካድሩሳሎ የሚቅርጫት ኳስ ቡድን አፖይላ ሽሻ የሚል በ6 ሃማስ ዋሻ ውስጥ በጨፈጨፋቸው ስም ያቋቋሙና ያው በነሱ ስም ቢሆንም ግን አጠቃላይ ሁሉንም በዚህ ጥቃት የተፈጨፉትን የሚያስቡ አዲስ የቅርጫት ኳስ ቡድን ተቋቋመ የሚል ዘገባ ነበር። ሻያው እንግዲህ ብዙ አዳዲስ ዘገባዎች አሉ ጊዜ ገደበን በቀኑ ስርጭታችን አድማጮች እናደርሳለን። መልካም ቀን ለሮኔ እንደሃን ምስጋና ይድረሰው ለቴክኒክ ባለሙያ
2: ታናን ሰዓት በሰላም ያገናኘን ሸቦአቶፍ።

0: ትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ተረስተልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ሸዋቶፍ መልካም ሳምንት። እለቱ እንደ አብራን ዘመን አቆጣጠር የምርሾን ካፍጊ ሜል በትሽሬ ታፍሽን ፔይዘይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 4 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 24 ቀን 2019 ዓመተ ምህረት ነው። የከሰዓት በኋላ ማረኛው ስርጭታችን እንደሆ ጀመረ። የቴክኒክ ባለሙያችን ሮኒን ዳን ሲሆን የፕሮግራሙ አጠናካሪ ሃና ስፈራውናት የስትሪት ተረኛ አስተናጋጆች ኢሻያው ደጉ ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛ ወቅታዊ ዘገባና ቀርባለን። ከዛም ሳምንታዊ ከእናንተ ጋር ምናደርገው ውይይት ይቀጥላል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል። ሻዮ
1: ወርቅነሽ አመሰግናለሁ። አርስተ ዜና ጥቅምት 7 2023 ዓመተ ምህረት በለተ ቅዳሜ ሰንበት የደረሰው ሽብር ጥቃትን ግድያ የሶስት አመት ብሔራዊ መታሰቢያ ስነ ስርዓት ዝግጅቶች ትናንት ማታ ጀመሩ። ከሶስት አመት በፊት የተነሳው ጦርነት 2347 እስራኤላውያን ህይወት ቀጥፏል። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ በአየር አደጋ የተሰነዘረውን የሽብር ጥቃት ሙከራ ቢከሽፍም መንግስት በቸልታ እስራኤላውያን እንደገና አሳልፎ ሰጥቷል ሲሉ ተቹም። በፍላይ ዱባይ አየር መንገድ አውሮፕላን የተቃጣው የሽብርን ጥቃት ሙከራ በህዝብ አወዛጋቢነቱ እንደቀጠለ ነው። የፍላይ ዱባይ በራም በሽብርተኝነት ትግል ላይ የተሰማራም የቀድሞው የሞሳድ ባለሙያም አጠራጣሪ ወይም ችግር ያለባቸውን አብራሪዎች መረጃም የሚያቀዳጅ ዓለም አቀፍ አካል ሊቋቋም እንደሚገባም ሐሳብ አቀረቡ። በርሼባ ከተማ ነዋሪ የሆነው ዶሮን ቡክባዛ ለኢራን በመሰለል ወንጀል 3 ዓመት ጽኑ እስራት ተፈረደበት የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጥቅምት 7 2023 ከባድ የሽብሩ ጥቃት ግድያ 3ኛ ዓመት ብሔራዊ መታሰቢያ ስነ ስርዓት ዝግጅቶች ትናንት ማታ ጀመሩ። ሴት ልጁ ኖዋ በሐማስ እገታ ውስጥ የተገደለችው አባቷ አቢ ማርዛኖ ከእገታም የተወሰደው የደምስ ቅጅ አሰምቷል። ወጣቷም ኖዋ ማርዛኖ አዛ ውስጥ ከመገደሏ በፊት የደምስ ቅጁ ስሜ ኖዋ ማርዛኖ ይባላል፣ የአባቴ ስም ደግሞ አቪ ማርዛኖ ይባላል፣ የእናቴ ስም አዲ ማርዛኖ ይባላል፣ የምኖረው በሙዲን ከተማ ነው፣ እድሜ 19 ዓመት ነው፣ የእኔ መሰረቱም ከሞሮኮ ከፖላንድና ከዩክሬን ነው። እኔ አዛ ውስጥ እገኛለሁና አሁን አዛ በሙሉ በጢሊም በሚሳይሎች እየተደበደበች ስለሆነ እባካችሁ ይህን የተኩስ አቁሙ፣ እኛም ከአጠገባችን ከተጠለፍንበት ቦታ አካባቢ ከባድ ፍንዳታ እንሰማለን የሚል ጥሪ አስተላልፏን የተቀድ ድምጿን አሰምቷል። በመጪው ሮቭ በያሪኮን ፓርክ በሚካሄደው በጥቅምት 7 የቤተሰቦች ብሔራዊ የመታሰቢያ ስነ ስርዓት ላይ 10 ሺዎች የሚቆጠሩ እስራኤላውያን ይሳተፋሉ ተብሎ ይጠበቃል። ከስነ ስርዓት መሪ አቅራቢዎቹ አንዱ ከሞሮኮ የተመለሰው ከምርኮ የተመለሰው ኤሊ ሻራቢ ለህዝብ ጥሪ አቅርቧል። የመታሰቢያው መሪ ኤሊ ሻራቢ እንደተናገረው ከ50 ሺህ በላይ እስራኤላውያን ታዳሚነት ለመገኘት አስቀድሞ ትኬቶችን ቆርጧል። ይህ ሊገኝ ከሚችለው ሁሉ ጅግ ትልቅ አቅቅፍ ነው። ባለፈው መጨረሻ ሳምንት የልጆችን የኖዋ እና የሃይልን የልደት ቀን ልናከብር ይገባን ነበረ፣ ግን ምን አሸባሪዎቹ ጠልፈው ገደሏቸው። ያሳዝናል ይላል። እሱም በጥምላ ቤተሰቦቹ ነው የተጨፈጨፉ። ባለቤቱ ሊያ፣ ሁለት ሴት ልጆቹ ኖዋና ያሄል ተገደሉ። በተጨማሪ ደግሞ ወንድሙ ዮሲ ሻራቢ ወደ አዛ ተወስዶ ታፍኖ በምርኮ ተመልሷል ይላል ዘገባው። በጥቅምት 7 ትልቂት 3ኛ ዓመት መታሰቢያ ነገ በካን 11 ቴሌቪዥን ጣቢያም ዝማን ኢሜት የተሰኘ እውነት ሰዓት ፕሮግራም ልዩ ክፍል ያስተላልፋል። በዚህ ምለትን ከደረሱት በርካታ ጉዳቶችን በመካከል በቤርሺባ ከተማ በሚገኝ ሶሮቃ ሆስፒታል የተመዘገቡ የምስል መዝገባት ቅርጾችም ይቀርባሉ። የኖቫ የሙዚቃ ፌስቲቫል የተረፈችው አጋም ዮሴፍ ዞን በዚህ ቴሌቪዥን ጋር ቃለ ምልልስ ያድርገውላታል። ይህም እሷም ትታያለች። እሷም እንደተናገረችው ባደረጉላት ቃለ ምልልስ እኔ በእውነቱ እደርሳለሁ፣ እናም ዳን በእኔ ግምት የሶሮካ ምክትል ዳይሬክተር የሆነው እንዲህ ይጠይቀኛል ብዬ አላሰብኩም ነበረ። በህይወት ቆስዬ በሆስፒታል ሕክምና ተሰጥቶኝ ከቤተሰቦች ጋር በመገናኘቴ በጣም ደስ ብሎኛል ትላለችም። ከሶስት ዓመት በፊት የተነሳው ጦርነት 2343 እስራኤላውያን ሕይወት አጥፍቷል። ይህ መረጃ ይፋ የተደረገው በመከላከያ ሚኒስቴርና በብሔራዊ የኢንሹራንስ ተቋም መረጃዎች መሰረት ነው። በእስራኤል ጦርነትን ለተሰዉ ዜጎች ቁጥር 1318 ስሞች ተጨምረዋል። ይህ መረጃ ሰማዕታት የእስራኤል መከላከያ ሰራዊት፣ የፖሊስ፣ የሻባክ፣ የእስር ቤት አገልግሎት፣ የእሳት አደጋ ተከላካዮችንም የነፍስ አድን ኃይሎችን ጭምር እንዲሁም ሌሎችም በሽብር ጥቃት የተገደሉትን ያካትታል ይላል ዘገባው። የመንገድና ትራንስፖርት ሚኒስትሯ ሚሪ ረጌብ የፍላይ ዱባይ አውሮፕላን በረራ የመከስከስ ሙከራ ክስተት ላይ ቢሮቸው ኃላፊነት የሚመለከት ቢወነጀሉም በኃላፊነት ትክክል አይደለም በማለት ውድቅ አደረጉም። ይህን የአየር ጥቃትን በተመለከተ በዋናነት ኃላፊነት ያለው በውጭ የስለላ ድርጅት የሞሳድ ድርጅት ነው የሚል ምላሽ ሰጥተዋል። የተቃዋሚዎች ፓርቲ መሪ ያይር ላፒድ በኦደጋ ሊጠናቀቅ በሚችል ግፊት እስራኤላውያን እንደገና አሳልፎ ሰጥቷል በማለት መንግስትን ከሰዋል። ላፒድ በሰጡት መግለጫ ላይ ጠቅላይ ሚኒስትሩ የትራንስፖርት ሚኒስትር እንደ ሻባክ ሞሳድ እዚህ ከተፈጸሙ ትላልቅ ስህተቶች አንዱ በሆነው ጉዳይ ጥብቅ የሆነ ሂሳብና ማብራሪያ ለህዝብ መስጠት እንዳለበት ጥሪ አቅርበዋል። በፍላይ ዱባይ አየር መንገድ አውሮፕላን የተቃጣው የሽብር ጥቃትን ሙከራ በህዝብ አወዛጋቢነቱም እንደቀጠለ ነው። የእስራኤል የአሪኪያ አየር መንገድ ዋና ስራ አስፈጻሚም ኦዝ በርኮቢች ለረሸት ቤት ሬዲዮ እንደገለጹት ህጉ ድርጅቱ ለእርሱ የሚሰሩ የውጭ የባዕድ ሀገር ቡድን አባላት ሰራተኞች ዝርዝር መረጃ ለደህንነት አካላት እንዲያሳውቅ አስገድደው ምን ያለው አርኪያ የአየር መንገድ የጸጥታ አካል በሆነ የመረጃ ድርጅት አይደለም። እርሱ አቪዮሽን የሚያስተዳድር የአየር መንገድ ኩባንያ ነው። እኛ በሂደታችን ውስጥ ያሉትን ቡድኖችና በአንዱ ወይም በሌላ ኩባንያ ውስጥ የሚቀጠረው እያንዳንዱን የቡድን አባል እንመረምራለን ነው ያሉት። በመጨረሻም የአየር ጸባይ ትንበያ፣ ዛሬ ሙቀቱ በመጠኑ ይጨምራል። ነገ ሰኞ ግን የሙቀቱ መጠን በትንሹ ይቀንሳል፣ ቀዝቀዝ ይላል ተብሎ ይጠበቃል። ወደ ማክሰኞ ደግሞ በአብዛኛው በደቡብና በምስራቃዊ አካባቢ ዝናብ በጥቂቱ አልፎ አልፎ ይዘንባል ተብሎ ይጠበቃል። የሰዓቱ ዜና የስከዚህ ነው። ወርቅነሽ
0: ሻያው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: አድማጮቻችን ቻችን ስርጭታችን እንደቀጠለ ነው። ዛሬ እንግዲህ ከወቅታዊ ዘገባ በኋላ ከእናንተ ጋር እናደርገው ውይይት ነው የሚቀጥለው። ደውሉ፣ ተሳተፉ። የስልክ መስመራችን የተለመደው መስመር ነው 0723940555 0723940555 ነው። ደውሉ፣ ተሳተፉ።
1: ወደ ወቅታዊ ዘገባ ስናልፍ ባልደረቦች የሰጠ የዘመነ ወርቅ ነሸቴ ሸቦዋቶ መልካም ሳምንት ይሁንልን። በመቀጠል እንግዲህ ወቅታዊ ዘገባ ከዱባይ ወደ ቴላቪቭ ብራ ላይ የነበረውን ፍላይ ዱባይ አየር መንገድ በመከስከስ ሙከራ የተጠረጠረው ምክትል አብራሪ ላይ የሚወጡ የተለያዩ መረጃዎች ምን ይመስላሉ? ከዚሁ ጋር በተያያዘ ደግሞ የእስራኤል መንገድና ትራንስፖርት ሚኒስተር በጉዳዩ የሰጡት አስተያየት ምን ይመስላል? ሰጠኝ።
2: አዎ፣ እንግዲህ ይሄ በፍላይ ዱባይ አየር መንገድ አውሮፕላን ላይ የነበረው ክስተት በጣም አነጋጋሪ እንደሆነ ነው። እንዴት ሆነ፣ ለምን ተደረገ የሚለው እንደቀጠለ ነው። ሰሞኑንም እኛ በተከታታይ ስንዘግበው የቆየ ጉዳይ ነው። አሁን ዋናው እንግዲህ የረዳት አብራሪው ጉዳይ ከእስላም ድርጅቶች ጋር የአልቃይዳን በመደገፍ እንዲሁም ደግሞ ሌሎችን ድርጅቶች በእስላማዊ እንቅስቃሴው ተጠርጥሮ በኦማን ኤር ሲሰራ የነበረውን ከዛ እንደተባረረ ሁሉ የሚገልጹ መረጃዎች ይወጣሉ። እዛም ደግሞ ወደ ሮያል ኤር ማሮክ

0: ከዚህ ከሽብርተኛ ድርጅቶች ጋር እንደውም ፍሪ ፓለስታይን በሚል ነጻ ፍልስጤም በሚል ሁሉ ፖስት እንዳረገ ነው በተለያዩ ድረገጾች ሲነገር የነበረው። የኤልያልን የአርኪያን አየር መንገዶችም ራሱ ሁኔታ በመለጠፍ አንዳንድ ፖስት ያረጋቸው ተገቢነት የሌላቸው ነገሮች እንዳሉ ተነግሯል ተዘግቧል። ያው ብዙ ምርመራም ላይ ስለሆነ ብዙ ነገሮች እየቆዩ የሚወጣበት ሁኔታ አለ። ሌላው ኃላፊነቱ ማን መውሰድ አለበት በሚለው የትራንስፖርት እና የትራንስፖርት ሚኒስትር ጽፈት ቤት ነው እንግዲህ ይህንን የአየር መንገዶችንም ሆነ ሌሎችን የትራንስፖርት ዘርፎች የሚያስተዳድረው በኃላፊነትና እዚህ ላይ ዋና ሚኒስትሯ ሚሪ ረገብ ኃላፊነት እንደሌለበት ነው ቢሮቸው የገለጹት። ነገር ግን የእሳቸው ቢሮና የጸጥታ ጥበቃ አካላት በትብብር ነው ይህንን የሚመረምሩትና እሳቸው እንዳሉት የሞሳድ ድርጅት ኃላፊነት እና የሻባክ እና የሞሳድ ድርጅት ኃላፊነት አለባቸው። የሻባክ ድርጅት ከዚህ ከእስራኤል የሚወጡ በረራዎች ኃላፊነት አለበት። የሞሳድ ድርጅት ደግሞ ወደ እስራኤል የሚገቡ የበረራ ሁኔታዎችን ማን እንደሚገባ የማጣራት ኃላፊነት አለበት ብለው ወደ ሁለቱ ለማሸጋገር የሞከሩበት ሁኔታ አለ። ነገር ግን ዞሮ ዞሮ የትራንስፖርት ሚኒስቴር ጽፈት ቤት የሚተዳደር ስለሆነ እንደዚህ አይነት አሸባሪነት ወይም ደግሞ አክራሪነት ያለው የኦማን ዜጋ እንዴት ወደ እስራኤል በሚመጣ አውሮፕላን አብራሪ ሊሆን ይችላል? ዲፕሎማሲያዊ ግንኙነት በሌላቸው ሀገራት መካከል ያለ ዜጋ እንዴት ወደ እስራኤል ይመጣል የሚለው አሁንም ብዙ ጥያቄ ያስነሳ ነው። የተለያዩ ሀሳቦች ይነሳሉ፣ ግን መነጋገሪያነቱ እንደቀጠለ ነው።
1: ይህ በእንዲህ እንዳለ ወርቅነሸት የደረሰው የሽብር ጥቃት ሙከራ ከሸፈ እንጂ እንዲያው ይህ ታሪክ በአየር በረራም ዓለም አቀፍም ሕግ ያለበት ሆነና ለእስራኤል መቼም በዚህ በምኖርባት መካከለኛው ምስራቅ መቼም በጠላት የተከበበች ሀገር እንደሆናን እንዴት ይታያል? የሚያስተምር ይሆናል ወይ?
2: የሚያስተምር እንግዲህ ምናልባት እንዳልከው ሊሆን ይችላል። ለወደፊቱ በዚህ የሽብር ጥቃት ሙከራ ምክንያት ያው ሙከራን ብለው መቼም በታምር ሁኔታው ሳይደርስ ቢቀየርም በዚህ ምክንያት እንኳን እስራኤል ሌሎች ሀገራት አው ብዙ ነገር ሊማሩ ይችላሉ። ምናልባት ይህ ችግር ዓለም አቀፍ ችግር ሊሆን ይችላልም እየተባለ ነው። ምክንያቱም በተለያዩ ሀገራት እንግዲህ የተለያዩ እምነት ተከታዮች አሉ ከሀገራቱ ጋር የዲፕሎማሲ ግንኙነት የሌላቸው ሆኖ ግን እንደዚህ አሁን እንደሆኑ አጋጣሚ የኦማን ዜጋ እንደሆነ ነው የሚታወቀው። ግን ከእስራኤል ጋር ዲፕሎማሲ ግንኙነት ካላት ሀገር አየር መንገድ ተቀጥሮ ነው አብራሪ የሆነው እና በዚህ መንገድ ችግር ይፈጠር ይሆናል የሚል ስጋት እንዳለ እየሰማን ነው። እንዳልከው ከዚህ ብዙ መማር ይቻል ይሆናል። ሌላው የአሸባሪው ማንነት ሰጠኝ በሰፊው ገልጾታል። የኦማን ዜጋ እንደሆነ ነው እንግዲህ በሚወጡ መረጃዎች የሚነገረው ሀማም ኤል ሀማሚ። በኦማን በኩል ግን እስካሁን ምንም የተባለ ነገር የለም። ጥቃቱንም አልደገፉም አልተቃወሙም ነው የሚባል። ዜጋ መሆኑንም የኛ ነው አይደለም አላሉም። በጣም አክራሪዎች እንኳን አክራሪ ኢስላም ድርጅቶች እንዳልደገፉ ይነገራል። እንግዲህ የተለያየ ሀገራት ያሉ አክራሪ ድርጅቶችም ጥቃቱን ግን በኦማን በኩል ነገሩን እንደው በዝምታ እያለፉት እንደሆነ እየተነገረ ነው። ያው ምርመራው እንግዲህ መካሄድ የጀመረው ሳውዲያ ነው። ሳውዲ አረቢያ አውሮፕላኑ ካረፈ በኋላ የሳውዲ ደህንነቶች ነው ምርመራውን ያካሄዱትና ከሳውዲ በወጣው መረጃም ጥቃት ያው በእስራኤል ምድር ላይ በእስራኤል ሰማይ ጥቃት ሊያደርስ እንደነበረ ነው የተነገረው። በተባበሩት የአረብ ኤምሬት በኩልም እንደዚሁ ተመሳሳይ ነገር ነው የተነገረው። የኦማን ዜጋ ነው በእስራኤል ላይ ጥቃት ለማድረስ አስቦ እንደነበረ መረጃዎች ወጥተዋል። ሌላው ቅድም ሰጠኝ የጠቀሰው አሁን ፖስት ያረጋቸው በራሱ መገናኛ ማህበራዊ መገናኛ አውታር ሶሻል ሚዲያዎች ፖስት ያደረገው አስቀድሞ ያዘጋጀው ነው። እንግዲህ ከበረራው ይሄ አደጋ ከደረሰ በኋላ እሱ በቁጥጥር ስር ውሎ ምርመራ እየተደረገበት ፖስት እንደሆነና አስቀድሞ ያዘጋጀው ቲዝሙን ያደረገው ነውና ምናልባት እንግዲህ ሆን ብሎ ያደረገው ሊሆን ይችላል። ጥቃቱ ከደረሰ በኋላ ያው አስቦበት ነበር እንዲባል መረጃዎቹ በእንደዚህ አይነት ሁኔታ የተስተካከሉ እንደነበረ ነው እየተነገረ ያለውና እንግዲህ ውሎ አድሮ ደግሞ አዳዲስ መረጃ ይወጣ ይሆናል። ነገሩ ምርመራ ላይ ስለሆነ ያለው ሁኔታ ይህን የሚመስለው በዚህ በኩል
1: ትክክል። እንግዲህ ይህ ያልተጠበቀ የአየር ጥቃት ሙከራ መቼም ብዙ ሀገሮችን የሚያስተምር ነው። እንግዲህ ባዕዳን የውጭ ፓይለቶችን በተመለከተ የነሱን ሁኔታ ማንም ባክግራውንድ ምን የት እንደመጡ አቋማቸው ምን እንደሆነ በመጠናት ያለበት ጉዳይ እንደሆነ ነው። ብዙ ይማራል ተብሎ ይጠበቃል። ወደ ቀጣዩ ወቅታዊ ዘገባ ስናልፍ እንግዲህ ህዝበ እስራኤል የጥቅምት 7 ለተ

0: ቅዳሜ ሰንበት ላይ 2023 ዓመተ ምህረት የደረሰው ከባድ የሽብር ጥቃት በተመለከተ ብሔራዊ የመታሰቢያ ለስነ ስርዓት እየተዘጋጀ ነው። በመንግስትና በሰፊው ህዝብ መካከል ያለው ስሜት ምን ይመስላል? ወርቅነሽ?
1: ስሜቱ በጣም ከባድ ነው። እንግዲህ ያው ድባቡን እያየነው ትናንት ጀምሮ ዛሬ የተለያዩ ዝግጅቶች በተለይ በዚህ ጥቃት ሰለባ የሆኑ ቤተሰቦች ያው ስሜታቸውን እየገለጹ ናቸው። የተቀረጹ ድምጾችን እያስተላለፉ ናቸው። በሐማስ እጅ ተጠልፈው የሄዱ ዜጎች በህይወት ያልተመለሱም አሉ። እነሱ ህይወታቸው ከማለፉ በፊት የተናገሩት ድምጽ እየሰማን ነው። በጣም ይዘገንናል። አሁንም ልክ ጥቅምት 7 3 አመት አልፎታል ይሄ አደጋ ከደረሰ። ግን አሁን የትናንት ትዝታ ሆኖ ነው የሚታየው ለሁሉም እስራኤል ዜጎች። ይህ መታሰቢያ እንግዲህ ነገ ጥቅምት 5 እና ከነገ ወዲያ ጥቅምት 7 ሁለት ቀን ይታሰባል ተብሏል፣ ተዘጋጅቷል። የነገው በሃር ሄርጼል በኢየሩሳሌም በሚገኘው ብሔራዊ ወታደራዊ መካነ መቃብር ነው የሚካሄደው። የ7 ደግሞ ጥቅምት 7 ኦክቶበር 7 በሮቭ ነው የሚካሄደው። ሮቭ ደግሞ በፓርክ ያርኮን የሐዘንተኛ ቤተሰቦች እንግዲህ በተገኙበት እስካሁን ድረስ ከ50,000 በላይ መግቢያ ካርድ እንደተሸጠ እየተነገረ ነው። ይታሰባል ተብሏል። ነገና እንግዲህ ከነገ ወዲያ ከማክሰኞ ወዲያ ሮብ ነው ሁለት ቀን ነው የሚታሰበው፣ በአምስትና በ7። በዚህ ሁኔታ እንግዲህ እስካሁን ድረስ የዚህን ጥቃት ሁኔታ የሚመረምር ሀገር አቀፍ መንግስታዊ ኮሚቴ አልተቋቋመም። ይህም አንድ ትልቁ አከራካሪ ርዕሰ ጉዳይ ነው። በመንግስትና የጥቃቱ ሰለባ በሆኑ ቤተሰቦች መካከል ያለው አለመግባባት አሁንም በመታሰቢያ ዋዜማ ላይ ጎልቶ እየተሰማ ነው ያለው። እንግዲህ ነገና ሮቭ ነው የሚታሰበው። በስፋት የምንመለከተው የመታሰቢያ ዝግጅት ነው። ይሄ ነው ምለው እኔ በእኔ በኩል ይሻየው
0: በጋለው በወቅታዊ ዘገባችን ሰጠ።
2: እዚህ ላይ እኔ የምጨምረው ባጭሩ አሁን ወርቅነሽ እንደገለጸችው ሁለት ቀን ነው መታሰቢያው። በመንግስታዊ ደረጃ ያው የምኻት ወራ የዋለበት ስለሆነ ኦክቶበር 7 ያው ባለፈው አመት ከአመት በፊት በነበረው የዛሬ አመት ሲታሰብ መንግስት ቀኑን ወስኗል እና በሁለቱ መካከል ልዩነት አለ። በህብረተሰቡ በተለይ ደግሞ የሐዘንተኛ ቤተሰቦች እና በመንግስት መካከል ማለት ነው። አሁን ካፍ ዳሌት በትሽሬ ነው በየአመቱ እንዲሆን መንግስት የወሰነው፣ ወይም ደግሞ በሻባት ካለ ካፍ በትሽሬ ይሆናል። አሁን ሐዘንተኛ ቤተሰቦች የሚሉት ምንድን ነው? ያው በዋለበት ጥቅምት 7 ነው ችግሩ የደረሰ፣ በጥቅምት 7 ነው አብዛኞቹ መታሰብ አለበት ይላሉ። ሌላው ደግሞ መንግስት ደግሞ በዕብራውያን አቆጣጠር ነው እንደዚህ አይነት ነገሮች የሚታሰቡ ብሎ መንግስት ያው እንግዲህ ከዛሬ ምሽት እስከ ነገ ምሽት ድረስ እንዲታሰብ የወሰነበት ሁኔታ አለ። ያው ዛሬ ምሽት ጀምሮ አብዛኛው ትኩረት የሚደረገው በዚህ ጉዳይ ነው። ሐዘንተኛ ቤተሰቦች ደግሞ ጥቅምት 7 በዋለበት በዛው ቀን ነው ብለው ሮብ ያከብሩታል ያስቡታልና ትንሽ ሀሳብ ልዩነት አለ።
0: አዎ ጥሩ። እንግዲህ ከሃይማኖት ጋር በተያያዘ በዕብራውያን ዘመን አቆጣጠርና በአውሮፓ ዘመን አቆጣጠር የዚህ አለመግባባት የተፈጠረበት ምክንያት እንደሆነ ነው ጥሩ ገለጻን ያደረግከው። ከዚሁ ጋር በተያያዘ ሰጠኝ በኢራንና በአሜሪካ መካከል ያለው ፍጥጫ አሁንም እንደቀጠለ ሲሆን የሆርሞዝ ባህር ወሽመጥ በሚመለከተው ለሚነሱ ጥያቄዎች በኢራን በኩል ምን ምላሽ እየተሰጠበት ነው?
2: አንዳንዴ ግራ የሚያጋባ ነው። የአሜሪካና ኢራን የት ነው ያሉ የት ነው የቆሙ ይላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በእኛ ቁጥጥር ስር ነው፣ እንዲያውም የባህር ወሽመጡ በስማቸው ሁሉ እንዲሰየም ይላሉ። በሌላ በኩል ደግሞ ኢራን ዘግተዋለች ይባላል። ያው መክፈት አይቻልም። አሁን ደግሞ ኢራን የባህሩ ወሽመጡ የሆርሙዝ የባህር ወሽመጥ እንዲከፈት ከፈለጋችሁ 7 ቅድመ ሁኔታዎችን አሟሉና እናደርጋለን ነው ለሰላሙም ለድርድሩም። እና የአሜሪካው ፕሬዚዳንት ያስፈራራሉ። አንዳንድ ቀን ደግሞ ስምምነት ልንደርስ ነው ተቃርበናል ይላሉ። ጥሩ ሁኔታ አለ ይላሉ። በኋላ ደግሞ ኢራኖች ደግሞ አሜሪካ እያታለለች ነው ይላሉ። እና ውስብስብ ያለ ሁኔታ ነው። መቼ ይቆማል ይህ ውጥረት አልታወቀም። ወደ ጦርነት ልንመለስ ነው ወይ የሚለውም ግልጽ አይደለም። እና አሁን የኢራን የአፈ ጉባኤ የፓርላማው አፈ ጉባኤ የአንድዮሽ ውሳኔና ጊዜ መውሰድ ያለፈበት ጉዳይ ነው የኛም ሐሳብ መሰማት አለበትና ሰባት ቀድሞ ሁኔታዎች አስቀምጠናል ያንን አሜሪካ መመለስ አለባት ነው ያሉ። ገንዘብን በተመለከተ መልቀቅ ጦርነቱ በየትም በብዙ ግንባሮች ሚሉት ይሄን የህዝባላን ጉዳይም ጨምሮ ነው። እንደውም አንዳንድ ጊዜ አሁን የዚህ የጋዛ ሰርጡንም ያስገቡበት ያለ የሚያነሱበት ሁኔታ አለ። የሆርሙዝ ገዳ ላይ የተጣለው ማቀቡ ብዙ ነገር ሚያሏቸው አሉና አሜሪካ ይሄን ሁሉ ታደርጋለች ሚለው ሌላ ጥያቄ ነው። ውስብስብ ነው። የትና መቼ እንደሚያልቅ ለማንም ግልጽ አይደለም።
0: እዚህ ላይ ወርቅነሽ ለነዚህ ኢራን ለድርድር ካቀረባቸው ሰባት ነጥቦች ቅድመ ሁኔታዎች ዝርዝራቸው ተገልጿል ወይ?
1: ዝርዝራቸው ያው ከዚህ በፊት ያቀረባቸው መሰለኝ አሁን በግልጽ በዝርዝር ተገልጾ አላየሁትም። ግን ሁለቱም ሀገራት ዋናው ነገር ምንድነው እዚህ ላይ በሰላም እንፈልጋለን ችግሩን በዲፕሎማሲ መንገድ መፍታት እንፈልጋለን ነው የሚሉት በኢራንም በኩል በአሜሪካም በኩል። ግን ደግሞ አሜሪካ እስራኤል ይቅርታ አሜሪካ ኢራንን ብታጠቃ ኢራን ያጸፋ ምላሽ ይከፈ ይሆናል ነው የሚሉት ይፎክራሉ። ለማንኛውም በኢራንና በአሜሪካ መካከል ያለው ፉክክር ያው የሚቀጥል ስለሆነ ብዙም ያስኬደን ነው የሚመስል እንግዲህ እንመለከተዋለን ለወደፊቱም ይሄ ነው ያለው።
0: ግሩም እንግዲህ ማይክሮፎኑ አመሰግናለሁ ዶክተር ዘገባ።
1: እሺ እናመሰግናለን። እኛም ይሻያው ወደ ቀጥታ ሁን ወደ ወቅታዊ ወደ ለታዊ ከአድማጮች ጋር ስላለው ውይይት ነው እናልፈው። አድማጭ መስመር ላይ አለ ወደ አድማጭ ነው እናልፈው። ሄሎ ጤና ይስጥልን።
3: ጤና ይስጥልኝ ወይዘሮ ወርቅነሽ እንደምን አላችሁ?
1: ጤና ይስጥልን። ማን እንበል?
3: ወይዘሮ ማናል ወይዚ ወይዘሮ መረስ ጌጤ ልጅ ደንበኛችሁ።
1: ጤና ይስጥልን ወይዘሮ ማናልሽ።
3: ጤና ይስጥልና ብዬላ ሁላችሁ ለሬዲዮን አተላላፎች በሙሉ ሰላምታ ይድረሳችሁ። የከርሞሰ ይበለን ዛሬ አመት በሰላም በደስታ ያድርሰን። የእስራኤል ልጅ አመት በዓል በጥሩ ሁኔታ ረሻሻን አደክትን መስካራ ብርሃን ብርሃን ሰረቀን እየተባለ በሚጠራው ደክተን እስከ ትላንትና በደስታ በዓል እንደው በዝና አሳልፈነዋል እና ከርሞ ደግሞ እንዲቻ አድርጎ በሰላም ያደርሰን የእስራኤል አምላክ።
1: እናመሰግናለን። እንዴት ነበር? ምን ሀሳብ አለሽ ዛሬ በዛሬው ፕሮግራም?
3: ዛሬው ወተግራም ሀሳቢ እንኳን ስለ ጀግኖቻችን ነው። ስለ ጀግናው መሪ ብንያንና ታንያው አሁን ደግሞ ይህን አየር እንዴት አድርገው አስቆሙት። በጣም ታምር ሆኖ ለዓለም መሰራጫ ታምር ነው። ይሄ ነው እንግዲህ የእስራኤል አምላክ የማይተኛው የማያንቀላፋው እየተባለ የሚጠለተው የሚዘመረው ይሄው እያሳየ ነው ምልክቱ። አቶም እስራኤል በፈተና ነው የምትኖር። የእስራኤል አምላክ ግን አያጋልጥም። እንደዚህ ያለ ታምር አለ? ጀግናው ብንያን ነታንያው እኮ
2: አውሮፕላኑ ይቅርታ ወይዘሮ ማናሉ ከአውሮፕላኑ ከነበረው ክስተት ጋር ጠቅላይ ሚኒስትሩ ለጊዜው ምን የሚያገናኛቸው አለ?
3: ላመጣው እኮ ነው አሁን የሚልመጣ ነው።
2: ከወቅቱም እንግዲህ የምርጫ ወቅት ነው እና ትንሽ ጥንቃቄ
3: ሀሱን የቆ መጀመሪያ ስናገር ከቦተሊካ መንገድ የለሁበትም በራሴ አስተያየት ብቻ ነው። ስለ ቦተሊካ ያተመረጠ ያገዛ የሚያገባ የለም።
2: ቋሁን
3: ባውሮፕላኑ እሺ አሁን እንትን ሲሄድ እኔ ለሃይማኖቱ ስለክርክሩ እንትን ሲሄድ ሀዛ አረብ ሀገር ሲሄድ መጀመሪያ ኮተል አረብ ሄዶ ጦልቶ ነው የተነሳ ጦሩን ይዞ እሺ 200 አየር ይዞ ገብቶ ግን ጨፍጨፎ ሲመለስ ምንም እንቅፋት ሳያገኛቸው ነው የተመለሱ ወታደሮቻችን። አሁን ደግሞ ይሄ ተመሆኑ በፊት በዚህ ሰሞን በዚች አመት በዓል የምትመጣ ችግር አለ ብሎ አልተናገረም? የዛን ጊዜ ምንድን ነው የተቀበለው?
2: እንትን ይገናኛል አይገናኝም? ወይዘሮ ማናሉ
1: እነሱ ራሳቸው ነው ያሉ መረጃ አልነበረንም ስለ አውሮፕላን ላይ ስለነበረው የሙከራ ጥቃት የጥቃት ሙከራ መረጃ እንዳልነበረ ይፈጠራል ይሆናል ብሎ ታስቦ እንዳልነበር እንግዲህ ማስተንቀቂያ ያስተላልፉት ከሌላ ችግር ጋር የተያያዘ እንጂ እዚህ ጋር እንዳልነበረ ነው የተናገሩ እነሱ።
4: መቼም እንግዲህ መልከቱ ሲማኑ እንደዛ ነው ነው እንግዲህ እንደሚገበይ ተሆነ
2: አይደለም ያልሆነ ነገር ነው ብለን ብንል እንዲያ ቢሆን ኑሮ እስራኤል ወደ እስራኤል የሚመጡ ዜጎች እንዲህ አይነት አደጋ እንዲደርስባቸው ጠቅላይ ሚኒስትር ናታንያሁም አጋልጠው የሚሰጡበት ሁኔታ ለማስቀደም እርምጃ እንዲወሰድ ነው የሚያደርጉና የሚገናኙ አይደለም ሁለቱ
4: ተናገሩ
2: ነት ጋር በተያዘ ነው ያሉት ከጦርነት ከደህንነት ጋር እንጂ በአውሮፕላን ውስጥ እንዲህ አይነት ችግር ይከሰታል አላሉም።
4: ጦርነት ውስጥ ታጠቅ ተነሳ እየተባባለ ነው። ይሄ የበለጠ ጦርነት አይደለም ይሄ ግዳ አማይ መክዳት ማለት እንዴት ነው?
1: አብሮ ተቀባሪ ነው ልክነሽ እንደው ነገሮች ያው
4: ይሄን ስራ ሲሰራው ያን ጀግና አብራሪ ቆስሎ በካሪያ በደም ይዋኝ እንዲያ ብሎ ይሄን ሁሉ ሀዝ ሲያተር በጣም
2: ይገርማል። ወይዘሮ ማናል ሁለት ነገሮችን ለይተን እንመልከታቸው። ለምሳሌ በአውሮፕላን ውስጥ የነበረው ክስተት ሁሉንም የሚያስደንቀ ነው ያስገረመ ነው። እንዴት ታሰበ እንዴት ሊተርፉ ቻሉ በዛው ሁኔታ የሚለው እንግዲህ አሁን ከሚገልጹት ከጠቅላይ ሚኒስትር ናታንያሁ ካሉት ጋር የሚያያዝ አይደለም። ያኛውን እስኪ ስለ አውሮፕላኑ የተሰማውትን ያካፍሉን ይኛውን ይተውትና።
4: በስተደረ ፍላሩብላው የተሰማይማ በጣም እኔን ብቻ ሳይሆን ታምር በሆነ አለም ስታሊን እየተዋጋበት ነው። አለም ስታሊን እየተነጋገረበት ነው። በጣም ታምር ማየት ነው። ከዛ ደግሞ 27 ደግሞ ታዳጊ ህፃኖች ናቸው። እና የማይተኛው ማንቀላፋው ጌታ ተፈተና እንዲያርጉ ያወጣል እስራኤል ልጅ።
1: አዎ
4: ታምር ነው ታምር ነው። በጣም ይስተናል። እንደገና ደግሞ ያው አሁን በፕላንትና ወቀን ደግሞ ያው 7 ቀን ባይሆን ይሁን 3 አመት ሆናቸው እዚች ዳላት ቀን በቶራፊኒ ሀው ቀን በዛ ያለናት የዛሬ 3 አመት ያሁን ላልፎ ዛሬ ደግሞ እንደገና ይሁን በዚች ዳላት ተመርኩዞ ይህን ሲያሳልፍ ልንየታ ምንድን ነው የምንለው? እንደምን ላቀርብለት ለአንድዬ ምን ወረታለሁ? እና ለሁላችንም እንኳን ሰላም አደረሰን። ከርሞ ደግሞ እንድትቻርጎ ተንቀፋቱ ተሾ ተጋሪጣው አውጥቶ ሰላም ያድርሰን። በአንድ ገጥ ደግሞ አሁን የኢትዮጵያ ጦርነት ተነስተ እየተባለ ነው ያለ። ለምን ነው ጦርነት ሲነሳ ጎንደርና አዲስ አበባ ያሉት የማይጫኑም ሆኖ ነው? እንዴት ነው
2: በፊትም ያነሳ ነው ነው አሁን ወቅቱ የምርጫ ወቅት ስለሆነ ሁሉም ወደ ምርጫው ትኩረት ያደረገ ምናልባት እንግዲህ ምርጫው ከተካሄደ በኋላ አዲስ መንግስት ሲቋቋም ይጉዳይ ሊነሳ ይችላል። እና መሰግናለን ወይዘሮ ማናህሉ።
4: አዲስ ምርጫ ሲነሳ እኮ ደግሞ እነሱ እኮ አሁን አዲስ አበባና ጎንደር ያሉት ሰዎች እኮ ሁለዚህ የቦቴሌ ከመጠቀሚያ ነው የሆኑ በእኔ አስተያየት በሜት ይህን ያህል ዘመን ሲ 30 አመት 35 አመት ምንድን ነው የሚያረጉት? ተዛ ቢመጡ የግዳ ለሀገሪቱ ጠቃሚ አይሆኑ? ልጆቻቸው ትርና ይሄዳሉ እነሱ ሰርተው ይጠቀማሉ ሀገሪቱ ላይ ምንድን ነው ይሄ ችግር የወረደው? አዲስ ምርጫ ሲመጣ ሁሉም እኔ ያመጣቸዋለሁ ቤታ ሙሎቹ ሲመጡ ማንድ ጊዜ ከዛ ወዲያ ምን ይዘው ቆሙ ናቸው?
1: ፖለቲካ ከሆነ ቆየ እንግዲህ እዚህ ያለው ጉዳይ በጣም ነው እናመሰግን ማናሉሽ።
4: እና ወይዘሮ ሃይማኖትም ደግሞ ወይዘሮ ለበላት እንጂ ትላንት ላይ ማባረዳ እሽር ደግሞ ለወላጆቿ ብርሃኑን ይክፈትላት። አዲሱ አመት ተመጣና ተገናኘን እኮ የሳሳ ተገናኘ የሚባልበት ጊዜ ይምጣ። እኔም ወንድሜ ስለቀረበ ጦቢያ ምድር ወትደርና ሀዶ በጣም በስስት ይሰማኛል። አፋለ የሚባለው ህዝብ ሁላ በጣም ይስማኛል። እና ሰላም እንገናኝ የከርሞ ሳይበለነ በሰላም ያገናኘነ መልካም አዲስ አመት።
2: እናመሰግናለን።
4: እኔ ማመሰግናቸዋለሁ። ተዳራባ ተበልቀልና
2: ቀጣይ አድማጭ ስናልፍ ሃሎ።
5: አቤት ሰላም ጤና ይስጥልኝ እንደምን አላችሁ?
2: ደህና ማንበል
5: ጎንደሬት ነኝ። እንኳን በሰላም በደስታ ለዚች ቀን አደረሰን።
2: አሜን። እስኪ ሀሳብሽን አቀፊን።
5: አመት ባሎችን አሳልፈን እንግዲህ ወደ መጨረሻው ደርሰን ስምሐት ተራን ማሳልፈን ሁሉንም አሳልፈን ለዚች ቀን ላደረሰን ጌታ መጀመሪያ ለስከን ስካና ይገባዋል። ከዛ ባሻገር ያው እንግዲህ የምትነጋገሩበት ህዝብ የሚነጋገርበት በአየር ሊፈጸም የነበረውን ጥቃት ነው። እንግዲህ መጀመሪያ እሱ ለምን አደረገ ይሄ ለምን አደረገ የሚለው ትተን ፈጣሪየሊ ለግፍ ለመከራ ድጋሜ ስላልጣለን ፈጣሪያችን ብናመሰግን የበለጠ ይመረጣል ብዬ ነው የማስበው። እንደኔ አስተሳሰብ ጌታ አሳይቶ ምሮናል። ልክ በሶስት አመት ድጋሜ ስቃይ አላሳየንም። ኃይሉን ብርታቱን ሰጥቶት ክንዱን በካራ ተወግቶ የመውጫ መግቢያውን በሩን ከፍቶ ሌላ ሰው እንዲደርስለት እና አንድ ፓይለት ተመትቶ አየር ሳይወድቅ ሳይከሰከስ ህዝቡ በሰላም ሲወጣ ይሄ ትምሳሌው የማን ነው? የፈጣሪ ነው። እና አንተ ነህ አንቺ ነሽ መባባል ትተን እስኪ ቆም ብለን የፈጠረንን ፈጣሪያችንን እስኪ እናመስግነው። ፈጣሪያችንን እሱንም ስናመሰግን የበለጠ ሞራን እየተሰማን ኃይል ብርታት እየተሰጠን እንሄዳለን። ኤሮስ ጠቅላይ ሚኒስትሩ ነው፣ የመንገድ ትራንስፖርት ነው፣ ወንጀላማ ምን ይዞን ከመወነጃጀል እስኪ ቆም ብለን ፈጣሪያችን እናመስግን። እስኪ ወደ ፈጣሪያችን ፊታችን
2: ምስጋናው እንዳለ ሆኖ ወይዘሮ ጎንደሪት ምስጋናው እንዳለ ሆኖ ደግሞ ከነበረው ክስተት ብዙ መማር የሚያስፈልጋቸው ነገሮች አሉ። አሁን ለምሳሌ ማን ነው ወደዚህ የሚያበር ፍተሻ ላይስ? ለምሳሌ አሁን በፍተሻ አንዳንድ ስህተቶች ሁሉ እንዳሉ ካሁን በፊት ራሱ እስከሚሳፈሩበት ሁሉ የገቡ ልጆች ሁሉ ነበሩ እና ሰው መስራት የሚችለውን ደግሞ ከምድር ሆኖ መስራት አለበት። ከፈጣሪ ምስጋና ባሻገር
5: መስራቱንማ መሰራት አለበት። ብቻ መወነጃጀሉን ትተን ማነጣጠር ለየትኛው ነው ሂስተት የተፈጠረ ከየትኛው ነው የመጣ እንዴትስ መሀቤል ፓይለት ሆኖ ከአየሩ ገባ የሚለው መፈተሽ አለበት። ይሄ ማስጠንቀቂያ ነው እግዚአብሔር የሰጠን እንድንጠነቀቅ ነው እንድንታጠቅ ነው። ግን ይህን በእንዝላልነት ካሳለፍ ነው ነገ የሚደገመውን አናውቅም። ግን ከመወነጃጀል ማጣራት ከብዛቱ ጥራቱ ይባል የለ?
1: አዎ ያው ምርመራ ላይ ያለ ጉዳይ ነው። አሁን ምርመራ እየተካሄደ ነው እንዳልሽው። እንደ ታምር ሆኖ እንደው ስናስበው ልክ በጽሁፍ ወይም በፊልም እንደሚታይ ታሪክ ነው። እንግዲህ ያለው ታምር ይተረፈው ምርመራ ግን እየተካሄደ ነው። እንግዲህ የምርመራው መጨረሻ ደግሞ ምን እንደሚለው እናያለን።
5: እግዚአብሔር የምርመራው መጨረሻ ውጤት እንዲኖረው እንመኛለን። ይሄ የአየር ጥቃት ያው ክልፍ ነይ በስንት ዓመተ ምህረት ነው የጠቅላይ ሚኒስትራችን ወንድም ባለበት አየር ተጠልፎ ያን ሁላ ስቃይ ተከፍሎ የጠቅላይ ሚኒስትር ወንድምን በዛው የቀረበት
1: የጠቅላይ ሚኒስትር ወንድም ተጠልፎ ሳይሆን የተጠለፉትን ለማውጣት በተደረገ ዘመቻ ነው።
5: አዎ ላደረገው ዘመቻ አንዳንድ ጀግኖች አሉ። አሁንም ከዚህ አየር ላይ በእውነት በጣም ጀግና በጣም ዋው የሚባልለት ምክንያቱም ይህን ያደረገው ማን ነው? እግዚአብሔር ነው ኃይሉን ብርታቱን የሰጠው እንጂ ተመትቶ ወይ ብሎ ለቆ መውደቅ ይችል ነበር። ግን የእስራኤል አምላክ ለእስራኤል ሁልጊዜ ኃይልና ጉልበት ስለሆነ ብርታቱን ሰጠው፣ ረዳው፣ ከሞት ህዝቡን አተረፈ ማለት ነው። ለዚህ ሰው ምንድን ነው የሚገባው? ታላቅ ሞራል። ይህ ሰው ይሳ እንዲህ አድርጎ ህዝብን ሊያጠፋ የተነሳው ምንድን ነው? አሁን ማቤት ለማሀቤል ተብሎ ቅድ ወጥቷል አይደል? የመጀመሪያው መሆን አለበት እንደኔ ማለት ነው። ይህ ሰውዬ የመጀመሪያው መሆን አለበት።
2: የተባበረችው አረብ ኤሚሬትስ አሳልፋ ትሰጣለች ወይ የሚለውን ነው አሁን ገና።
5: ይሄ እኮ እንግዲህ ይህንን ሸፍነው ከያዙ ራሳቸውም የሱ ረዳት ናቸው ማለት ነው። ለሰላም የቆሙ ሳይሆኑ ለጥላቻ ደም ለማፍሰስ የቆሙ ናቸው ማለት ነው። ይህንን በትክክለኛ መጠራት አለበት። በትክክለኛ ውስጥ ገብተው መፈተሽና መመርመር አለባቸው ማለት ነው አለበት ማለት ነው የእስራኤል ሰላይ ድርጅት እንጂ እንቶኔ ነው እንደዚህ አረገ፣ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ አየር እንግዲህ ባይለት ነው ተብሎ ነው የገባው የሰውዬ ምን ያውቃል? አዎ ጠቅላይ ሚኒስትሩ በዚህ አመት ባል ምናልባት አደጋ ሊደርስብን ይችላል አርፉም እንጠንቀቅ ነው ያለ እንጂ በአየር ማህቤል ገብቶ አየር ይጥላል ብሎ አልተናገረም። አሁን
2: ይናናሉም ሴትየዋን ለማስተካከል ሞክረናል።
5: አዎ ሰምቻቸዋለሁ፣ በትክክል አስተካክላቸዋቸዋል። ግን አንድ ነገር ስንናገር አስበንበት ነው መሆን ያለበት። ዝም ብለን ብድግ ብለን ጠቅላይ ሚኒስትሩ ምንድን ነው እንጠንቀቅ፣ በዚህ አመት ባል አያርፉም አይተኙም እንዳንዘለን ነው ያለው፣ እንታጠቅ ነው ያለው እንጂ በአየር መንገድ ወይም በአውቶቡስ ወይም በተለያየ በአየር በውሃ ታንኳ በሚሄዱት ብሎ የተናገሩት ነገር የለም። እንጠንቀቅ አያርፉም ነው እና ስለዚህ እኛም ገብተን ስንናገር አስበንበት የምንናገረው ነገ የማንጠየቅበትን ለህዝባችን ይጠቅማል እንጠቀምበታለን የምንለው
1: እንዳንዴ ይላል። መረጃዎችን አጣርቶ ካለመስማትም ይሆናል።
2: ግን ጥንቃቄ መውሰድ ያስፈልጋል። ወደ በረራ የሚገቡ ሰዎች አሁን ፍተሻ ላይ ብዙ እንደው በመኪና ተሳፍረው ሄደው እስከ ተርሚናሉ ድረስ ሚኬድበት ሁሉ ብዙ መሰራት ያለበት ነገር ያለ ይመስለናል። አንዳንድ አገር መንገዶች ፍተሻቸው በጣም ጥብቅ ነው፣ አንዳንዶች ደግሞ ለላ ያለ ነውና
5: አሁን ሰው ይኮን ፈጠየ ኢሰው ይኮን እንግዲህ ፓይለት ነው ብሎ ነው የገባው። ፓይለት ይመረመራል እንጂ እንግዲህ ስለማረመራል
2: ሻንጣቸው ሁሉ ተመርምሮ ነው የሚገባ። ጮቤውን
5: ሲታገኝ እንዴት ገባ ይሰው?
1: እንግዲህ አየር መንገዱ መጠየቅ አለበት እንዴት ቀጠሩት በመጀመሪያ
5: ለምን አስገቡት
1: ችግር እንዳለበት እንግዲህ አሁን መረጃዎች ሲወጡ አክራሪ በመሆኑ ከሌላ አየር መንገድ እንደተሰናበተ የሚሰራበት አየር መንገድ
5: ተናገሩ። ቀድምም ሰምቻለሁ ይሄ ሰውዬ እንደዚህ አይነት ችግር ያለበትና የእስራኤል ጥላቻ እንዳለበት ይያወቁ እንዴት ነው ወደ እስራኤል አየር በራሪ ያገቡት? ይሄ ራሱ ከውስጡ መጣራት ምንድነው የሚባል ነገር አለ። ያሳግማቱ ከጭንቅላቱ ይሄ ነገር ከውስጡ ስለሆነ
1: በአጠቃላይ ነው ለእስራኤል ሳይሆን እኮ እንደዚህ አይነት አክራሪነት ከታየባቸው አብራሪዎች ማንኛውም አየር መንገድ አይፈልጋቸውም። ስጋት አለ
2: ማን እንደሚያበር የትም ሀገር ማወቅ
1: አይቻው አሁን ባለው ሁኔታ ከባድ ነው። አሁን ካናዳ አውሮፓ
2: በተወሰኑ በረራዎች እንደው እነዚህ የበረራ አስተናጋጆችና ፓይለቶች ይመረመራሉ እንደኛ ይፈተሻሉን በየሳይ ሻንጣቸው እነሱም አሳልፈው ሲገቡ ማሳልፈው ነው እንደኛ እንደምናሳልፍበት ማሽን እነሱም ሲወጡም ደግሞ አሳልፈው ነውና እንዴት ሆነ የሚለው እንግዲህ የበለጠ መሰራት ያለበት ጉዳይ ነው።
5: እንግዲህ ይሄ ለማን ነው ለስለላ ድርጅት እንተውላቸው ለሚያጣሩት እንተውላቸው። ግን ዋናው ነገር እንኳን እግዚአብሔር በሰላም እንኳን የ2023 ስቃይ እንኳን ዛሬ አልተደገመብን እንኳን ህዝቦቻችን በሰላም ወጡልን ፈጣሪ አምላክ መጨረሻውን ያሳምርልን ነው ምለው። ስለተቀበላችሁኝ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። የከርሞ ሰው ይበላችሁ። የከርሞ ሰው ይበለና አመሰግናለሁ።
1: ጎንደርስ መልካም ቀን። ሌላ አድማጭ መስመር ያለ ሄሎ፣ ጤና ይስጥልን። ሄሎ፣
6: ጤና ይስጥልኝ። ጾራይም ቶቪም ሸቧቶ
1: ሸቧቶ፣ ጤና ይስጥልን። ማን እንበል? ባበይ
6: ወከን።
1: እንደምን አለ ባበይ?
6: ሰላም ናችሁ? ሀና ሰጠኝ። ሁላችሁም በአጠቃላይ እንደምን አላችሁ?
1: እናመሰግናለን። ደህና ነን። ምን ሀሳብ አለ ዛሬ?
6: በመጀመሪያ ደረጃ ይህን በዓል በሰላም ያሳልፍ አምላክ ለሚመጣው ዓመት ደግሞ በሰላም አቅፎ ገድፎ ያደርሰና ከዚያ በመቀጠል አሁን ሁሎች ብዙ ሰው ሲናገር ያው በካብሁኝ አዳምጫለሁ። እኔ እንኳን መናገር የፈለግኩትኝ እንዲያው ቺካታር የምትባል ሀገር ለእኛ ምን አይነት እንደያዘች ታላቅ ሚና የምትጫወት ሀገር ናት። እኔ እንደ ራሴ ነው እንግዲህ ማንንም ሰው መወክላል ትልም የራሴ ነው መናገር የምፈልገው። ታሁን ቀደም በገንዘብ በሻንጣ እየሰደደች ለዛሬ ለነገ የማዚ ካሮ ለሚሆንላቸው ወገኖቻችን ይህ ሁላ ችግር የፈጠረች እሷ ናት። እኛ ጋር ወዳጅ ትመስላለች፣ በጎኗ የምትሰራውን ስራ ትሰራለች። ሁለተኛው ትናንት በቀጥሎ ባለፈው ሳምንት የተደረገው ድርጊት የሚያሳዝን ነው።
2: የካታር ሁኔታ በባለፈው ሳምንት ጋር ግንኙነት አለው?
6: እንግዲህ ግንኙነቱ አለው ብዬ የሚሄድበት መንገድ ምንድን ነው? ከሌላው ካምፓኒ ያለውን ሰው ሲቀበሉ ሰውየው ችግር መኖሩን ያውቃሉ።
2: ኦማን እኮ ነው እንግዲህ ባነሳሳት ባበይ የኦማን ዜጋ ነው የተባለ የካታር አይደለም። ይሄ አብራሪው እንደሆነ ሌላ ጉዳይ ከሆነ
6: አባባሌ ወደዚህኛው ካምፓኒ የቀጠሩት ለምንድን ነው ጥያቄ። ከዚያኛው ችግር ከፈጠረ እነዚህ አንድ ሰው እንትን ሲያደርግ ቲክ ይኖረዋል አይደል? ያንን ቲክ ሳይመለከቱ እንዴት ወደዚህ ካምፓኒ እንዲቀጠር እንደተቻለ ይሄ በጣም አስቸጋሪ ሆነ ነገር
1: ይሁን ታሪክ ነው አላው አብራሪ የኦማን ዜጋ ነው ባቤ ኳታር በርግጥ ለክነህ ጠቅላይ ሚኒስትሩን በተባበሩት መንግስታት ድርጅት ጉባኤ ስለ ኳታር ተናግረዋል አቋማ ማይታወቀ ሀገር አሁን እንዳልከው ግን ካብራሪው ጋር እሱ የኦማን ዜጋ ነው አብራሪው
6: የኦማን ዜጋ
1: ኳታሩ ራስን ይቻለ ሌላ ጉዳይ ነው
6: የተጨር እነሱ ያነበረበት የተወለደበት ዜግነት ያለበት ሀገር እኮ ይሄ ሰውዬ ጥሩ አይደለም ብለዋል ብለው ነው ያሰናብቱት አይደል ያነሱ ሲያሰናብቱት እንደዚህ ተቀብለው እንዴት አስገቡት ነው ይሄ ነገር እንዴት አይታወቅም ነው ባንድ በኩል አሁን ስናስበው አሁን ከዚህ ለምን እንደዚህ ችግር ተደረሰ ለምን እንደዚህ ችግር ተደረሰ ብለን ብንናገረው እነዚህ ሰዎች አውቀው ነው ወይስ አውቀው ነው ያስገቡት ከዚያ ቦታ ላይ መጀመሪያ ከዚያ ተባረሮ ሲመጣ የተባረረበት ምክንያቱ ምንድነው ብለው ሳይመረምሩ ነው ረዳት አብራሪ ብለው የቀጠሩት እኔ ነገር እንደኔ እንደራሴ በውስጡ ላይ ችግር ሊኖር ይችላል የሚል አስተሳሰብ ነው ያለኝ ይሄ ነው የባጋጣሚ ምርመራው ማሁን እንደሚመስለኝ ከዚህ የበለጠ ነገር በዚያ ውስጥ ሰውየው ይሄን ለማድረግ እንትን አለኝ ብሎ ሊናገር ይችላል እንግዲህ ምንም ማረጋ ይቻላል ወይ ማለም ነገር ሊችል
1: አሁን እኮ በሚወጡት ምርመራዎች ያው እስራኤል ምድር ላይ በእስራኤል ሰማይ ላይ ከገባ በኋላ አውሮፕላኑን ለመከስከስ አቀድ እንደነበረው ይላል እንግዲህ መረጃዎች ካልተለወጡ አሁን የሚወጡ በምርመራዎች
6: እንግዲህ ገና አንዳንድ ነገሮች መቼም ይቶናይም አንዳንዱን መሰል አድርጎ ስለ ሊተነትን ይችላል ግን ከዛሬ ቀደም ከዛሬ ስንት አመት በፊት በአሜሪካ ላይ ሁለት መንታ ፎቆችን እንደደመሰሰው ተላቪቭ ላይ ደግሞ መጥቶ ይህን ችግር ያደርግ ይችል ይሆን ነበር ይሄ ነገር ባይሆን ኖሮ አስተሳሰቡም እንደዚያ ሊሆን ይችላል
1: እንደዛ ነው የሚመስለው
6: ከአንድ አየር መንገዱ ላይ ደግሞ አራዳሩ ላይ ደግሞ የሆነ ችግር ያደርግ ይችላል አይታወቅ ምን እንደሚያደርግ ግና መጀመሪያው ይሄ ነገር የተጠነሰሰበት ቦታ ላይ እንዴት ወደዚያ ቦታ ላይ አስገቡት ቻሉ ነው አንድ ነገር እኮ አንድ ስራ ስትገባ የህይወት ታሪክን አስመዝግበ ነው አረም ገባ እንደገና ባሉን ነገር
2: አዎ በተባበረችው አረብ ኤምሬትስና በእስራኤል መካከል አየር መንገዶች ስምምነት አለ ለምሳሌ የሌላ ሀገር ዜጋ ሆኖም ከደህንነት አንጻር ወይም ደግሞ ዲፕሎማሲያዊ ግንኙነት የሌለው ሀገር ዜጋ እንዲያበር የማይፈቀድበት ሁኔታ አለና ከኦማን ጋር እስራኤል ግንኙነት የላትምና የማጣራት ሁኔታ ደህንነት አካላት ድርሻ ነው እንግዲህ ብዙ የሚሰሩ ነገሮች አሉ አሁን ከዚህ ትምህርት መውሰድ ያስፈልጋል እንደታምር ሆኖ ተራፉ እንጂ ዜጎች ብዙ ሀዘን ውስጥ የሚከት ነገር ነበር ከዛም በላይ አሁን እንደተባለው ሌላ ነገር አስቦ ከሆነ እንደ ጥቅምት እንደ ሴፕቴምበር አሜሪካው ታስቦ ቢሆን ኖሮ እዚህ ወይ ህንጻ ላይ ወይ ሌላ ነገር ስንት ጉዳት ይደርስ ነበርና ብዙ ማሰብ ብዙ ለወደፊትም አሁን ሌላ ሀገር ዜጎችም የሌላ ሀገር ያበራሉ በነገራችን ላይ የተባበረችው አረብ ኤምሬት ዜጎች ቁጥራቸው በጣም አነስተኛ ነው ብዙዎችን የሚያሰሩ የውጭ ሀገር ዜጎችን ነው በቤትም በምንም ነገር እነሱ ወጭ ብለው ነው
1: አዎ የሰው ኃይል የሰራተኛ ሰው ኃይልም የላቸውም የሚባል እንግዲህ በማንኛውም ከፓይለት አንስቶ እስከ ጽዳት ሰራተኛ የውጭ ሀገር ዜጋ ነው
6: ይኸውልሽ አሁን
1: አሁን ያልከው ጥያቄ እኮ ምርመራ ላይ ነው ባቤ ልክ ነህ እኮ እንዴት ወደ እስራኤል ለበረራ ይሄ መጀመሪያውም አይደለም መጥቶ ነበር እዚህ በፊት ነው የሚባለው አብረሩ በረዳት አብራሪነት ቦታዎችን አጥንቷል ነው የሚባል የት ቦታ መከስከስ እንዳለበት ምናልባት ፎቶግራፍ ሳያነሳ ማይቀርም የሚል ጥርጣሬ ሁሉ አለ አሁን በምርመራው እንግዲህ በምናየው መረጃ አሁን ያልከው ሀሳብ እኮ ለምን እየተነሳ ነው የምርመራው አካል መሆን እንዳለበትም ጥያቄ እየተነሳ ነው እና
6: ሰውየው እኮ በትክክል ለማድረግ የሚችል በትን መንገድ እኮ በትክክል አውቆ ተሰናድቶ አስተካክሎ ነው ያን ሰኪና የታመጣው ይወጋበት
1: ይሄ እንግዲህ
6: ታስቦ ነው የመጣ ግን እኔ አሁን እነዚያ ሰዎች አልሞቱም ማለት አይደለም ሞተዋል እኮ እንኳን እነዚያ ከዚህ የሚያደርስብን የት ቦታ ላይ እንደሚወድቅ አይታወቅም ችግሩን አድርሶታል ብለን ነው ማሰብ ያለብን አላደረስም ማለቱ አልደረስም ብለን መከራከር ሳይሆን እነዚያ ሰዎች ህይወት እንደጠፋ አድርገን ነው ማየት ያለብን ምክንያቱም በአየር ላይ ሆኖ ሚንሳፈፍ ነገር የእግዚአብሔር እድሜያቸውን ዘለጋ አድርጎላቸው እንጂ ባንዴ ቁልቁል ቢደፋን ኖሮ ምን ነገር ይደረስ ነበር? ያ ሰውዬ ደግሞ
2: ያንንም ካጣ እግዚአብሔር አቁበት እንጂ 19000 ጫማ በእነሱ አቆጣጠር ባንድ ጊዜ ሲበር የነበረ አውሮፕላን እንደው ሌላው ይቀርና መኪናን እንኳን ለማቋም አስቸጋሪ ነውና እንደገና ተፈጠርን ነው ያሉት። ታምር ነው አሁን ይሄ ባለም ላይም እኔ እስከማውቀው ድረስ እንደዚህ አይነት ነገር ባየር መንገድ ነው።
1: የመጀመሪያ ታሪክ ሳይሆን አይቀርም።
6: እንዲያውም የሚገርማችሁ አሁን ወደ ላይ ሲነሳ ኪሎ እንትን አለው ወደ ላይ አሁን ከምድር ተንኮኮ ሲነሳ በዚያን ሰዓት እንኳን አንተ ሰውነትህን ታውቃለህ እንዴት እንደሚነሳ። በዚያን ሰዓት የሰውነት እንቅስቃሴ በጣም ያስደነግጣል። በአንዳንድ ብዙ ጊዜ ህዶ የማውቅ ሰው እንኳን ይሄንን ይሃል ወደ ታች ወርዶ ነውና በጣም እኔ ከባድ ነገር ነው የእግዚአብሔር ያሳለፈው። በእውነት እግዚአብሔርን ለዚህ ምስጋና እንደው ህዝበ እስራኤል ማንኛውም በየትም ዓለም ያለው ህዝብ እግዚአብሔር ሊያመሰግን ይገባዋል። ምክንያቱም እዚህ እንደዚህ አይነት ነገር በታሪክ ተሆኖ የማይታወቅ ነገር ነው የተደረገው። ስለዚህ እኛም ራሳችን አሁን ቅድም ቢንያም ናታናው ተናግሮ ነበር አሩ የተናገረው ምርጫው በምርጫው ሰዓት ደነ ችግር ይፈጠር ይችላል ነው እንጂ ይሄን ነገር ብሎ የተናገራል አላ በየኔ
1: አንዳንዴ ምናልባት የመረጃ ክፍተት ይሆናል
6: እና የተናገረው በምርጫው ወቅት ሰሞን ችግር ሊፈጠር ይችላል የሚል ነገር ነው የተናገረው። ያ ደግሞ አሁን ይሄ ልክ እንደሌላ ሆኖ ሊነገር ማይችል ምን ወልዳው ውስጥ ፖለቲካኛ ማለት መግባት ማልፈልግም። ዋናው ግና በእውነት እግዚአብሔር የኋላ ተረካቢዎች ልጆቻችን ደግሞ ወደ ትምህርት ገበታ በዓሉን አሳልፈው ወደ ትምህርት ገበታ ተዛሬ ተሰልፈዋል። መልካም የትምህርት ዘመን ያድርግላቸው። ለኛም ደግሞ ልጆቻችን ደግሞ በጦርነት በውትድርና ያሉት ደግሞ በሰላም ይመለስልን። ዋናዎች በእነሱ ላይ ነውኛ ሰውነታችን አዝናንተን ተቀምጠን ወደ ሰላም ሆነ ተመኑ ውለን ምን ሄደው
1: እውነት ነው ባቤ ማድማጭ መስመር ላይ ስላለን ነው። በጣም እናመሰግናለን ተሳትፎ ይቀጥል
6: እና ሁላችንም ባይ ባይ
1: መልካም ሳምንት።
2: ለሌላ አድማጭ እናልፋለን። አላው
7: አላው
2: ጤና ይስጥልን ማን ነበር?
7: ሃይማኖት አይደለም አውሮይ ስለለን
2: እናላቱ ሃይማኖት ሐሳብ ከናካፍለን
7: ያው ሰዓቱ ማጭር ነው
2: አለ በቂ ነው በቂ ነው
7: ዋና ደረሳችሁ
2: ያለበት ቦታ ነፋሻማ ይመስላል ምናልባት ኦዝኒዮት ከሆነ
7: ነፋሳለ ትንሽ ወደ ውስጥ ልግባሽ። እንኳን አደረሳችሁ ለዚህ ካቶራው ለኮላም እስራኤል እና ያው ብዙን ተናግረውታን ስለ ዱባይ ስለ አውሮፕላኑ ነው እና ያም ሆነ ገሌና ያዳነን ገሌና ያዳነን ከምንለው ያው መቼም እግዚአብሔር ነው ዋናው። እግዚአብሔር ነው ያዳነን ከልክ በሶስት አመቱ ደሞ የነበረውን ቁስል ሊቀሰቀሱ ነበረ። ለእግዚአብሔር ምን ይከፈለዋን? በእውነት ታምር ነው የተፈጠረ እና መመስገን አለበት ደሞ አየር አብራሪው እንደዛ ሆኖ እጁን በካራ ተወግቶ ምን ያህል ሰው እንደሚያስብ ሰው መጥፎ ቃላት እንኳን ተናገሩ ይብሎ ሊሰራውንና ምን እና ሚናገረውን አያውቅም። ግን እንደዛ በካራ እንኳን ተወግቶ አውሮፕላኑን እንትን ሳይጥል እንዲያው እንደዛ ሆኖ በታምር በሩን እንደዛ ከፍቶ እንትን በማለቱ በእውነት በጣም የሚመሰገንና ምን ያህል ሽልማትም እንደሚጠብቀው መቼም እርግጠኛ ነኝ እና በጣም ይመሰገናል። በእኔ በራሴ በኩል በጣም የሚደነቅ ታምር ያለው ሰው ነው በእውነት። እንኳን እግዚአብሔር አወጣን ያለፈው ላይ በቃ ደግሞ እንደገና በዛው በሶስት አመቱ ሊደግሙ ነበረ እና እንደዚህ አይነት ሰውስ ሳይፈተሽ የአረብ ዝርኛት ያለው የኦማን ዜጋ ነው ይላሉ። እንደውም የሶሪያ እናቱ ሶሪያዊ ናት ይባላል።
1: እንደዛ
7: ሲል ሰምቻለሁኝ። እንደዚህ አይነት ሰው ሳይጣራ እንደዚህ አይነት ተበካለ ቦታ ስራ ላይ እንዴት ሊቀጠር ይችላል? እንደው ተራ ስራ እንኳን ስንገባ ስንት ጥያቄ ተጠይቀን ነው ጥዳትና እንትን ለሚሰራው ስራ እንኳን ስንት ጥያቄ አለ፣ ስንት ብዲካ፣ ስንት ነገር ተደርጎ ነው የሚገባ። እንደዚህ አይነት ጥንቃቄ የጎደለው ነገር ባይሆን ጥሩ ነው። ተላለሁኝ። እንደገና ደግሞ ወደ ኢትዮጵያ ቀሩ ወገኖቻችን አሁን ጦርነት አለ ተብሎ በትግራይ ክልል ምናምን ያሉ እንደገና ደግሞ ማንን ያገር ነው እያወጡ ወደ ተሻለ ቦታ ወደዚህ ለማምጣት እየታገሉ ነው ያለ። ግን ካሁን ቀደምም እንደዚህ በትግራይ ክልል ያሉት ጦርነት ነው ተብሎ እንደውም ሳይጣሩ ብዙ ሰዎች እንደመጡ እናውቃለን በፊልማ ታመመው ጊዜ። አሁንም ደግሞ በጎንደር በአዲስ አበባ ያሉትም አብረው እየተሰቃዩ በጎንደር
2: ተባብረው የመጡ
7: ከመሃሉ ላይ አንድ ጊዜ ፊልማ ታመመው እዛች የመጣችው
2: ማን ነው ከሌ ከሌ የሚባሉ ሰዎች አሉ ወይ እንዲሁ ሳይጣሩ የሚባል ነገር የለም። የእስራኤል መንግስት ያንዳንዱን ነገር አጣርቶ ማን ነው እንዴት ነው ብሎ ነው የሚያመጣ እንጂ ዝም ብሎ ብድግ አርጎ የሚመጣበት ሁኔታ የለም። አቶ
7: ማቸም እንግዲህ በድሎ ሰው ይመጣን ግን በጦርነት በጎንደርም አሁን ወጣው ገብተው ሰርተው እንደገና ሰው እየተጠለፈ መንቀሳቀሻ አጣው ነው ያሉ። አገር ባይመርጡ ጥሩ ነው። በየትም ቦታ ያለው ቤተ እስራኤል የሆነ ቢመጣልን ጥሩ ነው። ሁሉች ነው የሚሰቃዩ
1: እሱ አቶ ሃይማኖት ልክ ነህ። በጦርነት ጊዜ መምጣት ያለበት ቢመጣ መልካም ነው እንዳልከው የትም ይሁንት ያው እንግዲህ ሀገሪቱ ላይ ነው ጦርነት ያለው። በርግጥ እዛ አካባቢ ባሰ ነገር ካለ እንግዲህ እንደው መንግስት እንደመረካከቱ ይሰራል። ግን ሳይጣራ ሚለው እንደው የተጨበጠ መረጃ ሳናገኝ እንደው በመገናኛው ታር በድፍረት መናገሩ ትንሽ አስቸጋሪ ነው።
7: አሁን መቼም የሰማነው ነው እንግዲህ
2: የሰማነው አሁን የጉዳይ መከራከሪያ ነበር። በትግራይ ጦርነት በነበረበት ጊዜ የተወሰኑ ሰዎች መጥተዋል። እዚህ ቦታ ለምን እንደዚህ እና ሳብ ያነሱ ሰዎች ለምን እንደው ህግ ያለበት ሀገር ነው ትክክል አይደለም ብለው ለምን አይጠይቁም ነበር? እና አንዳንድ ጊዜ በመገናኛው ታሮች ወይም ደግሞ በሰዎች የሚነገሩ ነገሮች ያንዱንን ስም ማጥፋት እንዳይሆን ጥንቃቄ እናድርግ ነው አቶ ሃይማኖት እንጂ
7: ትክክል ነው ለርማቱ ትክክል ነጋስፈታይ እና ለሁሉችም ቢታሰብበት ጥሩ ነው ለማለት ፈልጌ ነው።
2: በእውነታው
7: በጎንደር ያሉ ሰዎች እየተጠለፉ ይሄን ያህል ገንዘብ አምጡ እየተባለ በየጊዜው ጦርነትም ባይሆን ከጦርነት የበለጠ ስራ ወጣው እንዳይሰሩ ሰው እንደ ከብት እየተጠበቀ ነው ያለ። ልጆቻቸው ነው ሲጠብቁ የሚውሉ ሰርተው እንኳን ለዳቦ መግዣ እንዳያመጡላቸው። እና በእውነት አንገብጋቢ የሆነ ችግር ያለ በተለይ ጎንደር ላይ ነው። እና እንዲያው መንግስት ለማን እንደሚነገር እንደገና ደግሞ እንዲያው አቶ ያየር ላቢድ የሚባል ሰውዬ በጣም እንዲያው ሰውዬ ለመስማትም ጀሯችን ሁሉ እንትን እያለ ነው። እኔማ ያሳክከኛል ሲናገር።
2: ለምን አቶ ሃይማኖት
7: በእውነት ነው ምንተጋሰጠኝ
2: እንዲያው ትክክል ነው ብያለሁ።
7: ናታኔው ይህን አረገ ናታኔው ይህን አረገ ወይ ደግሞ ከሱ የተሻለ እኔ እሰራለሁኝ ብሎ እኮ የራሱን አላማ ይዞ ቢመጣ ጥሩ ነው። ሁልጊዜ እሱን ለመወንጀል እንዲያው ወደ ኋላ የማይል ሰውዬ አሁን ደግሞ ክስ መስርቻለሁ እያለ ነው። ትናንትና ነው
2: አቶ ሃይማኖት እኛ የዚህኛውም የዛኛውም ፖለቲከኛ ደጋፊዎች ተቃዋሚዎችም አይደለንም። ነገር ግን በፖለቲካው ዓለም ውስጥ ያኛው እኛውን እየተቃወመ መነጋገር ሁሉም ያለ ነው። ነገር ግን
1: ዲሞክራሲ ማለት ይሄ ነው አቶ ሃይማኖት።
7: አይደለም በፖለቲካው እኮ ጥሩ እኔ የተሻለ ሰራለሁ ብሎ ቢቀርብ ጥሩ ነው። ግን ሁልጊዜ ተናት ናታኔው ይህን አድርጎ አሁን ደግሞ ክስ መስርቷል።
1: ይህ ተቃዋሚ ኮንትን ይሄ ነው የአንዱን መቃወም እኔ ቦታ ይዘው የተሻለ ሰራለሁ ማለት ነው። ይሄ ደግሞ ዲሞክራሲ መብት ነው ባደገች ዲሞክራሲ ባለባት ሀገር እንደው። ስለዚህ አመለካከትህ ነው ግን መብታቸው ነው።
2: አዎ ጠቅላይ ሚኒስትር ናታኔውም አሁን በተቃዋሚው አካል ቢሆኑ ያንን አካል መተቸታቸው አይቀርም እና ይሄ ያካሄድ ነው። ግን እኔ የእሳቸውን ንግግር ለመስማት ጀሮ እንትን የምለው
7: ድል ካለው መንግስት ጦሮች ማምሰላ ቢሆንም አሁን ቀደምም አልተሳካለትም እንጂ ሞክሮ ነበር።
2: ያው እንግዲህ የፖለቲካው መድረክ ተከፍቷል። ምርጫው በዚህ ወር 27 ቀን ይደረጋል። ያኔ ማን እንደሚያሸንፍ እናየዋለን። እያንዳንዱ የፖለቲካ አመለካከቱን ቀኝ ግራ ያንን መከታተል ነው። ለመደገፍ መቃወም መብትህ ነው። ግን ሰዎችን ዝቅ ማድረግ ግን ተገቢ ነው።
7: ሰው ወንጀሉን ትቶ ቢከራከርና በእንትኑ ቢገፋበት ቢመረጥ እኛ
1: በእርግጥ ውይይታችን እያለቀ ነው። ድምፁም ግን እየረበሸ ነው።
2: እናመሰግናለን። ሰላም
1: እሺ፣ መልካም ቀን። እናመሰግናለን። እኛም ስርጭታችን ተጠናቀቀ። እንግዲህ ያው
2: በመጨረሻ ያለው ሀሳብ ሰው በዲሞክራሲ ሀገር መንግስት አካልም ሆነ የተቃዋሚ አካል ሐሳቦችን ሊሰነዝር ይችላል ነገር ግን ጀሮዬን ለመስማት ይቀርስ
1: አዎ ይሄ ምናልባት አንዳንድ የተቃውሞችን ወደ ጥላቻ ባህር መልካም ነው መቃወም ይቻላል ግን የዲሞክራሲ መፍት የሚለውን ነገር መርሳት የለብንም ነው እና መሰግናለን
2: ለማንኛውም ለምን ያልከተልም ማለት ይቻላል
1: መፍት ነው መቃወም አዎ ግዴታ ሁሉ መደገፍ የለበትም የቴክኒክ ባለሙያችን ሮኔ እንደሃ ነበር ምስጋና ይድረሰው እንዲሁም አቀናባሪዋ ሃና አስፈረው እና መሰግናለን ስርጭታችን ተጠናቀቀ መልካም ቀን አድማጮች እሺ ላይ እንደገና እንገናኛለን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሪሾን ካፍ ጊሜል በቲሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 4 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 24 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬ ሲሆን የፕሮግራም አጠናካሪ ሃናስ ፈራው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ቁታይ ዘገባ ሳምንታዊ የሀገር ክንውን ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። ጥቅምት 7 ቀን 2023 ዓ.ም በእስራኤል ላይ የደረሰው ከባድ የሽብር ጥቃት ሶስተኛ ዓመት መንግስታዊ መታሰቢያ በነገው ዕለት ይካሄዳል። ፕሬዝዳንት ሄርጾግና የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ ከተለያዩ የቴክኖሎጂ ድርጅት ወኪሎች ጋር ዛሬ ተገናኝተው ተወያዩ። ባለፈው ሳምንት ሮብ ጠዋት በፍላይት ዱባይ አየር መንገድ አውሮፕላን ላይ የነበረውን አደገኛ ክስተት የመመርመሩ ሂደት እንደቀጠለ ነው። እስራኤል በሪፐብሊክ ዲሞክራቲክ ኮንጎ ዋና ከተማ ኪንሻሳ የኤምባሲ ጽህፈት ቤት የምትከፍት መሆኑን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የደረሰው ከባድ የሽብር ጥቃት ሶስተኛ ዓመት መንግስታዊ መታሰቢያ በነገው ዕለት ይካሄዳል። ነገ የሚካሄደው የመታሰቢያ ዝግጅት መንግስታዊ ሲሆን በህግ በተደነገገው መሰረት የጥቅምት 7 ቀን መታሰቢያው ካፍዳሌት በትሽሬ እንዲሆን፣ ቀኑ በሰንበት ከዋለ ደግሞ ካፍሄ በትሽሬ እንዲሆን በተወሰነው መሰረት ነው። መንግስታዊ መታሰቢያው ነገ በኢየሩሳሌም ሀርሄል ጼር በተባለው ወታደራዊ መካነ መቃብር ይካሄዳል። በሌላ በኩል ዜጎች የሚያካሄዱት ብሔራዊ የመታሰቢያ ዝግጅት ደግሞ በቴላቪቭ ከተማ በሚገኘው ፓርክ ሃያርኮን የፊታችን ሮብ ይካሄዳል። በፓርክ ሃያርኮን መካነ መቃብር በፓርክ ሃያርኮን የሚካሄደው መታሰቢያ ዝግጅት ለመሳተፍ ከ50 ሺህ በላይ ዜጎች የመግቢያ ትኬቶችን ገዝተዋል። ያም ሆኖ ሁሉም ዜጎች መግባት የሚችሉ መሆኑን የመታሰቢያ ዝግጅቱን የሚመራውና በሐማስ ተጠልፎ ቆይቶ የተመለሰው ኤሊ ሽራቢ ገልጿል። ይህ በእንዲህ እንዳለ በመንግስታዊ መታሰቢያና በህዝባዊ መታሰቢያ መካከል ልዩነት አለ። መንግስት የጥቅምት ሰባቱን ቀን የሚያስበው በዕብራውያን ዘመን አቆጣጠር በህጉ በተደነገገው መሰረት ነው ቢልም የሐዘንተኛ ቤተሰቦች ደግሞ ጥቅምት ሰባትን የምናስበው የሽብር ጥቃቱ በተፈጸመበት ዕለት ነው የሚል አቋምን ይዘዋል። ፕሬዝዳንት ሄርጾግና የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ ከተለያዩ ቴክኖሎጂ ድርጅት ወኪሎች ጋር ዛሬ ተገናኝተው ተወያዩ። የግንኙነቱ ዋና ዓላማ የመጪውን የክኔሴት ምርጫ በተመለከተ በቴክኖሎጂ ዘርፎች በኩል ቅድመ ዝግጅት ለማድረግ ነው። በተለይ ኤአይ የተሰኘው ዘመናዊ ቴክኖሎጂ እያሳደረ ያለውን ተጽዕኖ ምክንያት በማድረግ ነው ፕሬዝዳንት ሄርጾግና የአስመራጭ ኮሚቴው ሊቀመንበር ከቴክኖሎጂ ድርጅቶች ወኪሎች ጋር ተገናኝተው የተወያዩ ዩት። ፕሬዝዳንት ሄርጾግና ዳኛ ሶልበርግ የተገናኙት ከሜታ፣ ፌስቡክ፣ ጉግል፣ ማይክሮሶፍት እና ቲክቶክ ወኪሎች ጋር ነው። የተለያዩ ቴክኖሎጂ ወኪሎች ከአስመራጭ ኮሚቴው ጋር ተባብረው ለመስራትና ምርጫው ታማኒነት እንዲኖረውና አስተማማኝ እንዲሆን ጥረት ማድረጋቸውን የሚቀጥሉ መሆኑን ገልጸዋል። ባለፈው ሳምንት ሮብ ጠዋት በፍላይት ዱባይ አየር መንገድ አውሮፕላን ላይ የነበረውን ክስተት የመመርመሩ ሂደት እንደቀጠለ ነው። የሲቢኤስ ቴሌቪዥን ጣቢያ እንደዘገበው ክስተቱ አውሮፕላኑን ለመጥለፍ የተደረገ ሙከራና ረዳት አብራሪው ብቻውን ያከናወነው ነው ብሏል። ቴሌቪዥን ጣቢያው በምርመራው ተሳታፊ የሆኑ አካላትን ዋቢ በማድረግ እንደዘገበው ረዳት አብራሪው አውሮፕላኑን ለመቆጣጠርና የበረራ መስመሩን ለማስቀየር ሞክሯል። ይህን ያደረገውም ካለው ርዕዮተ ዓለም አመለካከት አሊያም የግል ሁኔታ አንጻር ነው ብሏል ቴሌቪዥን ጣቢያው። ኮሪዮ ዴላ ሴራ የተባለው የጣሊያን ጋዜጣ እንደዘገበው ደግሞ የኦማን ዜግነት ያለው ረዳት አብራሪ የአውሮፕላኑን ሞተሮች በአየር ላይ ሳጠፋቸው አይቀርም፣ እንዲሁም ዋናውን አብራሪ ወዲያውኑ ከአውሮፕላኑ በማስለቀቅና ከመቀመጫው በመግፋት የአውሮፕላኑን መሪ ወደፊት በኃይል ገፍቶታል። በዚህ ምክንያትም አውሮፕላኑ በአንድ ጊዜ 16,000 ጫማ ከፍታን በ30 ሰከንዶች ወርዷል ብሏል። ወደ እስራኤል ሲበር በነበረው የፍላይ ዱባይ አየር መንገድ አውሮፕላን ላይ በተፈጸመው አስደንጋጭ ክስተት ምክንያት በዓለም ላይ ያሉ አየር መንገዶች የበረራ ደህንነት ሁኔታዎችና በክስተቱ ምክንያት የተፈጠሩ የስነ ልቦና ችግሮችን ለመቅረፍ ምርመራዎችን መጀመራቸውን ቃል አቀባያችን ራም ብራንድስ ካደረሰን ዘገባ መረዳት ችለናል። እስራኤል በሪፐብሊክ ዲሞክራቲክ ኮንጎ ዋና ከተማ ኪንሻሳ ኤምባሲ ጽህፈት ቤት የምትከፍት መሆኑን አስታወቀች። እስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት ዛሬ እንዳስታወቀው በኮንጎ አዲስ ኤምባሲ ጽህፈት ቤት ይከፈታል። ጎን ለጎን ደግሞ ኮንጎ የቴላቪቭ ኤምባሲዋን ወደ ኢየሩሳሌም ታዛውራለች። ከአሁን በፊት በኢየሩሳሌም ኤምባሲ ጽህፈት ቤት የከፈቱ ሀገራት ቁጥር 10 ሲሆን ከኮንጎ ጋር 11 ይሆናሉ ተብሏል። ስፖርት። የእስራኤል ብሔራዊ ቡድን በሀገራት ዋንጫ ማጣሪያ ጨዋታ ዛሬ ምሽት ከአየርላንድ አቻው ጋር በሰርቪያ ያካሂዳል። የእስራኤል ብሔራዊ ቡድን ተጫዋቾች ጥቅምት 7 ቀንን 2023 ዓ ም የተፈጸመውን የሽብር ጥቃት የሚያስታውሱ ነገሮችን በስታዲየም ይዘው ይገባሉ ተብሏል። የአየርላንድ ብሔራዊ ቡድን አባላት ከአሁን በፊት እንዳደረጉት እስራኤልን በመቃወም አንዳንድ እንቅስቃሴዎችን ሊሞክሩ ይችላሉ የሚል ግምት አለ። ጨዋታው ዛሬ ምሽት ከ9:45 ደቂቃ ጀምሮ በሰርቪያ ተመልካች በሌለበት ስታዲየም ይካሄዳል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። ነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በብኤርሸባና አካባቢዋ 8፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለምሽቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የደነት ጉዳይ ዘገባችን ጥላውን መልኬ በስልክ መስመራችን ይገኛል። ጥላውን እንዴት አመሸ?
1: ጤና ይስጥልኝ ሰጠኝ እና እንዲሁም አድማጮች እንዴት ናችሁ?
0: እኛ ደህና ነን። ሰላም እናንተ እንዴት ነው?
1: እግዚአብሔር ከብሮ ይስፋ።
0: ጥሩ። እንግዲህ የጥቅምት ሰባቱ የሽብር ጥቃት የተፈጸመበት ጊዜ በመንግስታዊ ደረጃ መታሰቢያው ነገ ይካሄዳልና ያለው ሁኔታ እንዴት ነው? በሌላ በኩል ደግሞ ዜጎች ማክበር የሚፈልጉት ሮብ በዕለት ሁለት ነው ብለዋል። ያለውን ሁኔታ እንዴት ታየዋል?
1: አዎ፣ በዚህ ሳምንት ሰጠኝ 3 መታሰቢያ ስነ ስርዓቶች ይፈጸማሉ ተብሎ ይጠበቃል። እንዳልከው ነገ ሁለቱ ስነ ስርዓቶች በሄርጸል ተራራ፣ የመጀመሪያው ከመከላከያ ኃይሉ ወታደራዊ ክፍሉ ማለት ነው፣ በሱ አማካኝነትና ኃላፊነት የሚካሄደው ጠዋት 11 ሰዓት ላይ ይጀምራል። በዚህ የመታሰቢያ ስነ ስርዓት ከፍተኛ ባለስልጣናት፣ የአገሪቱ ፕሬዚዳንት፣ ጠቅላይ ሚኒስትሩ፣ የፖሊስ ጠቅላይ አዛዥ፣ አጠቃላይ የደህንነት ክፍል ኃላፊ የሆኑትኝ እንዲሁም ሚኒስትሮችና ሌሎች ከፍተኛ ባለስልጣናት በዚህ የመታሰቢያ ስነ ስርዓት ንግግር ያሰማሉ። ከዛ በኋላ ሁለተኛው መታሰቢያ ስነ ስርዓት ከቀትር በኋላ 2 ሰዓት ላይ ዜጎችን ያቀፈ በይበልጥ ደግሞ በዚህ ባሳለፍነው ጦርነት የተጎዱ ቤተሰቦችን ማለት ወገኖቻቸውን ያጡ እነሱን ያቀፈና እነሱ ያሉበት አሁንም ቢሆን ከፍተኛ ባለስልጣናት የሚገኙበት ያው የተለያዩ ንግግሮችም ያሰማሉ ተብሎ ይጠበቃል። ከፍተኛ ባለስልጣናት እና ነገ በሀገሪቱ መንግስት የብሔራዊ መታሰቢያ ስነ ስርዓት እንግዲህ እንዳልኩት ጠዋት 11 ሰዓት ላይ እና ከቀትር በኋላ 2 ሰዓት ላይ ይካሄዳልኝ። ከዛ በኋላ ያልከው አለ እውነት ነው። ሌሎች በግለሰብ ደረጃ ማለት የተጎዱት የተሰዉት ወታደሮችም ሆነ ዜጋዎች፣ እንደገና አጠቃላይ ጉዳቱ የደረሰባቸው ቤተሰቦች ያዘጋጁት ደግሞ ከመንግስት ጋር ግንኙነት የለውም። የፊታችን እረቡ ማታ ላይ ነው 9:30 ላይ ሀያርኮን በተሰኘ መናፈሻ ቦታ ቴላቪቭ ያፎ የሚገኝ ነው። እዛ ላይ ብዛት ያላቸው አርቲስቶች የተገኙበት ከ20 በላይ የሚሆኑ አርቲስቶች ናቸው፣ በጣም እውቅና ያላቸው። ከዛ ስነስርዓት እንግዲህ በዚህ የመታሰቢያ ስነስርዓት ማታ ላይ ይገኛሉ። ከዛ ቀደም ብሎ ደግሞ ሌላ ቦታ ይሄ የሽብር ፈጠራ ድርጊቱ የደረሰበት ብዛት ያላቸው የብዳውያን ሰፈሮች አሉ። በይበልጥ ደግሞ እዚህ ኖባ መዝናኛ ቦታ ሲዝናኑ የተሰዉትን ወጣቶች ወንድሞች ቶ እናስታውሳለን። እዛ አካባቢ እንግዲህ ቀደም ብሎ 6:29 እንዲሁ አይደለም ሰዓቱን የመደቡትኝ፣ ያው ሽብር ፈጠራ ድርጊቱ የጀመረበትን እሱን ለማስታወስ ነው አስቀድሞ ይካሄዳልኝ። እና አጠቃላይ የፊታችን ረቡዕ ማታ ላይ የሚካሄደው እንግዲህ ከወዲሁ ብዛት ያላቸው በሺዎች የሚቆጠሩ ካርቲስ መግቢያ ትኬት እንደያዙ እና በነፃ ነው የሚሰጠው። በእርግጥ ግን እግረ መንገዳቸውን
0: ቁጥራቸውን ለማወቅ እስካሁን 50,000 በላይ እንደተመዘገቡ ነው።
1: ትክክል። 50,000 በላይ ያው በትክክል ወደ ቦታው እንደሚሄዱና የመግቢያ ትኬታቸው እንደያዙ ነው። እንዳልኩት መግቢያ ዋጋው ያው ነፃ ነው፣ ግን መመዝገብ ያስፈልጋልኝ። ከዛ በኋላ ግን እያንዳንዱ በይበልጥ ለተዘጋጀው ለዝግጅቱ ወጪ መሸፈን ሲባል ከበጎ አድራጎት ገንዘብ መለገስ የሚፈልግ ደግሞ መስጠት ይችላልኝ። ያው አዘጋጆቹም ያደረጉት ነው እና ይህንን በአብዛኛው ያው የተጎዱት ቤተሰቦች እንዲያውም በሚገርም ሁኔታ ሰጠኝ ፕሮግራሙን የሚመሩትኝ ከአሁን በፊት ተጠልፎ የነበረውና የተለቀቀው ታግቶ የነበረው ኤሊ ሻራዊ እና አንድ የፊልም አክተር ተዋናይ ሸኒ ኮይንት ባይበት ትባላለች። እንግዲህ ሁለቱ ናቸው ይህንን ፕሮግራሙን የሚመሩት። እንዳልኩት ብዛት ያላቸው አርቲስቶች ከሀያ በላይ እንግዲህ እውቅና ተሰሚነት ያላቸው እነሱም ያው ሀዘን የተሞላበት ዜማዎችን እና አጠቃላይ ያን መታሰቢያ ስነስርዓት ይካሄዳል። አሁን እንግዲህ ተመልከት፣ ነገ እንዳልኩት በብሔራዊ ደረጃ መንግስትን ወክሎ ማለት ነው። ከዛ በኋላ ደግሞ ይህ የሚያሳይ እንግዲህ መከታተል ምልክትና አሁንም ችግር ያለ መሆኑን ያሳያል። ለማንኛውም የያዝነው ሳምንት እነዚህን ወገኖቻችን የምናስታ የሚታወስበት ሳምንት ነው።
0: የጥቅምት ሰባት ጉዳይ ገና መጨረሻ የሌለው ጉዳይ ነው። እስካሁንም ጦርነቱ አበቃ ተብሎ ታውጆ በሰላም ነገሮች ተጠናቀቁበት ሁኔታ የለም። አሁንም የተኩስ አቁም ስምምነት ያለ እና አንዳንዴም እስራኤል አልፎ አልፎ እርምጃ ትወስዳለች እና የደህንነት ክፍተቱን በተመለከተ አጣሪ ኮሚቴ መቋቋም አለበት የሚባለው እስካሁንም እልባት የለውም እና ለወደፊት ምን ያክል ጫና ሊያሳድር ይችላል?
1: ይኸውልህ ይህ አነጋጋሪ ሆኗል። ይኸው እነሆ ሶስተኛ አመቱን ያስቆጠረው እና መታሰቢያውንም ደግሞ ዋዜማው ላይ እንገኛለን። እንግዲህ አሁንም አነጋጋሪ ነው ማለት የሀሳብ መከፋፈል አለ። ቤተሰቦች ጉዳት የደረሰባቸው ቤተሰቦች እና አብዛኞቹ የሀገሪቱ ዜጎች ማለት ይቻላል የሚጠይቁት ነጻ የሆነ አጣሪ ኮሚቴ፣ በቃ ብሔራዊ የሆነ አጣሪ ኮሚቴ ተቋቁሞ እውነቱን ማወቅ አለብን ሲባል፣ በመንግስት በኩል ደግሞ መንግስት ራሱን ችሎ መንግስት በወሰነው ውሳኔ መሰረት በእንደዚህ አይነት ሁኔታ በጣም የማንስማማ ከሆነ ደግሞ እናንተ የምትፈልጉትን እኛ ማለት ተቃዋሚ ፖለቲካ ፓርቲዎች አሉ፣ እንደገና ስልጣን ላይ ያለው መንግስት አለ፣ እንዴት ነው በስምምነት ግማሽ ግማሽ ወኪሎቻችን በማድረግ በእንደዚህ አይነት ሁኔታ። ይህ ክርክር እንግዲህ እነሆ ሶስተኛ አመቱን አስቆጠረ። እስካሁን ድረስም በፍጹም በሚገርም ሁኔታ በየቀኑ ዜጎች የሚከራከሩበትና በይበልጥ ደግሞ ስልጣን ላይ ያለው መንግስት የሚተችበት ሁኔታ ለምን አጣሪ ኮሚቴ አይቋቋም የሚለው ሁኔታ ነው። እንግዲህ እንደኔ እይታ ሰጠኝ ምናልባት ከያዝነው የብሔራዊ ምርጫ በኋላ በያዝነው ወር መጨረሻ እንግዲህ በ27 ማለት ነው ያው የብሔራዊ ምርጫ ይካሄዳል። ምናልባት ከምርጫው በኋላ ምናልባት አይታወቅም ማን እንደሚመረጥ ከወዲሁ፣ ግን ተቃዋሚ ፓርቲዎች የሚሉት ስልጣን ላይ ከወጣን የመጀመሪያ ስራችን የሚሆነው ብሔራዊ አጣሪ ኮሚቴ ይቋቋማል ነው። ስልጣን ላይ ያለው መንግስት በድጋሜ ይህንን ስልጣኑን የሚቀጥል ከሆነ ግን እንደኔ እይታ ይህ ነገር ተደባብሶ ነው የሚያልፈው፣ ያው አጣሪ ኮሚቴ ሳይቋቋም። ምክንያቱም ፍላጎት የለውም
0: መንግስት የያዘው አጣሪ ኮሚቴ እኮ ለማቋቋም ጥረት ያደረገው ይቀጥልበት ወይ ይሆን? በዚህ እንግዲህ አሁን እንዳልከው አሁን ያለው ጥምር መንግስት የሚቀጥል ከሆነ ያንን እነሱ የፈለጉትን የኮሚቴ አይነት ያቋቁሙ ይሆን ወይስ በፊት ሲሰራበት የነበረው ይቋቋም ይሆን የሚለው ሌላ ጥያቄ የሚያስነሳ ነው። ለማንኛውም ግን አሁንም ድረስ ያሉ በሰሜኑም በደቡብም ያሉ የደህንነት ክፍተቶች አሉ ገና ብዙ መሰራት ያለባቸውና እንዴት ነው ይህን ውጥረት ማርገብ የሚቻለው? አሁን ቅድም እንዳልኩት ሰላም ወረደ ተብሎ በሰላማዊ እንቅስቃሴ ውስጥ ሙሉ በሙሉ አይደለንም። የኢራንም ጉዳይ ጦርነት ውስጥ ሆኖ ገና አልተቋጨ ነው። የህዝበላም ጉዳይ የሐማስም ጉዳይና እስኪ እነዚህን አጣምረህ ተመልከታቸው።
1: ያውልህ ሰጠኝ አሁን ያለንበት ሁኔታ አሁንም ቢሆን የተከፈቱት በሮች ማለት ምንም ያሸነፍነውና በቃ ከጥቅም ውጭ አድርገነዋል የተባለ ጠላት የለም። በደቡብ ከሄድ የሐማስን ተጨባጭ ሁኔታ ስናይ በፍጹም አልፎ አልፎ መሪዎችን በህይወት የቀሩትን እንደገና የሚመለመሉትን አንዳንድ ቦታውን የሚሸፍኑትን የጦር መኮንኖችም ሆነ እነሱን ከመግደል ውጪ ድርጅቱን ግን ከናካቴው ማፈራረስና መውላለቅ ወይም ማዳት ጭራ መሳቅ አልተቻለም። ስምምነት የተባለው የዶናልድ ትራምፕ የተወሰኑ አንቀጾችን ያዘለው አስታራቂ ሀሳብም ያው እስካሁን ድረስ እንግዲህ እንዴት ነው ምንም ይወራልኝ ሊጀመር ነው ይባላል፣ ምንም የሚያሳየው ነገር የለም። እንዲሁም የተረሳ መስሎ ይታያል። እስራኤል ጦሯን እዛ አካባቢ የጋዛን ምድር ማለት ነው እንግዲህ 70% ውድ የሚጣገውንን በቁጥጥር ስር አድርጋ ከ60% የሚሆነውንን አሁንም ቢሆን ጦርነቱ እንዳለ ነው። ጎን ለጎን ሀማስ እየተጠናከረ ነው ይባላል። ወደ ሰሜኑ የሀገራችን ክፍል ከሄድን ደግሞ የህዝብላን ተጨባጭ ሁኔታ ያው እንደምናየው ነው። በፍጹም ምንም አሁንም የእስራኤል ጦር ኃይል እዛው ይገኛልኝ ሊባኖስ፣ ደቡብ ሊባኖስ ይበልጥ። ሌላ ከሩቅን የምንመለከታት ኢራን በተመለከተም በፍጹም እንዲያውም ተጠናክራ ለሌላ ጦርነት እየተዘጋጀች ነው ይባላል። ምንም እንኳ ከፍተኛ ጉዳት ቢደርስባትም እዚሁ ብዙ ሰዓት ደግሞ ሌሎች ለምሳሌ ኢራቅ የኢራን ደጋፊዎች አሉ፣ የፉቲም አማጽያን እንደገና ራሳቸውን ምናልባት አንድ ቀን አፈሙዛቸውን ወደ እስራኤል ያዞራሉ የሚባል ሁኔታ እና እነዚህ ሁኔታዎች ተደምረው ሶስት ዓመት ብናስቆጥርም ሰጠኝ የተከፈለውን መስዋዕትነት በተመለከተ እንዲያውም የመከላከያ ሚኒስትሩ ይቅርታ የመከላከያ ጽፍ ማለት የጦር ኃይሎች ማለት ነው እንግዲህ ያወጣው ሰነድም ጽሁፍም አለ የተሰዉትን ወገኖቻችን ከመታሰቢያ ቀኑ ጋር በተያያዘ ይህን ያህል መስዋዕትነት ተከፍሎ በዚህ ጦርነት ብዙ ወገኖቻችን አጠናልኝ አጠቃላይ ማለት ነው ወደ 2347 የሚሆኑ እስራኤላውያን ወታደሮችም የደህንነት ክፍሎችም ሆነ ዜጎችን ማለት ነው። ይህን ስታይ ከተከፈለው መስዋዕትነትና አሁን ከደረስን በእርግጥ ጠላቶቻችን አዳክመናል፣ አዎ ከናካቴው ፍቀናል፣ ወደፊት የተወሰኑ አመት ሰላም እንዴት ነው መኖር እንችላለን? እንደ ለይታ አይመስለኝም በእንደዚህ አይነት ሁኔታ ከቀጠለ እንዲያውም እየተጠናከሩ የሚሄድበት ሁኔታ ነው። እና ይህን ስታይ ከሶስት አመት ጦርነት በኋላ ብዙ መስዋዕትነት ተከፍሎ ውጤቱ ስትል ያው ምንም እንኳ የተወሰኑ የተዳከሙ ቢሆኑም እነዚህ ጠላቶቻችን ደግሞ ሰጠኝ በእንደዚህ አይነት ሁኔታ ከቀጠሉ ጊዜ ሲወስድ ምናልባት ከሰነበቱ እንደገና ከነበረው የበለጠ ተጠናክሮ ይመጣሉ እንጂ ጭራሽ ሊጸፉም አይችሉም። ስለዚህ ይህን ሁኔታ ስታይ አሁንም ቢሆን እኔ እንጃ እንዲያውም ያው ከተወሰኑ ቀናት በፊትም ሊደርስብን የነበረውን የሽብር ፈጠራ ድርጊት ማለት ይቻላል እንግዲህ በዚህ በህዝብ ማመላሽ አውሮፕላን ያን ስታይ አሁንም በእስራኤል ላይ እስራኤልን ለመጉዳት የእስራኤል ህዝብንና የይሁዲን ህዝብ ለመጉዳት ጠላቶቻችን ሌት ተቀን እየሰሩ ናቸው ይባላል። እና ይህን ስታይ የተከፈቱ በሮች ገና አልተዘጉም። ምናልባት በኃይል ብዙ ያላገኘነውን ውጤት በዲፕሎማሲ ማለት በስምምነት የምናደርገው ነገር ሊሆን ያንን ስናይ ደግሞ አሸማጊዋ አሜሪካ ትንሽ ረሳችን መስሎ ይታያል። አሁን የራሷን ስራ የራሷን የቤት ስራ የራሷን የውስጥ ችግር በቀጣይ ደግሞ ምርጫ አለ አሜሪካ ውስጥ እኛን የራሱን መስሎ ይታያል። ይህን ስታይ እኔ እንጃ ትንሽ ግራ መጋባትንም ያሳያል። በእርግጥ እስራኤል ሀያል ነች። እስራኤል አሁንም ቢሆን እንቅልፍ አተኛም። ጠላቶቿን አሁንም ከየትም ጉዳት ከመድረሱ በፊት የምችለውን ያህል የተለያዩ እንዴት ነው ስችል እርምጃ ተወስዳለች። የማክሸፍ የመከላከል ብዙ ስራ ይሰራል። እንዲያውም የማናቃቸው ለህዝብ ጆሮ የማይደርሱ ብዙ ብዙ የሚከሽፉ የሽብር ፈጠራ ድርጊቶች አሉ። አልፎ አልፎ ሲሳካ ነው ጆሮችን የሚደርሰው። ያ ሆነ ይህ አጠቃላይ ሁኔታውን ስንመለከት ግን ይሄ ከፍተኛ መስዋዕትነት ያስከፈለው ማለት ነው። እስካሁን ድረስ በውጤት ደረጃ ስናየው እኔ እንጃ ምናልባት ከብሔራዊ ምርጫ በኋላ አዲስ

0: ኃይሉ እንዴት ነው ያለ ያለ እንደ ከነበረው ኃይል በበለጠ በቴክኖሎጂም ሆነ አጠቃላይ ትንሽ የሰው ጥረት የወታደር ኃይል ጥረት ይኖርበት እንጂ ሌላውን ያስተራር ሁኔታውን ግን ጠላትን አስቀድሞ ካሁን በፊት መከላከል የሚል ሁኔታ ነው በእስራኤል መከላከል ባብዛኛው አሁን ግን ከመከላከል እንደውም አስፈላጊ ከሆነ ማጥቃት የሚል በራሱ ጊዜ እስራኤል ስትፈልግም አስቀድማ እርምጃ የመውሰድ ሁኔታ ነገሮች ተለውጧል ሌላው በእስራኤል ላይ የተለያዩ ጥቃቶች የሚሰነዘሩ ከሆነ አስቀድማ ምንም አይነት ጥያቄ በሌለው እርምጃ ለመውሰድ ማለት ከባለፈው ስተታችን አሁን የተማረን መስሎ ይታያል ትልቁ ችግራችን ግን አሁን በመከላከያ ደረጃ እንደውም ዛሬ ልክ አንተውን ወደ ስቱዲዮ ከመግባት በፊት መከላከያ ሚኒስትሩ ያው እንግዲህ እንዳልኩት መታሰቢያ ስነ ስርዓት አለ ወታደሮቹ አንዳንድ የጦር ካምፖች በሚል ለወታደሮቹ ንግግር ይሰማል ይቅርታ መከላከያ ሚኒስትር አልኩ እንጂ የጦር ኃይሎች ኢታማዦር ያዛሚር እሳቸው ያሰሙት ንግግር አለ ማለት ለመንግስት ያቀረቡት አሁንም ቢሆን ጠላቶቻችን አሁንም አሉ አሁንም ምንም የተወሰነ ቢዳከሙም አሁንም ቢሆን ጠላቶቻችን እኛን ለመጉዳት በየቦታው በአገር ውስጥም በውጭም ብዙ ሙከራዎችን ያደርጋሉ ስለዚህ መንግስት የወታደሮችን ኃይል የሚበዛበትን ምን ማለት ነው ባጭር አማርኛ ይሄን ወታደሮች ይመልመሉ አይመልመሉ ቢባለው በይበልጥ ሃይማኖቶችን ቁጥሩ የማሳደግ ሁኔታና የባጀት ችግርም አለ ፈጥኝ ለመከላከያ ኃይሉ መንግስት ቃል የገባው የመደበው አለ ያም ኮራሱ ለመከላከያ ኃይሉ አልደረሰም የጦር መሳሪያዎች መጋዘን መገዛትና እንደገና ማምረት ያስፈልጋል በውስጥ አሁን ለተለያዩ የጦር መሳሪያ አምራች ኩባንያዎች የመከላከያ ኃይሉ ብዙ ዳለበት ብዙ በሚሊያርድ ሸቀል ማለት ነው ብዙ ይሄን ዳል መክፈልም አልቻል ስለዚህ መንግስት ይሄን ባጀት ባስቸኳይ ወደ ወታደሩ ወደ መከላከያ ኃይሉ እንዲያስተላልፍ ብዙ ጥያቄዎች አሉ እነዚህ ነገሮች መስተካከል አለባቸው ካልሆነ ለወደፊት ይከብደናል የሚል ሁኔታ በመከላከያ ይነገራል እና ከሞላ ጎደል የነው ግን ያው እንግዲህ ጊዜ የለም አይመስለኝም ግን 30 ሰከንድ ካል ጊዜ አለፈኝ
1: ለማጠቃለያ
0: አንድ ደቂቃ
1: ባጭሩ
0: አንድ ኦኬ ማለት ነገሩ ሌላ ጊዜ ወይም ደግሞ አንተ ከዚህ ቀጥለ ነኝ እንግዲህ ማለት ነገ ከነገ በኋላ ይሄንን 3 አመት ያሳለፍነውን በ3 አመት ጦርነት ማለት ነው አጠቃላይ በዜጎችና በወታደሮቻችን የተከፈለውን መስዋዕትነት የወጣ ጽሁፍና እሱን በተመለከተም እንግዲህ በቀጣይ እንደዛ ነው ሳን በቀጣይ በሌላ ፕሮግራም በሰፊው ወይ በታገል ምክንያቱም አዎ
1: ጥሩ እንግዲህ የጠላትም የተኩስ ወይም የጦር ሁኔታ እየተቀያየረ ስለሆነ አስፈላጊውን እንደ ጊዜው የሚቀያየሩ ነገሮች መዘጋጀት ያስፈልጋል ጥላውን በጣም እናመሰግናለን ሰላሙን ሁሉ አምጣልን
0: አመሰግናለሁ
1: በቀጣዩ ሳምንታዊ ፕሮግራም እናልፋለን
2: ሽመላ ሽመላ አገራችን ኢየሩሳሌም ደና
3: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ክብራትና ክብራን አድማጮቻችን ከዚህ ቀጥለን የምናቀርበው ሳምንታዊ አገር ህንወቅ ፕሮግራም ከመምህር የታሪክ ምሁር ያይር ተካጋ እናቀርባለን ይህን የታሪክ ከበርት የሆነችውን እስራኤል ሀገር ለማቋቋም በርካታ በሺዎች የህይወት መስዋዕትነት እስካሁን ድረስ እየተከፈለባት ነው መምህር ያይር ተካ ጤና ይስጥልን እንደምን አለ?
4: ጤና ይስጥልኝ ሻያው ጤና ይስጥልኝ አድማጮቻችን እኔ ደህና ነኝ ሰላም ናችሁ?
3: ደህና ነን እግዚአብሔር ይመስገን በዚህች የታሪክ ከበርት የሆነችው እስራኤል ኤረጽ እስራኤል ይሏታል በዕብራይስጥ እስራኤል ሀገር የመጀመሪያ ጥያቄ የሚሆነው ምንድን ነው? እስራኤል ሀገር እንዴት ተወለደች? እንዴት ተመሰረተች?
4: እሺ ሻያው እንግዲህ እስራኤል ሀገር እንዴት ተወለደች ብለን ስጠይቅ መጀመሪያ ይህንን ሂደት ያደረገው ጽዮናዊ መሪ የነበረው ቢንያሚን ዘይፈርጽር የተባለው እሱ ነው። እንግዲህ ይህንን ሀሳብ ለተለያዩ መሪዎች በዓለም ለነበሩት አይሁዳውያን መሪዎች ስብሰባ በማድረግ ማለት ነው ባዘል በተባለች ከተማ በሽቫይዝ የመጀመሪያውን የኮንግረስ አጽዮን አርሾን የኮንግረስ አጽዮን የመጀመሪያውን እሱን ስብሰባ አድርጎ በ1897 ዓመተ ምህረት ስብሰባ አድርጎ የተለያዩ መሪዎችን ኖ አገር እናቋቁም በአውሮፓ ያሉት አይሁዳውያን በጠቅላላ የዘረኝነት ሁኔታ ላይ ብዙ በደልና ግፍ እየተሰራባቸው ነው። ስለዚህ አገር መኖር አለበት ሚክላት መዲኒና ያለው መደበቂያ ራሳችን የምንደበቅበት የምንኖርበት አገር ራሳችን መቻል አለበት በማለት የተለያዩ መሪዎችን ሰብስቦ ትልቅ ስብሰባ በማድረግ ብዙ ሂደቶችን አድርጓል። ከዚያም ቀጥሎም ደግሞ ሁለተኛው ደግሞ የኮንግረሳቸውን እንደዚያው ሶስተኛው አራተኛው ያለ ስብሰባ ያደረገ ከተለያዩ መሪዎች ጋር በመነጋገር ማለት ነው ከቱርክ መሪ የነበሩት በዛውን ሰዓት ቱርክ ነው እስራኤልን አገር በቀኝ ግዛት ዘዋት የነበረ ከነሱም ከጀርመን መሪዎችም ከእንግሊዞችም

0: ከተለያዩ መሪዎች ጋር በመነጋገር እስራኤል ሀገር እናቋቁም በማለት ብዙ ጥረት አድርጓል። ግን እሱ በጀመረው ሀሳብ ማለት ነው፣ የመጀመሪያው ጽዮናዊ መሪ የነበረው እሱ ነው። እሱ ባደረገው እሱ ሳይሳካለት በ1904 ዓ.ም ከሞት ተለየ በ44 ዓመቱ። ከዚያን ቀጥሎ ደግሞ ሌሎች ደግሞ እሱን ተከትለው ደግሞ የዚህንን የጽዮናዊን እንቅስቃሴ በማካሄድ ብዙ ጥረት አድርገዋል። ባለፈውም እንደተናገርኩት ሀይል ባይጽማን የተባለው በዚህ በኩል ብዙ ጥረት እንዳደረገ ተነጋግረንበት ነበር ታስታውስ እንደሆነ። እና
1: ይህ ለነገሩ መምህር ያይር ቴዎዶር ሄርጼል በጣም ታሪክ ግድ ሰርቷል። በህይወት እያለ ይገርማል። በመጀመሪያ ክርክር ሲነሳም የእስራኤል ሀገር በስደት የሚገኙ ደያን በዓለም ላይ ለነሱ ሀገር የራሳቸው ሀገር እናቋቁም በሚለው እንቅስቃሴ ላይ የተነሳው ጥያቄ ምንድን ነው? በእስራኤል ሀገር መሆኑ ቀርቶ አፍሪካ ዩጋንዳ ላይ ይቋቋም የሚል ሀሳብ ቀርቦ ነበረ። ግን ይህ ተቀባይነት አላገኘም። ከአብርሃም ይስሐቅ ያዕቆብ ታሪክ የሆነችው እስራኤል ሀገር ብለው ነው የወሰኑትና አሁን ከብዙ ከዚህ ጋር በተያያዘ ሳዎ ብዙ ታግለዋል። ከዛ ሲቀጥል ያኔ በቅኝ ገዥ የነበረችው በሁለተኛው ዓለም ጦርነት 1945 ዓመተ ምህረት እንዳበቃም ከዛም የቅኝ ገዥ የነበረችው እንግሊዝ ነበረች እስራኤል። አሁን እንዴት ነው በዛን ጊዜ መንግስት እንዲቋቋም ሀሳብ ያነሳው ማን ነው?
0: አዎ ይኸውልህ፣ እንግዲህ አንተ እንዳልከው በአጭሩ መቼም እንግዲህ ብዙ ነው ስለ ሄርጼል የመጀመሪያ እሱ ስለጀመረው ይህንን ሂደቱን ማለት ነው። ኡጋንዳ የተባለው ሀሳብ መጥቶ ነበር፣ ግን የጽዮናዊ መሪ የነበሩት እኛ 2000 ዓመት ምናልማት ኢየሩሳሌምን ነው እንጂ እንዴት አፍሪካ ሀገር እንሄዳለን በማለት ያን ውድቅ ሆኗል። ያን ሀሳብ የቀረበ ደግሞ ይሁዲዎችን በዓለም ያሉት ይሁዲዎችን ለማዳን ሲባል የቀረበ ሀሳብ ነበር፣ ግን ውድቅ ሆኗል። ከዚያም በኋላ እንግሊዞች ቅድም እንዳልኩ ቱርክ ይዘዋት ስለነበር በቀኝ ግዛት በሁለተኛው በአንደኛው የዓለም ጦርነት ጊዜ ቱርኮች ተጠቅተው እንግሊዞች በቀኝ ግዛት ያዟት እስራኤልን ሀገር እና ከ400 ዓመት በበላይ ነው ቱርኮች እስራኤልን ሀገር ይዟት የነበር። ከዚያም በኋላ ደግሞ 1917 ዓመት ጀምሮ እንግሊዞች ለ33 ዓመት ያህል እስራኤልን በቀኝ ግዛት ይዘው ነበር። ያንን ደግሞ በተባበሩት መንግስታት ፍቃድ ተቀብለው ማለት ነው። ከዚያም በኋላ እንግሊዞች በይሁዲዎችን ብዙ ጥረት እያደረጉ ብዙ የተለያዩ ሽብሮችን በመፍጠር ጸረ ሽብሮችን በማድረግ የተለያዩ ማክተሮት የምንላቸው እንግሊዞች አይ እኛ እንመልሳለን ባዕድ አይቋቋምና እችን ሀገር የሆነ ውሳኔ ወስኑ በማለት ለተባበሩት መንግስታት ሲያቀርቡ ኦኖስኮ የተባለ የተባበሩት መንግስታት ድርጅት ልዩ ኮሚቴ አቋቁመው ከ11 ሀገሮች የተወጣጣ ልዩ ኮሚቴ ተቋቁሞ ይህንን እስራኤልን ሀገር ሄዳችሁ አጣሩ፣ ከፍለው ለአረቦች መስጠት እንደሚቻል ለፍልስጤማውያን እንዲሰጥ፣ ከፍለው ደግሞ ለእስራኤል እንዲሰጥ በማለት ያን ኮሚቴ ኦኖስኮ የተባለ ኮሚቴ ተቋቁሞ በ1947 ዓ.ም ለተባበሩት መንግስታት ውጤቱን ወይም ደግሞ ውሳኔያቸውን አስተላለፉ። ያን ምንድን ነው በውሳኔያቸው ላይ ያለውን እስራኤልን ሀገር ለሁለት እንክፈል ብዙውን ለአረቦች ነው እንግዲህ የሰጡትኝ ብዙውን መሬት እስራኤልን ሀገር ብዙዎችን ትንሹ ደግሞ ለእስራኤል ነው የሰጧት እና የተባበሩት መንግስታት ይህንን ውሳኔ የኦኖስኮ የተባለበውን ኮሚቴ ካጣሩ በኋላ በ1947 ዓ.ም ተሰብስቦ የዓለም መሪዎች በጠቅላላ ሀገሮች ተሰብስበው ውሳኔ ወሰኑ ማለት ነው። ያን ውሳኔ ምንድን ነው? ካፍቴት በኖቨምበር ወይም ደግሞ 1947 የነበረው ሀሉካት መዲናት እስራኤል በሚለው ይህንን ውሳኔ
1: ከፋፈር እስራኤል ሀገርን ከሶስት ክፍል በኖቨምበር
0: 29 በኖቨምበር ወይም ደግሞ በዕብራይስጥ ደግሞ ካፍቴት በኖቨምበር እንለዋለን ማከፋፈል ያለውን ውሳኔ ተወሰነ። በውሳኔው ላይ 40 ስንት ነበሩ ብልህ 33 ሀገሮች ባዕድ ሀሉካ ለሁለት ትከፈል እስራኤል ሀገር በማለት ወሰኑ፣ ድምፅ ሰጡ። 13 ሀገሮች ደግሞ መሰጠት የለበትም ይሄ ነገር መከፈል የለበትም ለአረብ ብቻ ነው የሚያስፈልገው በማለት በተለይ ስማቸውንን ጊዜ ካለን ለመጥራት ሞክራለሁ። 10 ሀገሮች ደግሞ ድምፅን ከመስጠት ታቅበዋል። ከዛ ውስጥ ደግሞ ኢትዮጵያ ነበረች ማለት ነው። ድምፅ መስጠት አልሰጠችም፣ በድምፅ ከመስጠት ታቅባለች። አንዲት ሀገር ደግሞ በስብሰባው ላይ ሳትገኝ ቀርታለች እና ያቺ ደግሞ ታይላንድ ናተኝ። በአጠቃላይ በዚህ ስብሰባ የተሳተፉት ሀገሮች ስንል እንግዲህ ከስብሰባ የነበሩት 56 ሀገሮች ናቸው በዛው ሰዓት የተሰባሰቡት 57 ሀገሮች ነው የነበሩት የተባበሩት መንግስታት ስብሰባ ያደረጉት ዛሬ ግን እንዳየህ ነው ብዙ ሀገሮች ክባር
1: ወደዛ መምር ያይር ወደዚህ ወዳሁን መምጻሳችን አይቀርም ዛሬ መረጥነው ርዕሰ ጉዳይ ከዚሁ ካሁን ጋር ለማገናኘት ስለሆነ በ1947 ዓ.ም ምረት በተካሄደው የድምጽ አሰጣጥ ላይ ሐሳቡ መሰረታዊ ሐሳቡ በቅኝ ግዛት ስር የነበረችውን እስራኤል ሀገር ለሶስት አካላት ለማከፋፈል ነበር አንዱ ክፍል ለእስራኤል ለይሁዳን አንዱ ክፍል ለአረቦች አንዱ በኢየሩሳሌም ከተማና አካባቢው ደግሞ ለዓለም አቀፍ ህብረተሰብ ይሰጥ ተብሎ ሐሳብ ሲቀርብ ይሄ ጸደቀ እንድትከፋፈል እስራኤል ሀገር ጸደቀ እንዳልከው በ33 ሀገራት ድምጽ እንድትከፋፈል ተወሰነ አሁን ቀጣይ ምንድን ነው የሆነው
0: አዎ ከዛም በኋላ ያው ይህ ውሳኔ ከተወሰነ በኋላ ማለት ነው አንተ እንዳልከው ሶስት ያከፋፍሉ ኢየሩሳሌም ግን ለዚህ ማጥፈትም ያው የሃይማኖት ሀገር ስለሆነ ከተማ ስለሆነች ለሁሉም እንዲያገለግል ታገለግል በማለት ለብቻ አስቀሯት ማለት ነው እና በውሳኔው ላይ ቀደም እንዳልኩት ብዙውን ሀገር ለአረቦች ለሰጡ አረቦችም ብኛሉ ይሁዲዎች ግን እሺ ብለው ተቀበሉ ይሁንበነ ብለው ተቀበሉ አንዳንድ ዘመን እንደም ይባል በልህ ልጅ የሰጡትን ዞ ያለክሳል ይባላል እና እስራኤል አይሁዳውያን በዛን ሰዓት እሺ ብለው ተቀብለው ከዚያ በኋላ የሚደረገው እናደርጋለን በማለት በዛውም ጊዜ የነበረው መሪ ማለት ነው ዳቪድ በንጉሪዮን ይህንን ሐሳብ እንደተወሰነ እኛ እንቀበለዋለን ብለው ሐሳቡን ተቀብለው ያው አገር እንድትቋቋም አክራዛት አጥማውት አክራዛት የመዲናዋን እንግዲህ
1: የነጻነት ያገር አዋጅ የነጻነት አዋጅ አዎ 1948 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ነው እንግዲህ የመጀመሪያው እስራኤል ጠቅላይ ሚኒስትርና የመከላከያ ሚኒስትር የነበሩት በንጉሪዮን ናቸው እና ማአመራር አባላት ጋር በመሆን ነው እንግዲህ የነጻነት አዋጅ በይፋ ያሳወቁትና ከዛ በጊዜ ይህ በመከራ በስቃይ ነበርና ይሁዳን ቁጥራቸው ደግሞ አናሳ ትንሾች እንደነበሩ ነው ስንት ይሁዲዎች ነበሩ እስራኤል ውስጥ ያኔ
0: አዎ ለሻየው ትንሽ ለመግለጽ ፈልገው አሁን ይወል በንጉሮን በዛን ሰዓት ብዙ ክርክር አድርጎ በአንድ ድምጽ ነው ያሳለፈው ይሄንን የነበረው ተው እኛ እንችልም አረቦች ብዙ ናቸው መሳሪያ ያላቸው እኛ ሰው የለን ወታደር የለን ይሄንን አገር አዋጅ ብናደርግ ብናቋቁም ይፈጁና ሊጨፈጭፉና በማለት ግን በድፍረት ያው በአንድ ድምጽ አቸንፎ አገሪቱ ትቋቋም ብሎ መሰረተ በዛውን ሰዓት ስንት ህዝብ ነበር ለተጠይቅ ከ850,000 አይሁዳውያን ነበሩ በዚህ ሰዓት በእስራኤል ሀገር ማለት ነው እና ብዙ ከ1,000,000 ያነሰ ህዝብ ነው የነበረ ግን ዳቪድ በንጉሪዮን በዛን ሰዓት በድፍረት ማለት ነው እግዚአብሔር አለን እግዚአብሔር እናምናለን እሱ ይጠብቀናል በማለት የእስራኤልም እንግዲህ እግዚአብሔር እስራኤል መቼም ጥሎ ማይጥላትም በዛውን ሰዓት ያን ውሳኔ ተወስኖ ወደ አክራዛ ወይም ደግሞ የነጻነት ውሳኔ ከተወሰነ በኋላ ቦታውን ነገር መሃል ማን ነበር ብለን ስንጠይቅ የተሰጠች ለእስራኤል በጣም አንተን ነገር ሉድና ራምሌ እንኳን ለአረቦች ነው ተሰጥቶ ነበር ሮሻይን ብንወስድ ኮላክራዮት በርሸባ እንኳን ለአረቦች ነው ተቀብሎ ነበር የዛን ሰዓት ግን አረቦችም ብኛሉ ሉድን ራምሌን ኮላክራዮት በርሸባን ኮላኔጌብን ሁሉ ለኛ ትንሽ ቢሰጡንም ብዙውን ለመሬት በጠቅላላ ለአረቦች ነው ሰጥቶ ነበር ግን አረቦችም ቢያሉ አይናቸውን እሱ እግዚአብሔር ነው የዘጋቸው የዛን ጊዜ ተቀብለው በሆን ኑሮ ዛሬ በሉድመን መቀመጣንችልም ነበር በኮላክራዮት መቀመጣንችልም ነበር በበርሸባ መቀመጣንችልም ነበር ስለዚህ እግዚአብሔር አረቦችን ብኝ ያስተኛቸው የዛን ጊዜ እግዚአብሔር ነው ላሉ በአንዳንድ ተንታኞች ተሰማ ማለት ነው ስለዚህ በዛውን ሰዓት ዳቪድ በንጉሪዮን በ850 ሺህ ህዝብ ይዞ ከጀርመን ናዚዎች የተረፉት የመጡት ማለት ነው መሳሪያ ይዘው የተለያዩ አረብ ሀገሮችን መተው እስራኤልን ሲከቧት ለምን እስራኤል ተፈጠራለች በማለት ያው ውጊያ ነው እንግዲህ የተጀመረ ማለት ነው
1: ከመጣጥማውት የተባለው አቤት ያኔ የተባበሩት መንግስታት ድርጅት የነን ለሶስት አካል ለማከፋፈል እስራኤል ሀገር ለማከፋፈል ሲወስን በአብላጭ ድምጽ ለአረቦች ፍልስጤሞች ለምን ተቃወሙ
0: አረቦች ምንድነው ያሉትኝ እስራኤል ሀገር ለኛ ናት እንጂ ለይሁዲዎች አይገባትም ሆነ ሁሉ ሀገር ለኛ ተሆን እንጂ ለነሱ መስጠት የፈለባቸውም እኛ ችግርን ፈጥራለን እኛ ምንም አንቀበለውም የተወሰነው ውሳኔ አንቀበለውም አናጸድቀውም በማለት እንብኝታ ያሰኙት እንደ ነው ሁሉ ነገር ከሰሜን ጀምሮ እስከ ደቡብ ድረስ በጠቅላላ እስራኤል ሀገር ለኛ ነው እንጂ ቢገባነ ለእስራኤል ለይሁዳዎች አይገባቸው በማለት ነው ለዛ ነው ቢያሉት
1: ነው ምድረገጽ መጥፋት አለባቸው ይሁዶችን እስራኤሎችን ማየት አንፈልግም ነው ያሉ አረቦች
0: አዎ አሁን በዛም በኋላ ግን እዚህ እንግዲህ እስራኤል እንደምታውቀው በተለያየ አረብ ሀገሮች ተከባ ነው ትኖር እነሱ ምናሉት እስራኤል ሀገር ከመሐላችን መፈጠር የለባትን እቺን ሀገር እኛ ጦርነት ከፍተን እነሱን ያላቸውን ህዝባን ወደ ውሃ ጥለን አገሪቱ ለኛ ነው እንጂ ምትገባነ ለይሁዳውያን እዚህ ውስጥ ከመሐላችን መፈጠር የለባትም በማለት ለዛ ነው ከኢራቅ ከሶሪያ ከግብጽ ከዮርዳኖስ በተለያዩ አረብ ሀገሮች መተው በሚልከመታት ማሁን
1: ጦርነት ተሰባስበው ለማጥፋት ነው እንግዲህ በጦርነት እዚህ ባገሩ በርካታ የአረብ ሀገሮች ነው እንግዲህ የክተት ጦር የከፈቱት ማለት ነው ያ የሆነው መቼ ነው ማለት ካፍጤት በኖቨምበር 1947 ዓመተ ምህረት የተባበሩት መንግስታት ድርጅት የማከፋፈል ከወሰነ በኋላ ነው ወይስ 1948 ዓመተ ምህረት በግንቦት ወር የሀገር ነጻነት ከታወጀ በኋላ ነው ጦርነት ያነሱ
0: ጦርነቱ የጀመረ ማለት ይቻላል የዛን ጊዜ ውሳኔ ከተወሰነ ካፍጤት በኖቨምበር ውሳኔ እንዳደረጉ እስራኤል ሀገር ያሉት አረቤ እስራኤል የምንላቸው ብዙ መሆሞት አደረጉ ብዙ ሰላማዊ ሰርፍ አደረጉ ይሁዲዎችን መግደል ጀመሩ በዛውን ሰዓት እንግሊዞች በቅኝ ግዛት ነበሩ በዚህ ሀገር ነበሩ አልወጡ አለቀቁም ነበር እና በሄይ በኢያር ግን ሄይ በኢያር ኤለፍት ሻሞት አርባይን በክሙን 1948 ዓመተ ምህረት ያው እስራኤል ሀገርን መልቀቅ ስለነበረባቸው እንግሊዞች ማለት ነው እና እንግሊዞች ከመልቀቃቸው በፊት እኛ ያው ውሳኔ እናደርግ ይህንን አክራዛ የነጻነት አዋጅ እናውጅ በማለት ዳቪድ ቤንጉሪዮን የወሰነው ይህ በኢያር 1948 ዓመተ ምህረት ነው ማለት ነው ግን ትግሉ ግን የጀመረ ያው ውሳኔ የተባበሩት መንግስታት ባደረጉት ካሉካ በካፍጤት በኖቬምበር ጀምሮ ብዙ ችግር ፈጥረው ነበር አረቦች ከዚያም በኋላ ግን ነገሩ እየተባባሰ መጣ እዛን ጊዜ ጀመረው እኮ ነው ጦርነቱ እስከ ዛሬ ድረስ እነሱ አለቀና ያሉ ማለት ነው
1: ይህን ጥቂቶች ናቸው ያኔ ይሁዲዎቹ ጥቂቶች ናቸው እንዴት ያን እልፍ አይላፍን በክተት ጦር ለማጥቃት የዘመተውን እንዴት ይሁዲዎች አሸነፉ ያኔ
0: እሱ ይህን ስንጠይቅ በጣም ታምር ነው እስራኤል በዛውን ሰዓት መሳሪያ አልነበራት ታንክ አልነበራቸው ወታደርም አልነበራቸው ሀገሪቱ አታቋቋመች ገና ንብረት ብዙ ሀብት የላትም እንደገና ደግሞ አዲስ ደግሞ አይሁዳውያን ከጀርመን ናዚዎች የተረፉት ደግሞ መኖሪያ ትተው ወደ እስራኤል ሀገር ነው የመጡ ስለዚህ አንዲት የተወለደ ህፃን ማለት ነው ህፃን ንበላት ሀገሪቱ ህፃን ልጅ ለምሳሌ ጦርነት ተዋጋ ብትለው እንዴት ነው ይዋጋ እንደዛ ማለት ነው እስራኤል ግን እግዚአብሔር ግን ስትቶም አልተዋትም እግዚአብሔርም ተዋግቶላት የነጻነት ጦርነት ብላ እስራኤል ባወጀችው ማለት ነው በአረቦች የተነሳ ወደ 6000 የሚሆኑ ሰው ነው የሞተባት ብዙ ሰው ሞተባታል በዚህ በጦርነቱ ግን ያሙና ተቋቁማ ያው ዛሬ ካለችበት ቦታ ደርሳለች ማለት ነው
1: በጣም ግሩም ታሪክ በዚህ በቃ የሚባል ነገር አይደለም መመሪያ ይርተካም ያው ያኔ ገና ለጋ ሀገር ናት ታሪክ ናት የተከበበችው በጠላት ሀገራት በአረብ ሀገራት ይዘዋታል በጦርነት ነው ሲጀመር የተነሱባት ለማጥቃት እና ያኔ የሽግግሩ መንግስት የተቋቋመው የእስራኤል መንግስት በመጀመሪያ አመታት ያህል ምን አጋጠመው ችግሮቹ
0: አዎ የመጀመሪያ እንግዲህ ሀገር ስትቋቋም በተለይ ጦርነቱ የአረቦች በሚያደርጉት ጦርነት ሁለተኛ ደግሞ ከተለያዩ ዓለም የመጡ ደግሞ አይሁዳውያን መኖሪያ ቤት አልነበረም መጠለያ አልነበረም ገንዘብ ደግሞ የምጣኔ ሀብት ደግሞ እዛም ሰዓት አልነበረም ለዛ ሁላ ምግብ መግዛት ያስፈልግ ነበር መሳሪያ መግዛት ያስፈልግ ነበር አገሪቱ ደግሞ ቤት ደግሞ ስላልነበራቸው ቤት ደግሞ መስራት ያስፈልግ ነበር ብዙ ችግር አጋጥሟቸዋል ብዙዎች ከውጭ ሀገር የመጡት ማለት ነው ከተለያየ ዓለም የመጡት አይሁዳውያን በዛን ሰዓት አገሬ ተቋቋማችለን ብለው ደስታ ሙተው ወደ እስራኤል ሀገር ይመጡ ማለት ነው የተቀበሏቸው ያው በኬን በድንኳን በዛ ነው መጠለያ ምናምን የሰጧቸው እኛ እንደመጣ ነው ቤት ምናምን ቀጥታ አልገቡም ማለት ነው ስለዚህ ብዙ ችግር አሳልፈዋል እና አገሪቱን ለማቋቋም ቤት መስራት ነበረባቸው በግብርናው በተለያዩ በኩል ያንን ሁላ ተቋቁመው ማለት ነው እስራኤልም ጥበብም ስላላት ከተለያየ ቦታ የመጡት አለም የመጡት አይሁዳውያንም ብዙ ከተም ዘው ስለመጡ በዛ የተነሳ አገሪቱ እነትሩና እንደተመሰረተ አድርጓታል ማለት ነው።
1: እሺ በዚህ ከለጻ ታሪክን መሰረት በማድረግ መምር ያርተካ ቀጥልበት እጅክ በጣም እናመሰግናለን።
0: እኔ ማመሰግናለሁ። መልካም ምሽት።
1: መልካም ምሽት። ሽመላ ሽመላ
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ያው የጥቅምት 7ቱ ጦርነት የሽብር ጥቃት 3 አመት በመላተን በተመለከተ እንግዲህ ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ ማድረጋችን እንጀምራለን። ዛሬም ነገም ሰሞኑንም እንግዲህ ቃለ ምልልስ እናካሄዳለን። አሁን የመጋቢ 50 ለቃ ቢኒያሚን ተሻገርና ወይዘሮ ዚባ ተካ በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ ዚባ፣ እንዴት አመሸሽ?
3: ጤና ይስጥልን ሰጠኝ የተዋላችሁ።
2: እኛ ደህና ነን፣ እናመሰግናለን። እንግዲህ ቀላል አይደለም ወታደር የአምሳ አለቃ ቢንያሚን ተሻገር ጥቅምት 7 ነው የተሰዋው እና እንደው ከዛ ጊዜ ጀምሮ ቀላል አይደለም ያላችሁበት ያሳለፋችሁት ሁኔታ እኛም በየጊዜው እንከታተላለን እና እንደው ያን ቀን ስታስቢው ስሜቱ ምን ይመስላል? እስካሁን እንደማይለቅ ነው ሁላችንም እናስበው እና እስኪ እንደው አጋጣሚውን የሰማሽበትን አጫውችን።
3: ሰጠኝ በመጀመሪያ አመሰግናለሁ ደውላችሁ ያጠየቃችሁ አመሰግናለሁ። በመጀመሪያ ከባድ ነው ጊዜው እያሉ እየቀኑ እያለፉም ቢሄዱ በጣም ከባድ ላይንነ አመት ሲሆን በጣም ከባድ ነው። ያንን ቀን በማስታወስ በጣም ከባድ ጨለማ የሆነ ቀን ነው ያሳለፍ ነው የምናልፈውም እስካሁን ያለ በጣም ከባድ ቀን ነው። ልጄን በማጣቴ እኔ በጣም ተጎድቻለሁ። በጣም ከባድ አዘን ነው የወደቀብኝ።
2: በወቅቱ ስንት ጊዜ ነው ከእናንተ ጋር የቆየበት ጊዜ ነበር? በበዓሉ ምክንያት መጥቶ ነበር ወይስ እዛው እንዳለ ነው የተሰዋ?
3: ከዛው እንዳለ ነው። የስምሐት ቶራ ያው እዛው ነው ሸፍቱ፣ በዛው ቀን ነው የእሱ ነበረ እና ከዛ ነው የነበረው እና እኛን ተሰናብቶ በመግቢያው ተሰናብቶ ነን የሄደ የዛውን ቀን ግና በስምሐት ቶራ ከዛው ነው የወደቀው።
2: አሁን ቀላል አይደለም። እንደው እንግዲህ ከዛን ጊዜ አንስቶ 3 አመታት ያክል ሆኗልና እንደው መታሰቢያ በግል ያደረጋችሁት አለ? በከተማ ደረጃ የተደረገ ነገር አለ ወይ?
3: የተለያዩ በጎ አድራጎች ምናምን እንደዚህ ሳፍሳልም ሆነ ምንም መስታወሻውን ይሄን በጎላኒም የተንትን ያለውን በዛ በድርጅት የአካባቢ ሰዎች ባረጉልን እንደዚህ ፓርክ ነገር ማስታወሻ ምናምን አርገውልናል። ያው የአካባቢው ሰዎች ማለት ነው።
2: በአካባቢ ሰዎች እንጂ የከተማ መስተዳድር በመንግስት ደረጃ
3: ያው ፍቃዱም ከነሱ ነው።
2: ሌሎች ቤተሰብ አባላት ልጆችስ ያሉበት ሁኔታ እንግዲህ ሲያስታውሱ ወንድማቸውን ቀላል አይደለምና እንዴት ነው?
3: ያው ሁሌም አዲስ ነገር ነው መቀበል ያቃታቸው። መቀበል ያቀታል፣ መቋቋም ከባድ ነው። ወንድም ያክል መከታን ያክል ሲያጡ በጣም ከባድ ነው። በቀላሉ ወንድም የደረሰልን በሚልበት ሰዓት ወንድሞችን ሲያጡ ከባድ ነው። በጣም ከባድ ነው። ስጠይ
2: ከባድ ነው። እንደው ወደ ውትድርና ይሄዳለ ሌሎች ከእህት ከወንድሞች?
3: አይ ትልቋ ጨርሳ ነው የነበረ። ከዛ በፊት ያው እሱን የጠበቀች ነው የነበረ። እሷ ናት የመጀመሪያ ትልቋ ልጅ። ከዛ ቀጥሎ ነው ትንሾች አለ።
2: አሁንስ በመታሰቢያ እንግዲህ በየአመቱ ይካሄዳል። በዚህ አሁን ለነገ የተያዘ ፕሮግራም አለ?
3: ያው እኛ በየአመቱ ያው በዚህ በጸባው ሁኔታ ስለሚሆን አስቀድሞ ከአመት ባሉ በኋላ ያው መታሰቢያውን ባረርጤን አከናውነናል። እና ያው በሰፈርም እንደዚህ ነው።
2: አስቀድሞ ነው የሆነ? አው ቀላል አይደለም እንግዲህ ልጅን ማጣት በተለይ ግን በሌላ በኩል ደግሞ ለሀገር ሲል መስዋዕት የከፈለ ነው በጀግንነት የተሰዋ ነውና እንደው በቤተሰብ ደረጃ የማጽናናቱ ሁኔታስ እንዴት ነው አይዟችሁ ያለ ቤተሰብ የሚያውቃችሁ ሰዎች ይጠይቃሉ ወይ
3: በጣም አካባቢ ጎረቤት አካባቢ ያለ ጓደኞቼ ሁሉ ጎረቤት አካባቢ ያለ እኔን ይደውሎ የማያጠነክረ የማያጽናና ሰው የለም እኔ በጣም ህዝብ እስራኤል በሙሉ በዚህ ሆነ የምስጋናዬን መግለጽ ፈልጋለሁ በጣም ነው ማመሰግነው ሁሉም ሰው ለኔ ያሳቤ ነው በቃ እንደዚህ ሰው አለ ይስተምል ድረስ ነው የሚያጽናኑኝ ያለ አካባቢ ሁሉም ደድፎኝ ነው ተባብሮኝ ነው በሁሉም ነገርና በዚህም የሚባል እኔ እስከዚህ ሰው አለኝ እንደስተምል ድረስ ነው በቃ ሁሌ እንደ አዲስ ሁሌ በቃ ይዞሽ በቃ ነው የሚሉኝ ይገድፉኝ በጣም እውነት ይህን ለማ አለማመስገን እንትን አለለም ሰላም ሰግን አላልፍም
2: ጥሩ ነው እንደዚህ ማጽናናቱ መምጣቱ ጓደኞቹስ እየመጡ አይዟችሁ ይላሉ ወይ እንደው በፈረንጆች በተለይ የተለመደ ነገር አለ ጓደኞች ሁሉ ጊዜም ቢሆን አይረሱም እድሜያቸው ከፍ ብሎም ቢሆንና እንደው የጓደኞቹ እናንተን የመጠየቅ የማነጋገር ሁኔታስ ምን ይመስላል
3: ጓደኞቹ በጣም በጣም በጣም እንደዚህ አመት ባል ሲሆን እኔን ሳይጠይቁ ከሱ ደርሰው ሳይመጡ ማይ ሳይደር ሳይቀር በቃ እኔ የምል እንደዚህ ድረስ እኔ እንጃ ነኝ በቃ እኔ ነው በመጀመሪያ ሰላም ብለው የሚሄዱት እኔ ነው እንኳን በመተዋቀፍ ሆነው ነው የሚሄዱት እኔ እንዴት አይነት ልጆች እንደሆኑ እንዴት አይነት ትውልድ እንዳለ በቃ ሁሌም
2: አዎ እንደው አንቺ ሆነ ሌሎች ስንጠይቅ በተለይ በመንግስት ደረጃ በከተማ መስተዳደር ደረጃ ጎዳና እንዲሰየምላቸው በስማቸው የጠየቅ አንዳንዴ ምላሽ አላገኘንበት ሁኔታ አለ ይላሉና እንደው በአጠቃላይ እንደዚህ መስዋዕት ለከፈሉ ጀግኖች መሆን አለበት ብለሽ ምታስቢው ወይም ማሳሰብ ምትፈልጊው ነገር ካለ
3: እኔ ማሳሰብ እፈልጋለሁ ወይም በስሙ የሆነ ነገር የሆነ ጸሎት ቤት የሆነ ነገር የሆነ ምድራሽ ነገር እንዲሰየም ወይም አድራሻ እንዲስሙ እንዲጠራ እፈልጋለሁ ይሄንን እጠይቃለሁ ማለት ይሄን ነው ማስበው
2: ጥሩ እንግዲህ እንደዛው ነው ሁሉም ጀግኖች ቢታሰቡ ጥሩ ነው እንግዲህ ጀግና ልጅ ነው ለሀገሩ ለህዝቡ ሲል ነው መስዋዕት የከፈለውና እናንተም መጽናናት አለባችሁ ለሌሎችም ደግሞ ብዙ ችግር እንዳይፈጠር ራሳችሁን አጽንታችሁ ሌሎች ልጆች ደግሞ የተሻለ ደረጃ እንዲደርሱ ማድረግ ያለባችሁ ስላናገርሽን በጣም ነው እናመሰግን መጨረሻም ተስተላልፊው መልእክት ካለ
3: እኔ በጣም አመሰግናለሁ ሰጠኝ እንደዚህ በአመት በአመት አቋጥራችሁ ስልክ ስለደውላችሁ ስላናገራችሁ በጣም ነው ማመሰግን እዚህ እስራኤል በጣም ነው ማመሰግን ሁሉም ሰው የሚያቅናና የሚገድፈኝ በጣም ነው ማመሰግን ባለው እስራኤል እዚህ በሙሉ ቀጅና ጓንት ሆኖ ገድፎ ለሚ ለሚያደርሰኝ ለሚያቋቁመኝ አብሮ ይላለኝ በጣም አመሰግናለሁ እጅግ በጣም አመሰግናለሁ
2: እናመሰግናለን መልካም ምሽት ነፍሴ ማር የተከበራችሁ አድማጮቻችን አሁን ደግሞ የመጋቢ 50 ለቃ ቃል ኪዳን ማህሪ እናት ወይዘሮ አልማዝ ማሞ በስልክ መስመራችን ይገኛሉ። ጤና ይስጥልኝ ወይዘሮ አልማዝ።
4: ጤና ይስጥልኝ እንደምን ዋላችሁ?
2: እኛ ደህና ነን እናንተ እንዴት ናችሁ?
4: እግዚአብሔር ይመስገን አለን መስከነ።
2: እንግዲህ ልጆ መጋቢ 50 ለቃ ቃል ኪዳን ማሪም እንዲሁ በጦርነት መጋቢት 28 ቀን 2004 ዓ.ም ተመረተ የተሰዋ ነውና ቀላል አይደለም ያላችሁበት ሁኔታ እንዴት ነው እርሶም ሌሎችም የቤተሰብ አባላት ያሉበት ሁኔታ?
4: አዎ መቼም ለልጄ የፈሰሰው አይታፈስም እና እኔ በልጄ ሞት እጅግ አድርጌ ነው ያዘንኩት። ተመልሼ መጥቼ ማላየው ማላገኘው ማልጠይቀው ሆኖብኝ በናፍቆት ላይ ያለው ነው የተለየኝ። በእርግጥ ቃል ኪዳን ማህሪ እጅግ ጀግና ልጅ ነው። ከኔ አስበልጦ ቅድስት ሀገርን እስራኤልን የወደደ እናቴ ወደኋላ አለች ብሎ ሳይል ለሀገሩ ብሎ በተጠባባቂነት የነበረ ወታደር እንደገና ተመልሶ ሄዶ በጦር ሜዳ ላይ የህይወት መስዋዕትነት ከፍሏል። ምንም እኔ ተጎጂ ብሆንም በጀግንነቱ ደግሞ ደስተኛ ነኝ።
2: አዎ መጀግነት ተሰዋው እንግዲህ እርሱ ሲሰዋ እርሱ ኢትዮጵያ ነው የነበሩና በሱ ሞት ምክንያት ነው ወደዚህ የመጡትና እስካሁንም እዚሁ ነው እዚህ መኖሪያ ፈቃድ ተሰጥቶታል
4: ትክክል እውነት ነው ሁለት ልጆቼን የሱን ታላላቆች ሁለት ልጆቼን አብሮ አደጎቹን ይዤ መጣሁ ያው አብረን እዚህ እንኖራለን ከመታወቂያ መቼም በቤተሰቡ ብርታት ቤተሰቡ አትሄዱም ለምን ትሄዳላችሁ ቆይ እስቲ እኛን ጠይቃለን በማለቱ እችን መታወቂያ እቴ ማሪ ታላቅ እህቱ የተሯሯጠች እችን መታወቂያ ትሰጣቸዋለች ታሰጣቸዋለች ዛዳቤኔን ችግር አለ እና እኔም ደግሞ እግዚአብሔር ይስጥልኝ እችን የዜግነቷን አግኝቻለሁ እንግዲህ ያው ተከራይተንም ቢሆን እንኖራለን
2: ቀላል አይደለም እንደው ከቃል ኪዳን ጋር ከዛ በፊት ከመሰዋቱ በፊት በስንት ጊዜ የመጣ ይጠይቅ ነበር ግንኙነታችሁስ እንዴት ነበር
4: ግንኙነታችን እሱ ከዚህ ከጦር ሜዳው ሲመለስ እንግዲህ ሁለት አመትም ይሆን ሶስት አመትም ቆይታ አድርጎ ይመጣ ነበር ሲመጣ እንደው የሰው አደር አለ የሰው አደር አለ አንዱ አንድ ወር ነው የሚመጣው በዛች ጊዜ እንኳን እንደው ሁነኛ ጨዋታ ሳንጫወት ተመልሶ ወደዚህ ይመጣል እና ቤተሰብ ይወዳል ቤተሰቡን አፍቃሪ ነው ቤተሰብ አክባሪ ነው ጀግና ልጅ ነው በዚች እድሜው እግዚአብሔር ጀግንነትን ያደለው ልጅ ነው ጅጋርጌ የምወደው ትንሽ ልጅ ነበረ ያው እግዚአብሔር በፈቀደ ሆኗል
2: አዎ ቀላል አይደለም ቤተሰብም አልመሰረተም ነበር አይደል
4: አዎ ላገባ ነው እናቴ ብሎ ደውሎልኝ እኔ ደስ ብሎኝ እንደው በ15 ቀኑ ትንፋሹ ልጄ ድምፅህን አሰማኝ ትንፋሽህን አሰማኝ ስል በ15 ቀኑ ሞቱ ተሰማ አዘንኩኝ በጣም
2: ያሳዝናል በጣም በጣም
4: አዎ በጣም ያሳዝናል አንድ ልጅ እንኳን አንድ እሱን የሚተካ ነገር እንኳን ሳይጥል በመሄዱ በጣም አዝናለሁ በጣም
2: ያው ቅድም ከመግቢያው እንደተጠቀሱት ምንም እንኳን ያው በሞቱ እናንተ ብቻ ሳይሆን መላ ሀገሪቱ ሁላችንም ብናዝንም ደግሞ በሌላ በኩል በጀግነት የተሰዋ ነውና መጽናቱ ጥሩ ነው እንግዲህ ፈጣሪ ያለው ነው የሚበልጥና የተሰዋበትም ሁኔታ የጀግንነት ነው እንደው መታሰቢያ በከተማው የሆነ ነገር አለ ወይ ወይዘሮ አልማዝ ቃል ኪዳን
4: እዚህ ነው
2: አዎ
4: እንግዲህ ተብሏል ቤታ ቲክባ ነበር እሱ የሚኖረው በእርግጥ ቤተሰቡ አሽዶድ ነው ያለው አባቱም ቢሆን አሽዶድ ነበረ ያው ቀድሞ አባቱ በሞት ተለየው እንጂ አሽዶድ ነበረ ቃል ኪዳን ግን ወደ ቤታ ቲክባ ነው ተከራይቶ ነበር
2: ሄደው አላዩትም የመታሰቢያውን
4: እንግዲህ አሁን መታሰቢያ እየተሰራለት ነው ብለው ነግረውኛል ቤተሰብም ይከታተላል
2: እንደመሆን ይገባዋል እንግዲህ ቃል ኪዳን ለሀገሩ ለህዝቡ ላበረከተው ቢደረግለት ብለው የሚያሳስቡት ነገር አለ የሚመለከታቸው ክፍሎች
4: አዎ መቼም እሱ የተካው ነገር ባይኖርም ሀውልቱ ቢሰራለት ያብሯቸው ካለፉት ጓደኞቹ ጋር አውልቱ ማስታወሻው ነው ቢቆምለት ነው ጥሩ ደስ የሚለኝ በርግጥ ህዝብ እስራኤልን እኔ በእውነት በጣም አመሰግናቸዋለሁ እግዚአብሔር ይስጣቸው ማንም እንደ እንግዳ አላየኝም ሁሉም ተባብሮኛል በጣም አመሰግናለሁ እንግዲህ እኔ የምፈልገው አውልቱ ቢቆምለት መተኪያ ነውና ማስታወሻ ነውና እኔ ደስ ይለኛል ይሄን እንደማቀው
2: እናንተ ሳውን ኑሯችሁ እንግዲርሶና ሌሎች ልጆች እንዴት ነው ትሰራላችሁ እንዴት ነው የምትተዳደሩ
4: እኛ አልሰራም ልጆቼ እነዚህ ልጆቼ መቼም እድሜ ላይ እስቲ መሃሪ መቼም ታላቅ እህቱ የቃል ኪዳን ታላቅ እህት በእውነት በእውነት እንዴት ልንገርህ እንዴት አድርጌ ልንገርህ ጠቅላላ እንደው የቃል ኪዳን እህቶች ወንድሞች ከዚህ ያሉት በጣም የተባረኩ ልጆች ናቸው ተባባሩናል ይረዱናል ይኸው በእነሱ ብርታት አለን ይመስገነው
2: እርሶ ማይሰሩበት ከእድሜ አንጻር ነው ወይስ
4: አዎ አዎ
2: እንደው መደረግ ያለበት ስለናንተ ታሳስቡት ለከተማ መስተዳድሮች የሚመለከታቸው ክፍሎች አለ? አሁን ሶ ቅድም በቤት ኪራይ ነው የምንኖር ነው ያሉ።
4: ትክክል።
2: የሚያሳስቡት ነገር አለ?
4: አዎ፣ የቤት ኪራይ መክፈል ቀላል አይደለም። የቤት ኪራይ ሲባል ያው እናንተ ታቁታላችሁ መቼም፣ የተለያዩ ክፍያዎች እንዳሉት ይታወቃል። እና ትንሽ በዚህ እንጎዳለን። የሚረዱን ካሉ ቢረዱን፣ መግዛት የምንችልም ከሆነ ቢያደርጉልን፣ እንደዛ እንደዛ እናስባለን። እንግዲህ እግዚአብሔር ነው የሚያውቀው።
2: አዎ፣ እንግዲህ የሚመለከታቸው ክፍሎች ማገዝ ካለባቸው ያው ቃል ኪዳን ለፈጸመው ጀግንነት ለሰራው ህይወቱን ለሰዋበት ቢያንስ የእናንተ ሁኔታ የተስተካከለ እንዲሆን ቢያግዙ መልካም ነው እንላለን። የሚያዳምጡን ካሉ በዚህ አጋጣሚ የሚያግዙ ከሆነ ጥሩ ነው። እንደው ወይዘሮ አልማዝ እሱ በመሞቱ ምክንያት ከመጡ በኋላ ወደ ኢትዮጵያ ተመልሰዋል? እዚሁ ነው ያለው እስካሁን?
4: እኔ አንድ ጊዜ ሄድኩኝ፣ እንደመጣሁኝ ከአንድ አመት በኋላ ሄድኩኝ። በቃ ከዛ ወደዚህ አልሄድኩም። አሁን እንግዲህ እሱም ከሞተ ሚያዝያ 23 ቀን እንግዲህ ሶስተኛ አመቱን ያከብራል። የአሁንም ተስካሩንም ምኑንም ከቤተሰቡ ጋር እያልኩኝ ከመቃብሩም ሻማውን እያበራን ይኸው አለሁ ከልጆቼ ጋራ ሄድን። መንገዱ እንደምታውቀው ለአዲስ ሰው ግራ ይገባል። ቋንቋ ችግር ነው፣ ብዙ ነገር አለ። መቼም እንደዛ ሆነን እንኖራለን ያው ትንሽ ጊዜ ድረስ።
2: አዎ፣ ቀላል አይደለም። ያሉት ከእርሶ ጋር የመጡ ሁለት ናቸው ያሉን ቅድም?
4: አዎ፣ ሁለት ልጆች አሉ።
2: ሁለት እህቶች ናቸው፣
4: ወንድሙና እህት።
2: እነሱስ ይሰራሉ?
4: አዎ፣ አሁን ይሰራሉ።
2: እነሱ መኖሪያ ፍቃድ ተቀብለዋል? መታወቂያ
4: እችን? አዎ፣ ጊዜያዊ መኖሪያ ፍቃድ አላቸው። ያው ሲያልቅባቸው እንግዲህ ያው በየጊዜው ሲፈልጉ የሶስት ወር ይሰጧቸዋል፣ ሲፈልጉ የአመት ይሰጧቸዋል። ያው እንግዲህ ያለ ነው። መቼም በልጆቹ ብርታት በቤተሰብ ብርታት ነው ያለ ነው። እድሜ ላይ እስቲ ማሪ።
2: ቀላል አይደለም። እንደው ቃል ኪዳን ምን አይነት ልጅ ነበረ? እንዴት ነው የሚገልጹት ወይዘሮ አልማዝ?
4: የቃል ኪዳንን ነገር ነግሬ አልጨርሰውም። ትትና ያለው በትምህርት ቤቱ በጣም ተወዳጅ ነው። ሞርት ይወዳል። በቃ እድገትን ከወዴት ፈልጎ እንደሚያገኝ በጓደኞቹ ተወዳጅ ነው። ምን አድርጌ እንደው በብቸኝነትን ባሳድገው ምንም አባቱ እዚህ ሀገር ቢኖርም ያው ከቤተሰቦቼ ጋር ከልጆቼ ጋር ሆኜ አብሮ ነው አብሬ ያሳድጌዋለሁ። እና ቃል ኪዳን በጸባዩ ይሄ ነው ብዬ ልነግርህ አልችልም። አይናገርም፣ ጨዋ ነው። በጣም ዲሲፕሊን ያለው ልጅ ነው።
2: በስንት አመቱ ነበረ የመጣው ወደዚህ ወደ እስራኤል?
4: በ17 አመቱ ትምህርቱን ጨርሷል። እስከ 10ኛ ክፍል
2: ኢትዮጵያ ጨርሶ ነው የመጣ?
4: አዎ፣ ትምህርቱን አስተምሬ የሚፈልገውን ትምህርት ሁሉ እንደውም መንጃ ፍቃድ ምናምንም ብሎ ነበር። ያው እንግዲህ ቤተሰብ መቼም ጊዜም ቢሆን የልጁን ጥሩ ነገር ይመኛል። እሱ ፍላጎቱና አስተሳሰቡ ከፍ ያለ ስለሆነ ይህን ሁሉ አድርጌያለሁ እንደ አቅሜ። እንዲህ ይሆናል ብዬም አላሰብኩትም ነበር። ይገርማል። አንድ ቀን እኔ ወታደር ነኝ ይሄ እንዲህ ነው ይሄ እንዲህ ነው ብሎ እንኳን የማይናገር ልጅ ነው። ፈጽሞ ስለ ሀገሩ
2: እንግዲህ ነፍስ ይማር ነው የምንል። መጽናት ያስፈልጋል። ቀላል አይደለም። ያው በየጊዜው እያሰቡ ቀላል አይደለም። ግን እናንተ በጸናችሁ ቁጥር ደግሞ እሱ የሚፈልገውን ነገር በምድር ላይ ማድረግ እንዲታወስ ማድረግ ጥሩ ነው። ወይዘሮ አልማዝ ማሞ ስላናገሩን በጣም ነው እናመሰግን። ነፍስ ይማር የቃል ኪዳን
4: አመሰግናችኋለሁ። እናንተም ጊዜውን እየጠበቃችሁ እንዲህ በማስታወሳችሁ በጣም አድርጌ ነው የማመሰግናችሁ። እግዚአብሔር ይስጥልኝ።
2: እናመሰግናለን። መልካም ምሽት። ነፍስ ይማር።
4: አሜን አሜን። መልካም ምሽት።
2: ቻው ቻው ቻው። የተከበራችሁ አድማጮቻችን እንግዲህ የምሽቱ ፕሮግራማችን እዚህ ላይ እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ባልደረባችን ጥላውን መልኬ፣ ለአጠናካሪያችን እናስፈራው፣ ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት መልካም ለሊት እንዲሆን እንመኛለን። ቀላል አይደለም ያለንበት ሁኔታ። በዚህ መታሰቢያው መቅረብ ምትፈልጉ ያዘንተኛ ቤተሰቦች ብትደውሉልን ለማቅረብ ዝግጆች ነን። እኛም እየደወልን ነው፣ ስንደውል ማንሱልን። ተረፈ እንግዲህ ነፍሴ ማር ለሞቱት እንላለን። መጠንከር ያስፈልጋል። መልካም ምሽት፣ መልካም ለሊት። በደህና አደሩ።